0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራና ክብራት አድማጮቻችን እንደምን አደራችሁ? ሸባቶ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮምርሾን ካፍኪ ሜል በቲሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 4 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 24 ቀን 2019 ዓመተ ምህረት ነው። የጧት ስርጭታችንን ነው ጀመረ የቴክኒክ ባለሙያችን ሮኔ እንዳን ሲሆን የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ጋዜጦችን በዛሬ ተማቸው ለአንባቢያን ያቀርባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በይሻየው ደጉ ተዘጋጅቶ ይቀርባል። ሸባቶፍ ይሻየው።
1: ሸባቶፍ መልካም ሳምንት። ወርቅነሽ እሸቴ፣ በእውነትም ቀኑ ቀን ያልፋል ማልፍ የለም። ሀጌ ትሽሬ ማለትም ከመስከረም አንድ የመጀመሪያው የዕብራውያን አዲስ ዘመን መለወጫ ሲቀጥል ዮም ኪፑር አስተስርዮ ጾም ቀጥሎሳ የስኮት በዓል ትናንት ማታ በሲምካት ቶራ ተጠናቀቀ። እንኳን አደረሰን። እንግዲህ ለሚቀጥለው ዓመት በሸር ያገናኘን። አዎ፣ ትናንት በቅዳሜ ማታ ይገርምሻል፣ በተለያዩ ከተሞች በጣም ሲምካት ቶራ ቅዱስ ኦሪት መጽሐፍን ተሸክመው በጭፋሬ በጥሩ ሁኔታ ነው የተፈጸመውና እንግዲህ ማይክሮፎን አስረከብሽኝ ለዜናው። አርዕስተ ዜና፣ ጥቅምት 7 ከባድ የሽብር ጥቃትን ግድያም፣ ሶስተኛ ዓመት የመንግሥታዊ መታሰቢያ ሥነ ሥርዓት ዝግጅቶች ትናንት ማታ ጀመረ። ከሶስት ዓመት በፊት የተነሳው ጦርነት 2347 እስራኤላውያን ሕይወት ቀጥፏል። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ በአደጋ ሊጠናቀቅ በሚችል

0: እስራኤላውያን እንደገና አሳልፎ ሰጥቷል መንግስት በሸረልተኝነት ብሎ በማለት መንግስትን ከሰሱ። የመንገድና ትራንስፖርት ሚኒስትሯ ሚሪ ረጌቭ የፍላይ ዱባይ አውሮፕላን ብራ የመከስከስ ሙከራ ክስተት ላይ ቢሮአቸው ኃላፊነት አይጠየቁም አሉ። በሳውዲ አረቢያ እና በየመን ሁቲዎች መካከል ያለው ጦርነት ቀጥሏል። ሰሜን ኮሪያ መካከለኛ ርቀት ያለው ስትራቴጂካዊ ሚሳኤል ሙከራ በተሳካ ሁኔታ እንዳጠናቀቀች አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጥቅምት 7 የሽብር ጥቃትን ግድያም ሶስተኛ ዓመት መንግስታዊ መታሰቢያ ስነ ስርዓት ዝግጅቶች ትናንት ማታም ጀመረ። የሴት ልጇ ኗ በሐማስ ተጠልፋ የተገደለችው አቢ ማርዛኖ ከእገታ የተወሰደው የድምፅ ቅጅ አሰምቷል። ወጣቷ ኗ ማርዚያኖ አዛ ውስጥ ከመገደሏ በፊት የድምፅ ቅጁ ዛሁና ስሜ ኗ ማርዚያኖ ይባላል፣ የአባቴ ስም አቢ ማርዚያኖ ይባላል፣ የእናቴ ስም አዲ ማርዚያኖ ይባላል፣ የምኖረው በሞዲኢን ከተማ ነው፣ እድሜ 19 ዓመት ነው። የኔ ስረ መሰረቱ ከሞሮኮ ከፖላንድና ከዩክሬን ነው። እኔ አዛ ውስጥ እገኛለሁ እና አሁን አዛ ውስጥ በሙሉ በሚሳኤሎች እየተወነጨፉች እየተደበደበች ነው። አዛ ውስጥ ከቆየው አራት ቀናት አልፏል። እዚህ ሌሎችም የተጠለፉ ሰዎች አሉና ከሮኬቶች የተነሳ ልንሞት እንችላለን። እባካችሁ አቁሙ። ፍንዳታዎችን ከኛ በጣም ቅርብ ነው በማለት ነበረ ከመገደሏ በፊት ነዋ ንግግሯ የተቀረጸውን ወላጅ አባቷ ነው ያሰራጨው። ነፍስ ይማር። ከሶስት ዓመት በፊት የተነሳ ጦርነት 2347 እስራኤላውያን ሕይወት ቀጥፏል። ይህ መረጃ ይፋ የተደረገው በመከላከያ ሚኒስቴርና ብሔራዊ የኢንሹራንስ ተቋም መረጃዎች መሰረት ነው። በእስራኤል ጦርነት ውስጥ ለተሰዉትም ዜጎች ቁጥር 1318 ሰዎች ተጨምሯል። ይህ መረጃ የእስራኤል መከላከያ ሰራዊት፣ የፖሊስ፣ የሻባክ፣ የእስር ቤት አገልግሎት፣ የእሳት አደጋና የማዳን ሰራተኞችም፣ የደህንነት አስተባባሪዎችና የድንገት አደጋ ቡድኖችም አባላትን ያካትታል። በግድያ በሌሎችም የሽብር ተግባራትና በሚሳኤሎች ጉዳቶች 1029 ዜጎች ተጨፍጭፈዋል። የመንገድና ትራንስፖርት ሚኒስትሯ ሚሪ ረጌቭ የፍላይ ዱባይ አውሮፕላን ብራ የመከስከስ ሙከራ ክስተት ላይ ቢሮአቸው ኃላፊነት የሚከሰሱት ወንጀሎች ውድቅ አደረጉም። በካን ኢኻደስሬ ቴሌቪዥን ጣቢያ ላይ በሰጡት ቃለ መጠይቅ በውጭ ሀገር ብራዎች ላይ ቡድን አባላት መመርመር የሞሳድ የስለላ ድርጅት ኃላፊነት ነው ብላለችም። የመንገደኞች አውሮፕላን ብራ ደህንነት ጉዳይ እጅግ ውስብስብ ጉዳይ ነው። አጠቃላይ የስለላ ጉዳይ በሞሳድና በሻባክ መካከል የተከፋፈለ ነው። በሻባክና በእስራኤል በረራዎችና በእስራኤል በረራዎች ላይ የዚኸው የሻባክ ድርጅት በኃላፊነት አይጠየቅም። በዋናነት በውጭ የእስራኤላውያን እንቅስቃሴን ደህንነትን የኃላፊነት ያለው የሞሳድ ድርጅት ኃላፊነት አለበት። የእሳቸው የመንገድና ትራንስፖርት ቢሮ በኃላፊነት አይጠየቅም ያለችው። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ በአደጋ ሊጠናቀቅ በሚችል እስራኤላውያን እንደገና አሳልፎ ሰጥቷል መንግስት በሸለልታ ጥሏቸዋል ትቷቸዋል በማለት መንግስትን ከሰዋል። ላፒድ በሰጡት መግለጫ ጠቅላይ ሚኒስትሩ የትራንስፖርት ትራንስፖርት ሚኒስተር የሻባክና ሞሳድ ዚህ ከተፈጸሙት ትላልቅ ግድፈቶችን አንዱ በሆነ ጉዳይ ላይ ጥብቅ የሆነ ሂሳብ እና ማብራሪያ ለህዝብ መስጠት እንዳለባቸው ገልጸዋል። በቤታር ኤሊት ከተማ ውስጥ ትናንት ማታ ከፍተኛ ሁከትና ብጥብጥ ተከስቷል። በመቶዎች የሚቆጠሩ ነዋሪዎች ከፖሊስ ጋር በመጋጨት የሰከረ አንድ ሰው ኃላፊ አግዳሚዎችና ፖሊስን አጠቃ ተብሎ የተጠረጠረው የከተማ ነዋሪ እንዳያዝ ለማድረግ ሞክሯል። ቃል አቀባያችን ዳንኤል ግሮቢስ እንደዘገበው ከሆነ በመቶዎቹ የሚቆጠሩ ጅግ ወግ አጥባቂ ሀሪዲ ዩዲዎች ወደ ቦታው ተሰብስበው የመጡት ወታደራዊ ፖሊስ ለማስረከብ ውትድርና አላገለግልም እምቢ ባይ ሀሪዲ ወጣት ለመያዝ የተደረገ ሙከራ ነው የሚል ሐሰት ወሬ ከተሰራጨ በኋላ ነው። በመጨረሻም ፖሊሶች ተጠርጣሪው በስካር መንፈስ ችግር የፈጠረውን ግለሰብ በቁጥጥር ስር አውለውታል። ትናንት ማታ በሰሜን ነጌ በሚገኘው ሰጌብ ሻሎም ሰፈር ውስጥ አንዲት መኪና በኤሌክትሪክ ብስክሌት ጋር ተጋጨች። የ17 ዓመት ወጣት ከባድ ጉዳት የደረሰበት ሲሆን የ15 ዓመት ወጣት ደግሞ መካከለኛ ጉዳት ደርሶበታል። ማገንዳ ቢዳዶም በአምቡላንስ ወደ ቤርሼባ ሶሮቃ ሆስፒታል ወስዷቸዋል። በሳውዲ አረቢያና በየመን ሁቲዎች መካከል ያለው ጦርነት ቀጥሏል። ሁቲዎች ባለፈው ሌሊት በሪያድ በሚገኝ የአራምኮ የነዳጅ ኩባንያ ተቋም ላይ በሚሳኤሎችና በድሮኖች ጥቃት እንደፈጸሙ አስታውቋል። በዚህ ሰዓት በየመን ዋና ከተማ በሆነችው ሳንዓ ላይም የሳውዲ አረቢያ ጥቃት የተፈጸመ መሆኑ ተዘግቧል። ሰሜን ኮሪያ መካከለኛ ርቀት ያለው ስትራቴጂካዊ ሚሳይል ሙከራ በተሳካ ሁኔታ እንዳጠናቀቀች አስታወቀች። በፒዮንግያንግ የሚገኘው የመንግስት የዜና ወኪል እንዳለው ሚሳይሉ በ1000 ኪሎ ሜትር ርቀት ላይ በባህር ውስጥ የሚገኘውን ኢላማ መትቷል። ይሁን እንጂ የደቡብ ኮሪያ ጦር ሚሳኤሉ ከዚህ በ300 ኪሎ ሜትር አጭር ርቀት ላይ መወንጨፉን ገልጿል። ሙከራ የተካሄደው በደቡብ ኮሪያ ወታደሮች ላይ በፈንጅ አደጋ ከፍተኛ ጉዳት በደረሰበት የዞን አካባቢ እንደነበረም እና ይህን አይነቱ የጦር መሳሪያ ሙከራ ያው ውጥረቱ በሁለቱ ተጎራባች ሀገሮች በሰሜን ኮሪያና በደቡብ ኮሪያ መካከል ውጥረትን ያባብሳል ይላል የደቡብ ኮሪያ ጦር የአየር ጸባይ ትንበያ። ዛሬ እሁድ ትንሽ ሙቀቱ ይጨምራል። ነገ ሰኞ ደግሞ ሙቀቱ መጠን ትንሽ ይቀንሳል ወይም ይቀዘቅዛል ተብሎ ይጠበቃል። ማክሰኞ ደግሞ በአብዛኛው በደቡብና በምስራቅ አካባቢዎች የአካባቢ ዝናብ ይጠበቃል ተብሏል። የአሁኑ ዜና የእስከዚሁን ይመስላል። ወርቅነሽ
1: ሻየው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበረ ሸርማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለምባበን ያቀረባቸውን ዋና ዋና አርሰ ጉዳዮችን መለከታለን። ሐሬጽ እስራኤላዊው ማሪብና የዶት አሮኖት አራት ሁለታዊ ጋዜጦች ደርሰውናል። ሐሬጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው አርሰ ጉዳዮች መካከል ባለፈው ሳምንት ከዱባይ ወደ ቴላቪቭ ይበር የነበረውን ፍላይ ዱባይ በተሰኘው አየር መንገድ ሊደርስ የነበረውን እጅግ ከባድ አደጋ ያው አደጋው በተወሰኑ ሰከንዶች ሽርፍራፊ አደጋው ሳይደርስ መቅረቱ ይታወሳል። እንግዲህ ህዝበ እስራኤል አሁንም ህዝበ እስራኤል ብቻ ሳይሆን በዓለማችን ርዕሰ ጉዳይ የሆነ ጉዳይ ነው። ይህን ርዕሰ ጉዳይ በሚመለከት ሰፊ ዘገባ አቅርቧል። አብራሪው ነው እንግዲህ ምክትል አብራሪው ነው ይህን አደጋ ሊያደርስ እንደነበረ ያው ምርመራ ላይ ያለ ሂደት ነው የሚነገረው። ምክትል አብራሪው ማንነቱ ይታወቅ ነበረ ከዚህ በፊት በኦማን እንግዲህ የኦማን ዜጋ ነው። አባቱ ኦማናዊ፣ እናቱ ደግሞ የሶሪያ ዜጋ በተባበሩት አረብ ኤሚሬት የተወለደና በኦማን አየር መንገድ ለተወሰኑ ዓመታት ከሰራ በኋላ ወደ አክራሪ እስልምና እምነት እየገባ በመሆኑ አየር መንገዱ ከስራ ያሰናበተው መሆኑና ከተወሰኑ ወራት በፊት አሁን በዱባይ አየር መንገድ ተቀብሎት ይሰራ እንደነበር ነው እንግዲህ የተገለጸው። እስካሁን በተካሄደው ምርመራ የዱባይ አየር መንገድ እንዴት ተቀብሎ ሊያሰራው ቻለ? የመጀመሪያ ወደ እስራኤል ደግሞ የመጀመሪያ በረራው አልነበረም። ከዚህ በፊትም ወደ እስራኤል እንደመጣ ተገልጿል። በተደጋጋሚ እስራኤል በበረራው የነበሩ እንግዲህ በረራ ከውጭ ወደ እስራኤል ሲመጡ የበረራው ቡድን አባላት ስም ዝርዝራቸው ይላካል ወደ እስራኤል። እንዴት አልተቀበልኩም እንግዲህ በእስራኤልና በእስራኤል መንገድ ትራንስፖርት በኩል ሞሳድ ዝርዝር መዝገቡን አልተቀበልንም ብለው ነበር። ነገር ግን በምርመራው ሂደት እንደተቀበሉ ተገልጿል። አጠቃላይ የመንገደኞችና የአብራሪ ቡድኑ ስም ዝርዝር ይላካል ወደ እስራኤል። ተቀብለውም ነበር። ይሄ ነገር በምርመራው መታየት አለበት። እንዴት አስቀድሞ የበረራ ደህንነቶች ምርመራ አልተደረገም የሚል ዘገባ በዚህ ዙሪያ እንግዲህ ሌሎች ጋዜጦችም ሰፊ ቦታ የሰጡት ዘገባ ነው። ይህ ርዕሰ ጉዳይ ሐሬጽም ይሄን ርዕሰ ጉዳይ በሰፊው ለአንባቢያን አቅርቦታል። ሌላው ከሶስት ዓመታት በፊት ጥቅምት 7 ቀን በ2023 ዓ.ም የሐማስና የእስላም ጅሃድ አሸባሪዎች ከጋዛ ሰርጥ ወደ እስራኤል ድንበር ጥሰው በመግባት ያደረሱትን ከባድ አደጋ በሚመለከትም እንደዚሁ ይህን የደረሰ ከባድ ጭፍጨፋ የሽብር ጥቃት የሚመረምር አካል የሚመረምር ቡድን እንዲቋቋም መንግስታዊ ኮሚቴ እንዲቋቋም የቀረበው ጥያቄ እስካሁን ድረስ ተቀባይነት አግኝቶ መርማሪ ኮሚቴ አልተቋቋመም እና ሀሳብ የሚሰጡ አስተያየት የሚሰጡ አካላት ምንድን ነው የሚሉት? እስካሁን መቋቋም ነበረበት። ቢቋቋምም ዘግይቷል፣ ከሚገባው በላይ ዘግይቷል። ምክንያቱም በ 1973 ዓ.ም የዮም ኪፑር ጦርነት እንደተከሰተ መርማሪ መንግስታዊ ብሔራዊ ቡድን ለማቋቋም 3 ሳምንት ብቻ ነው የፈጀው። በ3 ሳምንት ተቋቁሞ ነበር መርማሪ ቡድን እና የመንግስት ሚኒስትር አባላት በጊዜው ጠቅላይ ሚኒስትር የነበሩት ጎልዳ ሜይርም ይሄን ወዲያው ነው መርማሪ ኮሚቴ እንዲቋቋም ያደረጉት ኃላፊነት የወሰዱ። ይሄ ግን 3 ዓመት ወሰደበት እና ቢቋቋምም በጣም ዘግይቷል። ሁኔታው ከኃላፊነት መሸሸት ይመስላል። በጣም እየተጓተተ ነው ያለው የሚል ሀሳብ የቀረበ መሆኑን ሐሬጽ ዛሬ ዘገባው ለአንባቢያን በሰፊው አቅርቦታል። ሌላው በይሁዳና ሰማሪያ አካባቢ ያለው ግጭት በአካባቢው በሚገኙ ሰፈራ ጣቢያዎች የሚኖሩ ይሁዳውያንና ፍልስጤማውያን አሁንም ግጭቱ እንደቀጠለ በመካከላቸው የሚካሄደው ግጭት እንደቀጠለ መሆኑን ዘግቧል ሐሬጽ። አንድ እስራኤላዊ ይሁዳውያን በከፈተው ተኩስ አንድ ወጣት ፍልስጤማዊ ተገደለ ይላል። ከራማላ በስተሰሜን በኩል በምትገኝ አካባቢ በሚገኝ ቦታ ነው ይሄ ግጭት የተፈጠረው። እንግዲህ በይሁዳውያንና በፍልስጤማን መካከል በተፈጠረ ግጭት አንድ በአካባቢ በሚገኙ ሰፈራዎች የሚኖር ይሁዲ በከፈተው ተኩስ ወጣት ፍልስጤማዊ ተገደለ። የቀይ ጨረቃ ሰራተኞች ቀይ መስቀል እንደምንለው እንግዲህ ቀይ ጨረቃ ሰራተኞች
ወደ ቆሰለው ፍልስጤማዊ ለመድረስ ቢጠይቁ መከራከያ ሰራዊቱ አላስቀረባቸውም አልቀረው መቅረብ አልቻሉም እነሱ እንደገለጹት እንግዲህ ያው ተሞቷል ይወጣት ፍልስጤማዊ ይላልና ግጭቱ ተባብሶ ይቀጠለ መሆኑ ተገልጿል በአካባቢው ንብረትም እየተቃጠለ እንደሆነ ያው ግጭቱ ከለተለት እየተባባሰ እና ከቁጥጥር ውጪ ሆነበት ሁኔታ እንዳለ ሀሪጽ በዛሬ ዘገባው ለአንባቢያን አቀርቦታል። ሌላው ዛሬ በብራዚል መንግስታዊ ብሔራዊ ምርጫ ይካሄዳል ይላል። እንግዲህ ከዚህ በፊት የነበሩት ፕሬዚዳንት ስረኛ ናቸው ቤት ስረኛ ሆነዋል ቦልሶናሮ የሳቸው ምናልባት ስረኛ ሆኖ ምርጫው መካሄዱ በምርጫው ላይ ተጽዕኖ ሊፈጥር ይችላል የሚል ስጋት አለ ይላል። ዛሬ ነው ብሔራዊ ምርጫ እንደሚካሄድ ሀሪጽ በዘገባው ለአንባቢያን አቅርቦታል። ወደ እስራኤል አዮም ስናልፍ እስራኤል አዮም የሀረዲ ማህበረሰብ ወጣቶች የሽባ ትምህርት ቤት ተማሪዎች እንግዲህ በመከላከያ ሰራዊት ውስጥ ይዝመቱ የሚለው በእነሱ ማህበረሰብ በኩል ሀረዲ ማህበረሰብን በሚወክሉ ፓርቲዎች በኩል የሀረዲ ማህበረሰብ አባላት ወጣቶች በመከላከያ ሰራዊት ውስጥ አይዘምቱም በሚለው ሀሳባቸው እንደጸኑ ናቸው። ግን ደግሞ ከፍተኛ ጥያቄ አለ። የሽባ ተማሪዎች በመከላከያ ሰራዊቱ እንደማንኛውም ዜጋ እንዲያገለግሉ ያው በእነሱ በኩል በየጊዜው የተቃውሞ ሰልፍ እየወጡ መንገዶች እየተዘጉ ያለ ሁኔታ ከባድ ነው በሀገሪቱ። ይህን በሚመለከት ሁኔታው እንግዲህ ወደ ፖለቲካ ድርድር የፖለቲካ መደራደሪያ እየሆነ ነው። ይሄ ርዕሰ ጉዳይ የሀገራዊ ደህንነት ማስጠበቂያ መሆኑ ቀርቶ ወደ ፖለቲካዊ ድርድር እያለፈ ነው ይላል። በሀረዲ ማህበረሰብ በሚወክሉ ፓርቲዎች በኩል በዚህ ወጣቶች የሽባ ተማሪዎች ወደ መከላከያ ሰራዊት እንዲዘምቱ በሚለው ርዕሰ ጉዳይ ስምምነት ሀሳብ ላይ ካልተደረሰ የሀረዲ ማህበረሰብን የሚወክሉ ፓርቲዎች ከሚቋቋመው መንግስት ጋር አባል እንደማይሆኑ እየተናገሩ ናቸው። በሻስ ፓርቲ አባል የሆነ መንፈሳዊ መሪ ነው እንደዚህ ይህን ሀሳብ የሚናገረው። በዚህ መከላከያ ሰራዊቱ ይዝመቱ አይዝመቱ በሚለው እነሱ በሚያቀርቡት ጥያቄ ተቀባይነት አግኝቶ ስምምነት ላይ ካልተደረሰ የሚቋቋመው መንግስት አካል ወይም አባል አንሆንም የሚል ሀሳብ እያቀረቡ ናቸው። በመከላከያ ሰራዊቱ በኩል ደግሞ አንድ የመከላከያ ሰራዊቱ ባለስልጣን እንዳለው መከላከያ ሰራዊቱ የፖለቲካ ፓርቲዎች ጥምር አካል መደራደሪያ ወይም እንደ ጨዋታ መሆን የለበትም፣ የፖለቲካ ጨዋታ ሆኖ መቅረብ የለበትም መከላከያ ሰራዊቱ ጉዳይ የሚል ርዕስ አቅርቧል እስራኤል አዮም ለአንባቢያን። ሌላው ከዱባይ ወደ ቴላቪቭ ወደ እስራኤል በነበረው በረራ እንግዲህ ባለፈው ሳምንት ይህ ፍላይ ዱባይ የተባለው አየር መንገድ ሊከሰከስ የተወሰኑ ሰከንዶች ሲቀሩ ነው በተአምር ሄዳ ነው የተረፈው ይላል በዘገባው። ያው እንግዲህ የነበረው ሁኔታ እናስታውሳለን። ምክትል አብራሪው ዋና አብራሪውን በማጥቃት በረራውን ተቆጣጥሮ አደጋ ለማድረስ ጥረት ላይ በነበረበት ጊዜ መንገደኞች ነው ከሰፍረው በሩ ተከፍቶ ነበር ጥቃት የደረሰበት ፓይለት። እንግዲህ ቆየት ብለን እንመለከተዋለን። በርዕሰ ጉዳያችን ከጠቅላይ ሚኒስትሩ ጋር ትናንት በስልክ ተወያይተዋል። እያገገመና ጤንነቱ እየተሻለው መሆኑ ተገልጿል። እንደምንም ብሎ ጥቃት ከደረሰበት በኋላ በሩን ከፍቶታል። ያው እነሱ አብራሪዎች የሚቀመጡበትን በር መንገደኞች ገብተው ነው እንግዲህ በጣም በአጭር ጊዜ ይህ በረራ በተአምር ከመከስከስ የተረፈውና ከ170 በላይ 180 የሚሆኑ ተሳፋሪዎች አጠቃላይ የአውሮፕላኑ የበረራ ቡድኑና መንገደኞችን ጨምሮ 180 የሚሆኑ ሰዎች እንደነበሩ ነው በበረራው የሚታወቀው። ይሄን ዘገባ በሰፊው አቅርቦታልና በእስራኤል በኩል እንዴት አስቀድመው አልተጠራጠሩም? ለምን በጣም በርካታ ክፍት የሆኑ ጥያቄዎች አሉ ያልተመለሱ። ይህ አብራሪ የኦማን ዜጋ ሆኖ እያለ እንዴት ወደ እስራኤል አውሮፕላን ማብረር ቻለ? እንዴት እስራኤል የዚህን አብራሪ የኋላ ታሪክ አላወቀችም? ምክንያቱም የኦማን አየር መንገድ እንግዲህ በአብራሪው የሃይማኖት ታሪክ ወደ በጣም አክራሪ እስላምነት እየገባ ስለሆነ የአየር መንገዱ ከስራ እንዳሰናበተው ተገልጿል አሁን በሚካሄደው ምርመራና እስራኤል እንዴት ይሄን አላወቀችም? የእስራኤል የመንገድ ትራንስፖርት ቢሮ እንዴት የአብራሪውን የኋላ ታሪክ አላወቀም አልመረመረም? ምክንያቱም አብራሪዎች የበረራ ቡድኑ ስም ዝርዝር ይላካል ወደ እስራኤል በረራ ሲደረግና እንዴት ይሄን አላወቁም? ሻባክ
ለምን ይሄን በረራ መዝገቡ ዝርዝሩ ሲላከለት እንዲቆም አላደረገም ለምን ፈቀደ በረራው ወደ እስራኤል እንዲቀጥል የሚሉ ጥያቄዎች ተነስተዋል። በእስራኤል በኩል ደግሞ ለምን አብራሪዎች ወደ እስራኤል መምጣት የሚገባቸው ካልሆኑ በተለያየ ሁኔታ ታሪካቸው ምክንያት ከጣላት ሀገር የመጡ ከሆነ በሃይማኖታቸው አክራሪ ከሆኑ ምናልባት ያሸባሪ ድርጅቶች ደጋፊም ከሆኑ እንዲህ አይነት አብራሪዎችን መትከለክልበት መዝገብ ለምን የላትም እስራኤል የሚል ጥያቄም አንስቷል። እስራኤላዊውም እንግዲህ እነዚህ ጥያቄዎች መመለስ ነበረባቸውና ለምን ይሄ እስካሁን አልነበረም ይላል። ከጣላት ሀገር ወደ እስራኤል ሊያበሩ የሚችሉ አብራሪዎች እንዲከለከሉ ለምን አልተደረገም? እስራኤል ለምን ሁሉ ስራ አልሰራችም የሚል በጥያቄ መልክ አቀረቦታል። እስራኤል አየውም እንግዲህ ይህ አብራሪ ስሙ ሐማም አልሐማሚ ይባላል እና አባቱ የኦማን ዜጋ ነው፣ እናቱ ደግሞ ሶራዊ ነች። በተባበሩት የአረብ ኤሚሬት ነው የተወለደው ነው የሚለው እንግዲህ በፍላይ ዱባይ አየር መንገድ ይሰራ ነበር። ያው የእስራኤል ወደ እስራኤል ነበረውን በረራ ተከስ ለመከስከስ ዝግጅት ላይ ነበር። በተደጋጋሚ ወደ እስራኤል በሯል ከዚህ በፊት። ምናልባትም በእስራኤል ጎብኝቶ እንደሆነ ምርመራ እየተደረገ ነው ቦታዎችን ለማወቅ። በረራውን እንግዲህ በተካሄደበት ምርመራ እስራኤል ውስጥ ነው ሊከሰክስ አስቦ የነበረ አውሮፕላኑን ይላል እና ቦታ ምናልባት መርጦ ይሆን የሆነ እዚህ በፊት ጉብኝት አድርጎ ይሆን በበረራ ከመምጣቱ ውጭ ቦታዎችን ይዞ ይሆን ፎቶግራፍ አንስቶ እንዲህ አይነት ነገሮች ተነስተዋል። ሌላው የአልቃይዳ አሸባሪ ድርጅት ደጋፊ መሆኑም ታውቋል በተካሄደበት ምርመራ። እስራኤላዊውም ላምባቢያን እነዚህን ዘገባዎች አካቷል። ይህን ዘገባ በሰፊው አቅርቦታል በውስጥ ገጹ። ዛሬ ምሽት የእስራኤል እግር ኳስ ቡድን ከአየርላንዳቸው ጋር እንደገና ለሁለተኛ ጊዜ ይገጥማል። ባለፈው ሳምንት በነበረው ግጥሚያ የአየርላንድ ቡድን አሸንፏል። ዛሬ ግን እስራኤል ቡድን ምናልባት ያሸንፋል ተብሎ ይጠበቃል። ያው ይገጥማል፣ ዛሬ ምሽት ይጫወታል ተብሏል። ሌላው ሲምሃት ቶራ፣ ትናንት የነበረው የሲምሃት ቶራ ህዝበ እስራኤል የቶራን እንግዲህ አምስቱን ብሔራውያን የሙሴ መጽሐፍ ከመጀመሪያው አንብቦ እስከ መጨረሻው የሚጨርስበት ትናንት ጨረሰ። ዛሬ እንግዲህ በዚህ ሳምንት እንዳዲስ ይጀምራል እና የመጨረሻውን ምዕራፍ ዘግቶ አዲሱን በረሽት ወይም ዘፍጥረት የሚጀምርበት በዓል ትናንት ተከበረ። በደስታ በባህላዊ ጭፈራ በማለት በኮቴላ ማራሚ የነበረውን የሚጨፍሩ ሰዎች ፎቶግራፍ በማስደገፍ አቀርቦታል። የሲምሃት ቶራ ታላቅ በዓል ነው ለህዝብ እስራኤል፣ ትናንት ተከበረ፣ በሰላም አለፈ ይላል። ሌላው በአሜሪካ ከአንድ ወር በኋላ ይሄ ማዕከላዊ ምርጫ ይባላል ብሔሮታ ይምጻ የመማክርት ቤት 435 አባላት ያሉት መማክርት ቤት አባላት ምርጫ ይካሄዳል እና ይሄ ምርጫ ብዙ ነገሮች ከምርጫው በኋላ ብዙ ነገሮች ይለወጣሉ፣ በብዙ ነገሮች ይወሰናል ተብሎ ይታሰባል ይላል። እንግዲህ በአሜሪካም ሆነ በዓለም አቀፍ ፖለቲካ ሂደት ላይ ይህን ዘገባም ሀሬጽ ለአንባቢያን አቅርቦታል። ወደ ማሪብ ስናልፍ ያው በፍላይ ዱባይ የነበረውን አየር በረራ በሚመለከት በሰፊው አቅርቦታል። እንግዲህ አብራሪው የአባቱ የኦማን ዜጋ ነው፣ እናቱ ሶሪያዊ ናት። በኦማን አየር መንገድ ይሰራ ነበር። ስራው ግን በጣም አክራሪ ወደ አክራሪ እስላምነት ስለገባ በዚህ ምክንያት አየር መንገዱ አሰናብቶታል። ይህ ሁሉ ሆኖ እያለ ግን የዱባይ አየር መንገድ እንዲሰራ ተቀብሎ ሲያሰራው ነበር። በበረራውም ሂደት የነበረውን ሁኔታ በእስራኤል በኩል መጣራት ነበረበት። ከመጀመሪያው ያልተሰራ ስራ አለ ይላል። ምናልባት እንዳልነው ቀደም ብለን በመጀመሪያው ጋዜጣ እንደተመለከት ነው በእስራኤል ከዚህ በፊት ጎብኝቶ ከሆነ መጣራት አለበት። ምክንያቱም አውሮፕላኑን እስራኤል ውስጥ ሊከሰክስ አስቦ እንደነበር ተነግሯል፣ በምርመራው ሂደት ታውቋል ይላልና እንግዲህ ወደ አክራሪ እስላምነት የገባ በዱባይ አየር መንገድ ስራ ከጀመረ የተወሰኑ ወራት እንዳለፉና ወደ እስራኤልም በተደጋጋሚ በረራ ያው በስራው ምክንያት ከዚህ በፊት መጥቶ እንደነበረ ተገልጿል። በሌላው እንግዲህ ከዱባይ ወደ እስራኤል ሀገር ያው እስራኤላውያን በርካታ እስራኤላውያን አሉ። የእስራኤል አየር መንገዶች መንገደኞችን፣ ዜጎችን፣ እስራኤላውያንን እየመለሱ ነው፣ መመለስ ጀምረዋል የሚል ዘገባም ተያይዞ ቀርቧል። ሌላው
በይሁዳና ሰማርያ አካባቢ ያው ከቁጥጥር ውጭ የሆነ ነው የሚፈጠረው ግጭትና ግጭት እየተፈጠረ ነው። አሁንም ንብረት እየተቃጠለ ነው። ፍልስጤማውያንና እስራኤላውያን በየጊዜው በመካከላቸው ያለው ግጭት ዕለት ዕለት እየተባባሰ ነው የሚል ዘገባ ቀርቧል። ሌላው በጋዛ ሰርጥ የሲንዋር ምክትል ይላል እንግዲህ ያው በሱ ቦታ ያለ የሐማስ መሪ እሱን በሱ ላይ እርምጃ ለመውሰድ መከላከያ ሰራዊቱ ሞክሮ ነበር ይላል። እንግዲህ እሱን ለመደምሰስ ሙከራ ተደርጎ ነበረ ይላል። ሌላው በኖቫ አካባቢ ኖቫ እንግዲህ ጥቅምት 7 ቀን ሲምካ ቶራ ሲከበር አርብ ለቅዳሜ ሌሊት አጥቢያ በርካታ እስራኤላዊ ዜጎች የሙዚቃ ፌስቲቫል ድግስ ያካሄዱበትና ቅዳሜ ጧት ከሶስት ዓመት በፊት ጥቅምት 7 ቀን እንደምናስታውሰው የሐማስና የእስላም ጅሃድ አሸባሪዎች ወደዛ አካባቢ በመሄድ በቦታው የነበሩ እንግዲህ በሙዚቃ ፌስቲቫል ሊዝናኑ ሊደሰቱ የሄዱ እስራኤላውያንን በርካቶችን በመቶዎች የሚቆጠሩ በአሰቃቂ ሁኔታ በግፍ ጭፍጭፏል። በዛ ቦታ ከሶስት ዓመት በኋላ ሲምካ ቶራ እንዲከበር ተደርጓል። እንግዲህ በዚህ ጥቃት ሰለባ የሆኑ ከፊል ቤተሰቦች ተቃውመዋል። ይሁን እንጂ ግን ያው ቢቃወሙም በሲምካ ቶራ እንዲከበር ሆኗል ይላል። የነበረው ሁኔታ አቅርቦታል። በዚህ ጥቃት 1318 የመከላከያ ሰራዊቱ አባላት ተገድለዋል ይላል። እንግዲህ በአጠቃላይ የእስራኤል ጸጥታ ጥበቃ አባላት 1318 ዜጎች ደግሞ 1027 የጥቅምት ሰባት በጥቅምት ሰባቱ ጥቃት 1027 ዜጎች ተገድለዋል ይላል። ይህን ጥቃት በአጠቃላይ ያው አቅርቦታል። ሌላው በፈረንሳይ ይላል። በፈረንሳይ በጣም ከባድ የተቃውሞ ሰልፍ ተነሳ። የሁለተኛ ደረጃ ተማሪዎች፣ የከፍተኛ ሁለተኛ ደረጃ ተማሪዎች በፈረንሳይ ተቃውሞ አስነሱ ይላል። እንግዲህ ተቃውሞ ምንድን ነው? በትምህርት ሂደቱ ጥራት ይኖር፣ የተመቻቸ የትምህርት ስርዓትና ሂደት ይኖር በሚል ጥያቄ ነው። በርካቶች የፖሊስ አካላት እንደቆሰሉ፣ ተማሪዎችም እንደቆሰሉና በርካቶች በቁጥጥር ስር እንደዋሉ እንደታሰሩ ተገልጿል። እንግዲህ ከተወሰኑ ወራት በፈረንሳይ በ2027 ዓ.ም ፕሬዚዳንታዊ ምርጫ ይካሄዳል። ከተወሰኑ ወራት በፊት ነው ይሄ ተቃውሞ የተነሳውና ተቃውሞው እየተባባሰ እንደሆነ ነው የተገለጸው። ወደ ዶታ ሀሮኖት ስናልፍ የዶታ ሀሮኖትም እንግዲህ በፍላይ ዱባይ የነበረውን የበረራና አብራሪውን ማንነት በመግለጽ እንዴት ሊሆን ቻለ? ይህ አብራሪ ባለበት ሁኔታ ሆኖ እንዴት ወደ እስራኤል አውሮፕላን ሊያበር ቻለ? እንዴት በእስራኤል በኩልም በዱባይ በኩልም ሁኔታውን አስቀድመው አላወቁም? የኦማን ኤር የተባለው የኦማን የአየር መንገድ ከተወሰኑ ዓመታት ስራ በኋላ ይህን አየር አብራሪ ወይም ታያ ፓይለት እስከ ስራ አሰናብቶታል ወደ አክራሪ እስላምነት በመግባቱ ምክንያት። የዱባይ አየር መንገድ ግን ከወራት በፊት ተቀብሎት እንደውም ወደ እስራኤል በተደጋጋሚ በሯል፣ አውሮፕላን አብረሯል፣ መጥቷል። እናም ይሄን አደጋ ከማድረሱ በፊት ማወቅ ይቻል ነበር። እንዴት ማወቅ አልተቻለም? እንደ ሌሎች ጋዜጦች ሁሉ የዶታ ሀሮኖትም ዘግቦታል ይህን ጉዳይ። ሌላው የጥቅምት ሰባቱ ጥቃት ጋር የተያያዘ አለ ዘገባ ቀርቧል። በየዶታ ሀሮኖትም ፕሮፌሰር ሄን ኮግል ይባላሉ። ይሄ እንግዲህ አስከሬናቸው ያልታወቁ ማንነታቸው ያልታወቀና የሞቱበት ሁኔታ ለማወቅ እንደሚታወቀው ምርመራ ይካሄዳል። በዚህ ምርመራ ተቋም አስከሬ ምርመራ ተቋም እንግዲህ ዋና መርማሪ ናቸውና በጥቅምት ሰባቱ ጥቃት ምን አይነት ስቃይ እንዳለፈ፣ ዜጎች በምን አይነት አሰቃቂ ሁኔታ እንደተገደሉ በተደረገላቸው ቃለመጠይቁ መሀል በጣም ሰቅሰቅሎ ከልብ ሲያለቅሱ በሚያሳይ ሁኔታ ሁሉ ቃለመጠይቅ ተደረገላቸውና የአስከሬኖችን ለመለየት ማንነት ለመለየት የተደረገው ምርመራ እጅግ ከባድ እንደነበረና የደረሰው ጥቃት እጅግ አሰቃቂ እንደነበረ፣ በሰብአዊ ፍጡር ላይ ሊደርስ የማይገባው ከባድ ጥቃት ነበር፣ ግን ቢከብደኝም ያው ምርመራውን አካሂደናል። ይሄን አሰቃቂ ዘግናኝ ሁኔታ እስከ ሕይወቴ ፍጻሜ ድረስ አረሳውም። እንግዲህ አእምሮ ጠባሳ በፖስት ትራውማ እየተሰቃዩ መሆናቸውንና የአእምሮ ጠባሳውን እስከ መጨረሻው ሕይወት ፍጻሜ ድረስ አረሳውም ማለታቸው ተገልጿል። የጥቅምት ሰባቱን ጥቃት በዚህ ሁኔታ ከባድ እንደነበረ ገልጸውታል። እንግዲህ ይህና ሌሎችም ርዕሰ ጉዳዮች አቅርቧል የዶታ ሀሮኖት ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይመስላሉ። አድማጮቻችን፣ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ስርጭታችን እንደቀጠለ ነው። ሻያው እንግዲህ ወደ አሁን ወደ ወቅታዊ ዘገባ ነው የምናልፈው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ እስራኤል መንገደኞችን ያሳፈረውና ከአካደጋ የተረፈውን ዱባይ ፍላይ የተባለውን አውሮፕላን ሲያበር ከነበረው ፓይለት ስሚት ማቻር ጋር ህንዳዊ ነው ይሄ አብራሪ በስልክ ትናንት ምሽት ተወያይቷል። እና ውይይታቸው ምን ይመስል ነበር?
1: ጀግንነት ያሳየው የህንድ ዜጋ ከዚሁ ከአሸባሪው የአጠገብ አንድ ላይ እንግዲህ የኦማን ነዋሪ ነው እንግዲህ እና ወላጅናቱ የሶሪያ አባቱ ደግሞ የኦማን የተወለደ ነው እና ይህ አሸባሪ በሁለተኛ ደረጃ የተፈረጀ ነው በፓይለት ነጂነቱ። ዋንኛው ፓይለት የህንድ ዜጋ ነበረ እና ከዛ ከትናንት ወዲያ የህንድ ፕሬዝዳንት ከዚህ ተወያይተዋል። በስልክ የሰራውን የጀግና ስራ አድንቀዋል የሀገራቸው ፕሬዝዳንት። ከዛ ተከትሎ ደግሞ ትናንት ቅዳሜ እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ በስልክ ተነጋግረዋል፣ ተወያይተዋል። በውይይታቸው የሰሩትን ጀግና ስራ ኔታንያሁ አድንቀዋል። በእውነት ብዙ ሰዎች ህይወት ከሞት አትርፈዋል የሚል ምስጋና አቅርበዋል። ይህንን ሁኔታ በእርግጥ ቀደም ሲል ወርቅነሽ በጋዜጦችን አምድ መጠነ ሰፊ የሆነ ዘገባ ተመልክተሸዋል እና በጣም የሚያስጠይቅ በጣም ብዙ ጥያቄዎችን የተነስተዋል። እንግዲህ ይህ አሸባሪ የአልቃኢዳ ሽብር ፈጣሪ ድርጅት አባል እንደሆነ ይታወቃል እና ከአሁን ቀደም ደግሞ ያው በተደጋጋሚ ከተባበሩት የአረብ ኤሚሬትስን አየር መንገድ ፍላይ ዱባይ አየር መንገድም ወደ ተላቢ ወደ ቤንገሪዮን ብዙ ጊዜ ሲነዳ ሲገባ ነበረ። እስካሁን ለመጨረሻ ደግሞ ከባድ በእስራኤላውያን ላይ ከባድ የሽብር ጥቃት እንደ ማን ነው መስከረም 11 2021 ዓመተ ምህረት ላይ ነው በኒውዮርክ ከተማ ላይ አሸባሪዎች አውሮፕላን ጠልፎ የፈጸሙት ከባድ የሽብር ጥቃት እንደዛ አይነት በእስራኤል ከተማ ላይ ለመጣል ለመከስከስ እና ብዙ እልቂት ለማድረስ አስቦ ነበረ። እየተመረመረ በምርመራ ላይ እሱ ራሱ ተናግሯል። እቅዱ ይህን ከባድ በእስራኤል ላይ የሽብር ጥቃት ለመፈጸም አስቦን እቅድ እንደነበረው አስታውቋል፣ ግን አልተሳካለትም።
0: አዎ እንዳልከው ይሄ ዋና አብራሪው የህንድ ዜጋ ነው። ጠቅላይ ሚኒስትሩ በስልክ ሲያወሩት ትናንት ምንድን ነው ያለው? ረዳት አብራሪው ከጎን ነበር፣ ጸለየ፣ ቆሞ ያው ጸሎት ሲያደርግ እኔ ቀጥታ ነበር መመለከት፣ ግን ከተወሰኑ ከ5-4 ደቂቃ በኋላ ከኋላዬ ማጥቃት ጀመረ፣ መታኝ፣ ታገልኩ፣ መታገል ሞከርኩ፣ በሩ እንዲከፈት አደረግኩ፣ እንደገና ዘጋው ነው ያሉ። በሩ እንዲከፈት የነሱን ያው እንግዲህ የሚቀመጡበትን አብራሪዎች የሚቀመጡበትን መዝጊያ በር አለ፣ እኔ ለመክፈት በሞክር ዘጋው። ግን ከዛ በኋላ እንደምንም ታግዬ ለሁለተኛ ጊዜ ከፈትኩት ሰፋሪዎች እንዲገቡ በማሰብ ና ያው እንደዛ ነው የነበረው ሁኔታ ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ለእስራኤል ነጻነት ሲከበር ችቦ እንዲያበራ ለአብራሪው ያው ያቀርበውለታል ግብዣ ለሳቸውም ብላ እንዳልከው ለክንዱም መሪ ቀደም ብለህ እንደጠቀስከው አቅርበዋል ግብዣ የእስራኤል ነጻነት ቀን ችቦ እንድትለኩሱ በማለት። እዚህ ጋር ተያይዞ እንዳልከው ያለው ነገር በጣም ሰፊና ውስብስብ ነው። የመንገድ ትራንስፖርት ሚኒስትር ሚሪ ሬገብም ትናንት በ11ኛው ቴሌቪዥን ጣቢያ ተጠይቀው የሰጡት ምላሽ አለ። ሞሳድ ነው ጥበቃውን የሚመለከተው፣ ከውጭ ሀገር ያሉ የውጭ ሀገር አየር መንገዶችን ሞሳድ ነው፣ እስራኤል አየር መንገዶችን ሻባክ ነው። ሞሳድ ያው ከእሳቸው መስሪያ ቤት ጋር ግንኙነት እንደሌለው ነው የገለጹት። በዚህም ያው ተጠያቂ ላለመሆን ጥረት እያደረጉ ነው የሚል ትችት እየተነሳ ነው ነበረው ቃለመጠይቅ ጋር የምትለው ካለ
1: እሳቸው የመንገድና ትራንስፖርት ሚኒስትሯ ሚሪያም ረጌብ ቢሮ አይደለም በኃላፊነት ተጠያቂ የሚሆነው ለመንገደኞች ደህንነት የሞሳድ የስለላ ድርጅት ነው በዋናነት እሱ ነው በኃላፊነት ተጠያቂ ነው ብላ ሌላኛው ደግሞ የሀገር ውስጥ የመረጃ ድርጅት ሻባክን ተነሳ ግን ኃላፊነት የለም በውጭ ዓለም እስራኤላውያን ደህንነትን የሚመለከት የተከታተለ የሞሳድ ድርጅት ነው የሚል ምላሽ ሰጥታለች ግን እንደዚህ አይነት አዲስ ነገር የተፈጠረ ነገር አይደለም የመንገድና ትራንስፖርት መንገደኞች በአይሮፕላን በራሪዎቹ እያንዳንዳቸው ይመዘገባሉ አይደለም አሁን በዚህ ላይ የእሳቸው ቢሮ ኃላፊነት የለውም ተጠያቂ አይደለም ማለታቸው ገና የሚያጠያይቅ ርዕሰ ጉዳይ ነው አይደለም ለዋናነት ይከባድ የሽብር ጥቃት ሙከራ ከሸፈ በጣም ጥሩ ውጤቱ አይደለ
0: አዎ ጥሩ እንግዲህ ወደሚቀጥለው ዝግጅት እናልፋለን ካደማጭሽ ጋር ስልኩ እየት ይኖርናል እንግዲህ አጭር መሽጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ስጦታው ፈረደ ጋር እንወያያለን። ሻያው ስጦታው ስልክ መስመራችን ላይ ነው። ደስ ነው የምናልፈው። ጤና ይስጥልን ስጦታው፣ እንደምን አደርክ?
1: አብሮ ይስጥልኝ። እንደምን አደራችሁ? እንዲያውም አድማጮች ሰላም ነኝ።
2: በጣም ስጦታው ፈረደ፣
1: አቤት።
2: ንቃትህ ገርመሃል። እንዲያው ጠዋት ላይ በነቃ መንፈስ እንትን ስትል ቡና ወስደሃል ወይ?
1: ያው ቡና እንኳን ጠዋት አልወስድም። ያው ሻይ ነገር ያው አለ አይደለ? ተፈጥሮ ቅጠሎች እንደዛ አድርጌ ከእናንተ ጋር ለመዘጋጀት ያው ጉንፋን ያዝ ይመስለኛል፣ ግን ደህና ነኝ።
0: ኧረ ደህና ነህ፣ በደንብ ነው የምትሰማው። ጥሩ። እስኪ ያው የተለያዩ ርዕሰ ጉዳዮች አለ የምንወያይባቸው፣ ከመጀመሪያውን ጀምር።
1: እንግዲህ ያው በእኛ ህብረተሰብ ጉዳይ ሁለት ነገሮች እታዘበዋለኝ። አንደኛው የዕለቱ ያው በሀገር አቀፍ ያለው ምርጫ ያው እንቆቅልሽ ነው። እንግዲህ ያው ከመጀመሪያው ግን በየቦታው ያሉ ወንድሞች አቶቻችን በአንድ ላይ ቢሄዱ የኛው ድምፅ አይከፋፈም ነበር። እንግዲህ ምን ይሁን ያው እንግዲህ እያንዳንዱ ግን የዴሞክራሲን መብቱን ይጠቀም ነው የምለው። ይህን ነው በፖለቲካ ያለው ጉዳይ። በጣም ትንሽ ያሳዝናል። በእኔ እይታ ሁለትያ ምርጫ እንሄዳለን የሚል ፍራቻ አለኝ። ሰው ግራ ገብቶታል። መራጩ ህዝብ ጠቅላላ እኛ አማርኛ ቋንቋ ስንተናገር ሳይሆን ጠቅለል ባለ መልኩ በየአውቶቡሱ በዛ ስትሰማ ሰው ግራ ገባ ይመስላል። ይጣላል፣ ይፋጃል። በጣም አስቸጋሪ ነው ያለው። እንግዲህ ያው ወሳኙ የዕለት ዕለት ነው። እኔ ግን እንደ አንድ ዜጋ ሁሉም ሰው ወጥቶ መብቱ ይጠቀም ነው የምለው። የሀገሪቱን ገንዘብ ለመቆጠብ ከተፈለገ ወደ ሁለትያ ምርጫ እንዳይወስዱና ህዝቡ ወጥቶ መብቱን መጠቀም አለበት ነው። እንግዲህ እኛ በጦርነት ሂደን መዋጋት ካልቻለ በምርጫ ደግሞ ብንዋጋ ደግሞ አንዱ ያሸንፍና ያው የሀገሯ ገንዘብ ይቆጠባል ማለት እንፈልገው ምጨምሩ ካለ
0: ጥሩ ነው።
2: እኔም በእርግጥ እንዳልከው ስጦታው ምርጫው ብሔራዊ አገር አቀፍ የክነሴት የፓርላማ ምርጫ ቀኑ እየተቃረበ ስለሄደ በዚህ ላይ ድምጻችን እንዴት ነው? በምን መልኩ ነው በተለያየ ቡድኖች ፓርቲዎች ሊበታተን ነው የሚለው ስጋት በሁላችን ላይ ነው ያለው። ለምሳሌ በካሆላባ እንደነ ፒኒና በያሻር ደግሞ ሁለት ነው ሶስት እጩ ተወዳዳሪዎች አሉ። እንደገና በያሃድ ፓርቲ ደግሞ እጩ ተወዳዳሪዎች አሉ። በሊኩድ ፓርቲ እስካሁን ማህበረሰባችን የተወካይ የለም የሚሉ ሰዎች አሉ። እንዴት ነው የሚሆነው ብለ ታስብ?
1: ይኸውልህ ወደ ይሄ ነው እኮ የመጀመሪያም እኮ ያልኩት እኮ የሆነው ተመራጭ ነው የሚሉ ተመካክረው በአንዱ ፖለቲካ አቋም ቢሄዱ ኑሮ ድምጣችን በተንም ነበር ያልኩት ይሄ ነው። እንግዲህ ያው አሁን በአሁኑ ሰዓት አስቸጋሪ ሆነ ያሉ ያው አዲስ ፖለቲካ የሚመሰርቱ አንዳንዴ ያው የህጉን አማልፉ ከሆነ የእነሱ ድምፅ በረሃ ገባ ማለት ነው። እንግዲህ ይሄኛ ያለ ነው። ይሄ በሬዲዮ እንግዲህ ያው መንግስት ሬዲዮ ስለሆነ ይሄ ነው ማለቱ አስቸጋሪ ሳይሆን፣ ግን ህዝቡ ማን ይጠቅማል፣ ማንኛው አንጋፋ ፖለቲካ እንምረጥ አንደበር የህዝቡ ምርጫ ነው።
0: ህዝቡ ያውቃል ማን እንደሚጠቅመው፣ ግን የመምረጥ መብቱን ይጠቀም ነው።
1: እኔ ጥልቅ ላለ መልኩ መመርጠውን ያውቃለሁ። በድብቅ ነው ምርጫው። ነገር ግን ድምጤት ምሎ በረሃ እንዳይገባ ምሎ በወዳጅ በዘመድ በጓደኛ በተለያዩ ጥቃቅም ነገር ሳይሄድ ድምጡን ከሚፈልግ አስፈላጊ ቦታ ማስቀመጥ የዜጋው ጉዳይ ነው። የተመራጮችማ ታያቸው ይኑሩ፣ እነሱን አሁን አልወቅስም። ይቅናቸው
0: ይቅናቸው፣ እውነት ነው። አዎ፣ ሌላ ርዕሰ ጉዳይ አለኝ ብለሃል። እስኪ ያው
1: ሌላው አርዕስቱ እኛው በእኛ ማህበራዊ ኑሮ ነው ብዙም ጊዜ ለውጥ የማይታየው። እልቅሶን በተመለከተ ሁለት ነገሮች ይጋጫሉ። እልቅሶን በሆነ ጊዜ አስተማሪዎችም ሆነ ራባ ይመጣሉ፣ ወሪት ይማራሉ። የኛ ይሄ የዋህ ህዝብ ከሰዓት በኋላ ነው የሚመጣው እልቅሶ ሊደርስ። ያሳዝነኛል። ይሄ የዋህ ህዝብ እንዲያው ባህሉ ሰርጦ ገብቶ ያለ በደማችን የእልቅሶ ጉዳይና የሰርግ ጉዳይ ነው። ያ ሰው መጥቶ ይቆማል። አሁን ወሬ ትምህርት ተይዟል፣ ቁሙ ይባላሉ። እኒያ ሰዎች ደግሞ አንዳንዶች እናት ልጆቻቸውን በመኪና ይዘቃቸው የሚመጡ ልጆች ትዕግስት የላቸውም እና ለሚመጣው ለዚህ የዋሃዝ መጥቶ እጁን ዘርግቶ ለሚሄደው የዋሃዝ ቦታ ቢሰጠው ምን አለ? በተለይ አሁን በዚህ ላይ በስታ በስተት የሚገባቸው ወይም ራባን ወይም ቄስ የሆኑ ሰዎች በዛ ተወሪት እኮ ግድ ሰው በመጠቀን አለ ምንማረው ሁልጊዜ መማር ይቻላል ለዚህ ቦታ ቢሰጡት ምን አለ ነው እኔ ያጋጠመኝ በትክክል ነው እንጂ ዝም ብዬ ወይም ፈልቅ አይደለም እነሱ መተው አይዲጂ እኮ ለተቆጣ ነው እየጠበቀሽ ሳላገኛቸው ይጨናነቃሉ ይሄ ምንም ለውጥ የለውም ሌላው ደግሞ እንዳሁን እንዳዲስ ልቅሶ ሆኖ ያል 30 ቀን ነው ያልደረሰ ሰው ደግሞ ጠብቆ ሀሰራው ለየር ጧት ይመጣል ሰዎች አዘንተኞቹ ቀብር ሊያዩ ሂደዋል ተብሎ ብዙ ሰዓት ይጠብቃሉ እነዛ ሰዎች እሄ በእውነት እንዲያውም በኔ እይታ ነው እንደ ግል እንዳንድ አድማጭ ወላጆች እንዲያው እንዴት ነው ንዛዘ ቢያስቀምጡስ ምን አለ ወጣቱ አልሰማም ጭራሹን ሰዎች መተው ደግሞ እኛን ባልታቆታላችሁ መተው ቅፍ አድርጎ እግዚአብሔር አጥናሽ ወንድሜ ብሎ ትክሻን እና ቅፍ አድርጎ ካላዛ አደረሰ አይቆጥረውም በዛን ጊዜ ልብሽ አይገኝም በተለይ አሁን ልክችግር ማየው ሁለት አንድ እናት ኑራ ወይም አባት ኑሮ ሁለቱ ሲሞቱ ልጆቹ በርሃ በልታቸዋል የዛን ጊዜ ማነው አዘን የሚደረሰው አክስት አጎት ወይም ተራ ሰው ዝም ብሎ መንደረኛው ነው ልጆች የትም የሉም እና ይሄ በእውነት ትምህርት መስጠት አለበት በየቤቱ ይሄ በቤት እኛ የምናደርገው ነው የውጭ ትምህርት የሚያስፈልጉ አይመስለኝም ነገር ግን እኛ ይሄን ለልጆች ማስገንዘብ አለብን
2: ስጦታው
1: አቤት
2: እንዳልከው አዎ ማህበረሰብ ይህም ሰው ሊደርሳል ሞት ሀዘን ያለ የነበረ ነው ግን አሁን 7 ቀን ሀዘን በጋናነት ሀዘንተኛ ቤተሰቦች ከመጀመሪያው ቀን ተቀበረበት ቀን ለ7 ቀን በሀዘን ቤት መቀመጥ አለባቸው እዛን ጊዜ እስከዛ በሳምንት ጊዜ በየቤቱ የሄደ ማስተዛዘን ይቻላል የኛ ባህል ግን ያዘው ምንድነው ለ7ኛው ቀን ብቻ ነው ሁሎች የሚሰበሰቡ
0: ጭራሽ ደግሞ 30 አለ 30 ቀን 7 ብቻ ሳይሆን
1: 30 ነው ለባሁን አሁን ያለ ይሄ ሰባት ቀን ዳስ ይዘረ ድንኳን ያዘን ድንኳን ይዘረጋል እዛ መድረስ ይቻላል ነገር ግን ሁሉኩና እናገኛቸውም የሚባል ነገር አለ ግን እንደ ማህበራዊ ግንኙነት ተቆጥሯል ራሱ 7 ቀኑ በዛ ምክንያት ሁሉም ሰው አይ በ7 ነው የሚሻል የሚባል ትርጉም ነው የሚሰጠው በ7 የዛን ጊዜ ደግሞ ልጆች አይገኙም ሌላው እኛ ተቆረ ያደታለው አሁን ለምሳሌ አንድ ሰው ምሽት በኋላ ቀብር ተቀበረ ምሽት ይጎርፋል አዛ ማhall የሃይማኖት መሪ ብዙን ጊዜ ራቦች ነው የሚመጡ በዚህ ጉዳይ የቄሶች ባር ቡራች ያደርጋሉ እዛው ላይ ብዙ ነገርም ያለ አሁን ይመጣ ልጆች ይሰበሰባሉ ቤተሰብ ይጠራል ያነ ግን ሊደርስ የመጣው ሰው ቆሞ ግማሳት ይጠብቃል ለዛ በላይ ይጠብቃል
0: ያው መሻሻል አለበት በጣም አው
1: ወላሂ ምለው ግን ለኔ ሰሙኛል አሁን የሃይማኖት መምሮች ራባንም ሆነ ቄሶች በተለይ ራባንም የተሾማችሁ ያ ደካማ አባታችሁ ሽማግሌ እናታችሁ ስንት አገር ጥሰው መጥተው ለዚህ ቦታ ስጡት ወሬትን መማር ሁልጊዜ 30 ቀን አለ ከሞተ ጀምሮ በዛን ቀን ብቻ አይደለም በለት ሁለት እና ይሄን ለማስገንዘብ ፈልጌ ነው
2: ጥሩ ሐሳብ ነው ጥሩ
1: ገጥሳሁን ለህዝባችን ንዘን ነው
2: እሺ እናመሰግናለን ሸዋቶ
1: መልካም ቀን
0: እናመሰግናለን
1: እሺ መልካም
2: እንግዲህ በቀጣይነት ወደ ኦሪጅ መንገደኛው ጋዜጠኛ ማመስመር ላይ ያለነ ኦሪጅ ጀምበር ኦሪ መንግስቴ ወይም ጀምበር መንግስቴ ሸዋቶ እንደምን አለ?
3: እኔ ስልኝ እንዴት አደራችሁ? ሸዋቶ መልካም ሳምንት ይሻያሁ ወርክነሽ እንዱም ደሞ ነው በፊት የነበረው አቶ ስፖቶ ፈረደ ጥሩኛ ነው ተነተነው ወነቱን ነው እና እንደምን አላችሁ ለህዝብ እስራኤል በሙሉ እንኳን ለዚህ ጊዜ ያደረሰን
0: እና መሰግናለን እንዴት ነበር ትናንት ሲምካቶራ
3: በመጀመሪያ ደረጃ የዘንድሮ ሲምሃት ቶራ በጣም የተለየ ነበር። የተለየበት ዋናው ምክንያት ያው እስካሁን ድረስ ባለፈው አመት የኢራን ጦርነት ስለነበር ብዙ ሽብር ነበር ዛሬ የጥልን አይጥልን የተባለ ነበር በዘንድሮ ለት ግን የተረጋጋ ሲምሃት ቶራ ወይም ደግሞ የኦሪትን 53 ሳምንት ተነቦ የሚጨረስበትን የኦሪትን ከዘፍጥረት እስከ ኦሪት ዘዳግም የሚያልቅበትና አዲስ ምዕራፍ የሚጀመርበት ነበር። ያው እንደሚታወቀው ሁሉ ብዙዎቹ በሃይማኖት አክራሪዎች በእኛም ቢሆን በተለያየ ጸሎት ቤቶች ወጣቶች ሽማግሌዎችም አብሮ ካንድ ላይ በመሆን የኦሪትን ትምህርት ለሊቱን ሁሉ በመማርና በትላንትና ወለት ደግሞ ያው ልክ ኦሪቱን ይዞ በመዝወር ኦሪቱን ያወጡ በማንበብ በጣም ደስ የሚል ነበር። ያው ወደ ማታ ደግሞ በተለያየ በአጻሮት ቤቱ ኦሪቱን አውጥቶ በጭፈራ በደስታ እንኳን ኦሪቱን አስጀምሮ አስጨረሰን በማለት በጣም ደስ የሚል ዝግጅት ነው ነበር። ያው በኮቴል አማራቪ ደግሞ እናንተ ባላችሁበት ያው እንግዲህ እናንተ ታውቃላችሁ እንዴት አይነት እንደነበረ። ሌላው ደግሞ ትልቁ አሁን ባለፈው በዚህ በስምሃት ወራ ይሄን ቀን እንዳመት አድርገውኛ የሞቱትን እንድናስብ ስንል 7 ቀን 10ኛው ወር 2003 አመት 2023 መነበረው ያው የዱባይ ፍላይ የኦማን ረዳት አብራሪ ሊያደርገው የነበረው እንጂ ሽብር ደግሞ እግዚአብሔር በታምራት ስላስቀረው በዚህ ሁሉም ትልቅ የደስታ የምስራች ለነበረ በጣም ደስ ያለኝ ነበር።
0: አው በርግጥ ካለፉት 3 አመታት በኋላ ዘንድሮ በጣም በተረጋጋ ሁኔታ በየቦታው በደስታ ነው የተከበረው። ምንም እንኳን እንግዲህ እየታሰበ ቢሆንም 3ኛ አመቱ ይህ ቀን በደስታም ይታሰባል። ነው ማወዛጋቢ ሐሳቦች እየተነሱ ነው አሁን የደስታ ቀን ነው ለምን በዚህ ቀን ይሄ ከባድ ሀዘን ይታሰባል? አይ ሀዘኑ መረሳት የለባትም መታሰብ አለበት ቢባልም ግን አሁን እንዳልከው በአብዛኛው በጥሩ ሁኔታ እንዳለፈ ነው በዘገባዎችም ስንመለከተው። ኮቴልም እንዳልከው ትናንት በጣም ጥሩ ቀን ነው ያለፈው ከባሉ ጋር ተያይዞ።
3: አዎ ደማውን ደሞ እናንተ በትንተናውና በዜናው እንዳቀረባችሁት ያው ኖቫ ከተባለው የዛሬ 3 አመት ብዙ በስቃይ የተገደሉ ወገኖች እንግዲህ ወደ 2000 ከዚያም በላይ ወደ 2700 ነው ወደዚያ የሚያቀርቡ የሞቱ የሰራውቱ ክፍልም ነፃው ዜጋም እና ያው በሲምፋቶራ ትላንትና እንደተከበረ ነው። በአንድ በኩል ይሄ ከዚህ አዶ ማክበሩ በጣም ጥሩ ነው ብዬ አስባለሁ። ለምን ለጠላቶቻችን ደስ ማሰኘት የለብንም? ለምን ያንን ቦታ ሁልጊዜ የልቅሶ ያዘን መታሰቢያ በአዘኑ መታሰቢያ ጊዜ ያዘን መታሰቢያ ወዚያ በተያጥሩ ነው። እንዲሁም ደግሞ ልክ ይቀን በደስታ ቀን ወደዚያ ሂደው ይሄን ደስታቸውን የሚያብበውን አበባ የሚያፈራውን ፍሬ ስለቆረጡ ይህ አበባ በጠላቶች እጅ እንደተቆረጠ ወይም የሚያፈራው ዛፍ በጠላቶች እንደተቆረጠና እንደተጨነገፈ መቆጠር የለበትም። ይሄን ሁኔታ ለልጅ

0: ያው በየጊዜው ስለምንወያይ በሰፊው እንወያይበታለን እንዳልከው ሁለት የተለያየ ሐሳብ ነው ያለው እስኪ ሌላ ጊዜ በሰፊው እናየዋለን
1: እና ደግሞ አሁን ያው እንግዲህ ዛሬ የልጆቻችን የትምህርት ቤት መመለሻ ስለሆነ እንኳን የረፍቱን ጊዜ የቁቆትን ባልጨርሰው ወደ ትምህርት ገበታችን ያገናኘን ላለው አመሰግናለሁ በእያንደነበት መልካም ነው
2: በጣም ግሩ ሞሪ ያው ትምህርት ቤት ወደ ሲመለሱ በረፍት ላይ በኋላ በስኬታማ ጥሩ የትምህርት ጊዜ ዘመን
0: እንደምንኛለን እና አመሰግናለሁ መልካም ቀን ይሁንልህ
2: ቸባቶ
0: መልካም ሳምንት እንደው ቀደም ባጭሩ ያላየነው ዲዮ ታሮንት ላይ ቀረበ ዘገባ ነው አዲስ የካድሩሳሎ የሚቅርጫት ኳስ ቡድን አፖይላ ሽሻ የሚል በስድስት ሐማስ ዋሻ ውስጥ በጨፈጨፋቸው ስም መቋቋሙና ያው በእነሱ ስም ቢሆንም ግን አጠቃላይ ሁሉንም በዚህ ጥቃት የተፈጨፉትን የሚያስቡ አዲስ የቅርጫት ኳስ ቡድን ተቋቋመ የሚል ዘገባ ነበር ሻያው እንግዲህ ብዙ አዳዲስ ዘገባዎች አሉ ጊዜ የገደበን በቀኑ ስርጭታችን አድማጮች እናደርሳለን መልካም ቀን ለሮኔ እንደሃን ምስጋና ይድረሰው ለቴክኒክ ባለሙያ
2: ከናንድ ሰዓት በሰላም ያገናኘን ሸቦአቶፍ

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ተረስተልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሸዋቶቭ መልካም ሳምንት። እለቱ እንደ አብርሃም ዘመን አቆጣጥር ዮምርሽሆን ካፍጌ ሜል በትሽሬ ታፍሽን ፔይዘይን ሲሆን እንደ አውሮፓ ዘመን አቆጣጥር ኦክቶበር 4 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 24 ቀን 2019 ዓመተ ምህረት ነው። የከሰዓት በኋላ አማርኛው ስርጭታችን እንደሆ ጀመረ። የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የፕሮግራሙ አጠናካሪ ሃና አስፈረውናት። የስቱዲዮ ተረኛ አስተናጋጆች ይሻየው ደጉ፣ ሰጠኝ ዘመንና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ከእናንተ ጋር ምናደርገው ውይይት ይቀጥላል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሂሻየው ደጉ ተዘጋጅቶ ይቀርባል። ሂሻየው
1: ወርቅነሽ አመሰግናለሁ። አርስተ ዜና ጥቅምት 7 2023 ዓ.ም ምረት በለተ ቅዳሜ ሰንበት የደረሰው ሽብር ጥቃትን ግድያ ሶስት አመት ብሔራዊ መታሰቢያ ስነ ስርዓት ዝግጅቶች ትናንት ማታ ጀመሩ። ከሶስት አመት በፊት የተነሳው ጦርነት 2347 እስራኤላውያን ህይወት ቀጥፏል። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ በአየር አደጋ የተሰነዘረውን የሽብር ጥቃት ሙከራ ቢከሽፍም መንግስት በቸልታም እስራኤላውያን እንደገና አሳልፎ ሰጥቷል ሲሉ ተቹም። በፍላይ ዱባይ አየር መንገድ አውሮፕላን የተቃጣው የሽብርን ጥቃት ሙከራም በህዝብ አወዛጋቢነቱ እንደቀጠለ ነው። የፍላይ ዱባይ በራም በሽብርተኝነት ትግል ላይ የተሰማራም የቀድሞው የሞሳድ ባለሙያም አጠራጣሪ ወይም ችግር ያለባቸውን አብራሪዎች መረጃም የሚያቀዳጅ ዓለም አቀፍ አካል ሊቋቋም እንደሚገባም ሐሳብ

ጋዛ ውስጥ ከመገደሏ በፊት የድምጽ ቅጁ ስሜ ኑዋ ማርዚያኖ ይባላል። የአባቴ ስም ደግሞ አቪ ማርዚያኖ ይባላል። የእናቴ ስም አዲ ማርዚያኖ ይባላል። የምኖረው በሙዲን ከተማ ነው። እድሜ 19 ዓመት ነው። የኔ መሰረቱም ከሞሮኮ ከፖላንድና ከዩክሬን ነው። እኔ አዛ ውስጥ እገኛለሁና አሁን አዛ በሙሉ በጢሊም በሚሳይሎች እየተደበደበች ስለሆነ እባካችሁ ይህ የተኩስ አቁሙ። እኛም ከአጠገባችን ከተጠለፍንበት ቦታ አካባቢ ከባድ ፍንዳታ እንሰማለን የሚል ጥሪ አስተላልፏን የተቀድ ድምጿን አሰምቷል። በመጪው ሮቭ በያሪኮን ፓርክ በሚካሄደው በጥቅምት 7 የቤተሰቦች ብሔራዊ የመታሰቢያ ስነ ስርዓት ላይ 10 ሺዎች የሚቆጠሩ እስራኤላውያን ይሳተፋሉ ተብሎ ይጠበቃል። ከስነ ስርዓት መሪ አቅራቢዎቹ አንዱ ከሞሮኮ የተመለሰው ከምርኮ የተመለሰው ኤሊ ሻራቢ ለህዝብ ጥሪ አቅርቧል። የመታሰቢያው መሪ ኤሊ ሻራቢ እንደተናገረው ከ50 ሺህ በላይ እስራኤላውያን በታዳሚነት ለመገኘት አስቀድሞ ትኬቶችን ቆርጠዋል። ይህ ሊገኝ ከሚችለው ሁሉ እጅግ ትልቅ እቅፍ ነው። ባለፈው መጨረሻ ሳምንት የልጆችን የኑዋ እና የሀይልን የልደት ቀን ልናከብር ይገባን ነበረ፣ ግን ምን አሸባሪዎቹ ጠልፈው ገደሏቸው። ያሳዝናል ይላል። እሱም በጥምላ ቤተሰቦቹ ነው የተጨፈጨፉ። ባለቤቱ ሊያ፣ 2 ሴት ልጆቹ ኑዋና ያሄል ተገደሉ። በተጨማሪ ደግሞ ወንድሙ ዮሲ ሻራቢ ወደ አዛ ተወስዶ ታፍኖ በምርኮ ተመልሷል ይላል ዘገባው። በጥቅምት 7 ትልቂት 3ኛ ዓመት መታሰቢያ ነገ በካን 11 ቴሌቪዥን ጣቢያም ዝማን ኢሜት የተሰኘ እውነት ሰዓት ፕሮግራም ልዩ ክፍል ያስተላልፋል። በዚህ ምለትን ከደረሱት በርካታ ጉዳቶችን በመካከል በቤርሺቫ ከተማ በሚገኘ ሶሮቃ ሆስፒታል የተመዘገቡ የምስል መዝገባት ቅርጾችም ይቀርባሉ። የኖቫ የሙዚቃ ፌስቲቫል የተረፈችው አጋም ዮሴፍ ዞን በዚህ ቴሌቪዥን ጋር ቃለ ምልልስ ያድርገውላታል። ይህም እሷም ትታያለች። እሷም እንደተናገረችው ባደረጉላት ቃለ ምልልስ እኔ በእውነቱ እደርሳለሁ፣ እናም ዳን በእኔ ግምት የሶሮካ ምክትል ዳይሬክተር የሆነው እንዲህ ይጠይቀኛል ብዬ አላሰብኩም ነበረ። በህይወት ቆስዬ በሆስፒታል ሕክምና ተሰጥቶኝ ከቤተሰቦች ጋር በመገናኘቴ በጣም ደስ ብሎኛል ትላለችም። ከሶስት ዓመት በፊት የተነሳው ጦርነት 2343 እስራኤላውያን ሕይወት አጥፍቷል። ይህ መረጃ ይፋ የተደረገው በመከላከያ ሚኒስቴርና በብሔራዊ የኢንሹራንስ ተቋም መረጃዎች መሰረት ነው። በእስራኤል ጦርነት ለተሰዉ ዜጎች ቁጥር 1318 ስሞች ተጨምረዋል። ይህ መረጃ ሰማዕታት የእስራኤል መከላከያ ሰራዊት፣ የፖሊስ፣ የሻባክ፣ የእስር ቤት አገልግሎት፣ የእሳት አደጋ ተከላካዮችንም የነፍስ አድን ኃይሎችን ጭምር እንዲሁም ሌሎችም በሽብር ጥቃት የተገደሉትን ያካትታል ይላል ዘገባው። የመንገድና ትራንስፖርት ሚኒስትሯ ሚሪ ረጌብ የፍላይ ዱባይ አውሮፕላን በረራ የመከስከስ ሙከራ ክስተት ላይ ቢሮቸው ኃላፊነት የሚመለከት ቢወነጀሉም በኃላፊነት ትክክል አይደለም በማለት ውድቅ አደረጉም። ይህን የአየር ጥቃትን በተመለከተ በዋናነት ኃላፊነት ያለው በውጭ የስለላ ድርጅት የሞሳድ ድርጅት ነው የሚል ምላሽ ሰጥተዋል።

0: የተቃዋሚዎች ፓርቲ መሪ ያይር ላፒድ በእንደገና ሊጠናቀቅ በሚችል ግፊት እስራኤላውያን እንደገና አሳልፎ ሰጥቷል በማለት መንግስትን ከሰዋል። ላፒድ በሰጡት መግለጫ ላይ ጠቅላይ ሚኒስትሩ የትራንስፖርት ሚኒስትር እንደ ሻባክ ሞሳድ እዚህ ከተፈጸሙት ላልቅ ስህተቶች አንዱ በሆነው ጉዳይ ጥብቅ የሆነ ሂሳብና ማብራሪያ ለህዝብ መስጠት እንዳለበት ጥሪ አቅርበዋል። በፍላይ ዱባይ አየር መንገድ አውሮፕላን የተቃጣው የሽብር ጥቃት ሙከራ በህዝብ አወዛጋቢነቱም እንደቀጠለ ነው። የእስራኤል የአሪኪያ አየር መንገድ ዋና ስራ አስፈጻሚም ኦዝ በርኮቢች ለረሸት ቤት ሬዲዮ እንደገለጹት ህጉ ድርጅቱ ለእርሱ የሚሰሩ የውጭ የባዕድ ሀገር ቡድን አባላት ሰራተኞች ዝርዝር መረጃ ለደህንነት አካላት እንዲያሳውቅ አያስገድደውም ነው ያለው። አርኪያ የአየር መንገድ የጸጥታ አካል በሆነ የመረጃ ድርጅትን አይደለም። እርሱ አቪዮሽን የሚያስተዳድር የአየር መንገድ ኩባንያ ነው። እኛ በሂደታችን ውስጥ ያሉትን ቡድኖችና በአንዱ ወይም በሌላ ኩባንያ ውስጥ የሚቀጠረው እያንዳንዱን የቡድን አባል እንመረምራለን ነው ያሉት። በመጨረሻ የአየር ጸባይ ትንበያ፣ ዛሬ ሙቀቱ በመጠኑ ይጨምራል። ነገ ሰኞ ግን የሙቀቱ መጠን በትንሹ ይቀንሳል፣ ቀዝቀዝ ይላል ተብሎ ይጠበቃል። ወደ ማክሰኞ ደግሞ በአብዛኛው በደቡብና በምስራቃዊ አካባቢ ዝናብ በጥቂቱ አልፎ አልፎ ይዘንባል ተብሎ ይጠበቃል። የሰዓቱ ዜና የስከዚሁ ነው። ወርቅነሽ
1: ሻየው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: አድማጮቻችን ጫችን ስርጭታችን እንደቀጠለ ነው። ዛሬ እንግዲህ ከወቅታዊ ዘገባ በኋላ ከእናንተ ጋር እናደርገው ውይይት ነው የሚቀጥለው። ደውሉ፣ ተሳተፉ። የስልክ መስመራችን የተለመደው መስመር ነው 0723940555 0723940555 ነው። ደውሉ፣ ተሳተፉ።
1: ወደ ወቅታዊ ዘገባ ስናልፍ ባልደረቦች የሰጠ ዘመነ ወርቅ ነሸቴ ሸቦዋቶ መልካም ሳምንት ይሁንልን። በመቀጠል እንግዲህ ወቅታዊ ዘገባ ከዱባይ ወደ ቴላቪቭ ብራ ላይ የነበረውን ፍላይ ዱባይ አየር መንገድ በመከስከስ ሙከራ የተጠረጠረው ምክትል አብራሪ ላይ የሚወጡ የተለያዩ መረጃዎች ምን ይመስላሉ? ከዚሁ ጋር በተያያዘ ደግሞ የእስራኤል መንገድና ትራንስፖርት ሚኒስተር በጉዳዩ የሰጡት አስተያየት ምን ይመስላል? ሰጠኝ።
2: አዎ፣ እንግዲህ ይሄ በፍላይ ዱባይ አየር መንገድ አውሮፕላን ላይ የነበረው ክስተት በጣም አነጋጋሪ እንደሆነ ነው። እንዴት ሆነ፣ ለምን ተደረገ የሚለው እንደቀጠለ ነው። ሰሞኑንም እኛ በተከታታይ ስንዘግበው የቆየ ጉዳይ ነው። አሁን ዋናው እንግዲህ የረዳት አብራሪው ጉዳይ ከእስላም ድርጅቶች ጋር የአልቃይዳን በመደገፍ እንዲሁም ደግሞ ሌሎችን ድርጅቶች በእስላማዊ እንቅስቃሴው ተጠርጥሮ በኦማን ኤር ሲሰራ የነበረውን ከዛ እንደተባረረ ሁሉ የሚገልጹ መረጃዎች ይወጣሉ። እዛም ደግሞ ወደ ሮያል ኤር ማሮክ እንደተሸጋገረ እዛ በኋላ ነው በዱባይ አየር መንገድ መስራት የጀመረ የተባለውና ከአክራሪ ድርጅቶች ጋር ግንኙነት እንዳለው እየተነገረ ነው። ዘገባው ምን ያክል እውነት ነው የሚለውን ነው ሲኤንኤን ኤቢሲ የዘገቡት ጉዳይ አለ። እንግዲህ የተባበረችው አረብ ኤሚሬትስ ያው የሽብር ጥቃት ሊያደርግ ነበር ብላ ያወጀችበትን ሁኔታ በይፋ ያስታወቀችበትን ሁኔታ አለ። ይሄ ግን ሀማም አልሀማሚ የተባለው ረዳት አብራሪ እንግዲህ ያው ከስሚት ማቻር ከዋናው ካፒቴን ከዋናው አብራሪ አውሮፕላኑን በመቀማት ችግር ሊያደርስ የነበረው ከአሁን በፊት ከዚህ ከሽብርተኛ ድርጅቶች ጋር እንዲያውም ፍሪ ፓለስታይን በሚል ነጻ ፍልስጤን በሚል ሁሉ ፖስት እንዳረገ ነው በተለያዩ ድረገጾች ሲነገር የነበረው። የኤልያልን የአርኪያን አየር መንገዶችም ራሱ ሁኔታ በመለጠፍ አንዳንድ ፖስት ያደረጋቸው ተገቢነት የሌላቸው ነገሮች እንዳሉ ተነግሯል፣ ተዘግቧል። ያው ብዙ ምርመራም ላይ ስለሆነ ብዙ ነገሮች እየቆዩ የሚወጣበት ሁኔታ አለ። ሌላው ኃላፊነቱን ማን መውሰድ አለበት በሚለው የትራንስፖርትና የትራንስፖርት ሚኒስትር ጽህፈት ቤት ነው እንግዲህ ይህንን የአየር መንገዶችንም ሆነ ሌሎችን የትራንስፖርት ዘርፎች የሚያስተዳድረው በኃላፊነትና እዚህ ላይ ዋና ሚኒስትሯ ሚሪ ረገብ ኃላፊነት እንደሌለበት ነው ቢሮቸው የገለጹት። ነገር ግን የእሳቸው ቢሮና የጸጥታ ጥበቃ አካላት በትብብር ነው ይህንን የሚመረምሩትና እሳቸው እንዳሉት የሞሳድ ድርጅት ኃላፊነት እና ሻባክና የሞሳድ ድርጅት ኃላፊነት አለባቸው። የሻባክ ድርጅት ከዚህ ከእስራኤል የሚወጡ በረራዎች ኃላፊነት አለበት። የሞሳድ ድርጅት ደግሞ ወደ እስራኤል የሚገቡ የበረራ ሁኔታዎችን ማን እንደሚገባ የማጣራት ኃላፊነት አለበት ብለው ወደ ሁለቱ ለማሸጋገር የሞከሩበት ሁኔታ አለ። ነገር ግን ዞሮ ዞሮ የትራንስፖርት ሚኒስቴር ጽህፈት ቤት የሚተዳደር ስለሆነ እንደዚህ አይነት አሸባሪነት ወይም ደግሞ አክራሪነት ያለው የኦማን ዜጋ እንዴት ወደ እስራኤል በሚመጣ አውሮፕላን አብራሪ ሊሆን ይችላል? ዲፕሎማሲያዊ ግንኙነት በሌላቸው ሀገራት መካከል ያለ ዜጋ እንዴት ወደ እስራኤል ይመጣል የሚለው አሁንም ብዙ ጥያቄ ያስነሳ ነው። የተለያዩ ሀሳቦች ይነሳሉ፣ ግን መነጋገሪያነቱ እንደቀጠለ ነው።
1: ይህ በእንዲህ እንዳለ ወርቅነሸት የደረሰው የሽብር ጥቃት ሙከራ ከሸፈ እንጂ እንዲያው ይህ ታሪክ በአየር በረራም ዓለም አቀፍም ሕግ ያለበት ሆነና ለእስራኤል መቼም በዚህ በምኖርባት መካከለኛው ምስራቅ መቼም በጠላት የተከበበች ሀገር እንደሆናን እንዴት ይታያል? የሚያስተምር ይሆናል ወይ?
0: የሚያስተምር እንግዲህ ምናልባት እንዳልከው ሊሆን ይችላል። ወደፊቱ በዚህ የሽብር ጥቃት ሙከራ ምክንያት ያው ሙከራን በለው መቼም በታምር ሁኔታው ሳይደርስ ቢቀርም ቢቀየርም በዚህ ምክንያት እንኳን እስራኤል ሌሎች ሀገራት አሁ ብዙ ነገር ሊማሩ ይችላሉ። ምናልባት ይህ ችግር ዓለም አቀፍ ችግር ሊሆን ይችላልም እየተባለ ነው። ምክንያቱም በተለያዩ ሀገራት እንግዲህ የተለያዩ እምነት ተከታዮች አሉ ከሀገራቱ ጋር የዲፕሎማሲ ግንኙነት የሌላቸው ሆኖ ግን እንደዚህ አሁን እንደሆነ አጋጣሚ የኦማን ዜጋ እንደሆነ ነው የሚታወቀው። ግን ከእስራኤል ጋር ዲፕሎማሲ ግንኙነት ካላት ሀገር አየር መንገድ ተቀጥሮ ነው አብራሪ ሆነውና በዚህ መንገድ ችግር ይፈጠር ይሆናል የሚል ስጋት እንዳለ እየሰማን ነው። እንዳልከው ከዚህ ብዙ መማር ይቻል ይሆናል። ሌላው ያሸባሪው ማንነት ሰጠኝ በሰፊው ገልጾታል። የኦማን ዜጋ እንደሆነ ነው እንግዲህ በሚወጡ መረጃዎች የሚነገረው ሐማም ኤልሐማሚ። በኦማን በኩል ግን እስካሁን ምንም የተባለ ነገር የለም። ጥቃቱንም አልደገፉም አልተቃወሙም ነው የሚባል። ዜጋ መሆኑንም የኛ ነው አይደለም አላሉም። በጣም አክራሪዎች እንኳን አክራሪ ኢስላም ድርጅቶች እንዳልደገፉ ይነገራል። እንግዲህ የተለያየ ሀገራት ያሉ አክራሪ ድርጅቶችም ጥቃቱን ግን በኦማን በኩል ነገሩን እንደው በዝምታ ያለፉት እንደሆነ እየተነገረ ነው። ያው ምርመራው እንግዲህ መካሄድ የጀመረው ሳውዲያ ነው። ሳውዲ አረቢያ አውሮፕላኑ ካረፈ በኋላ የሳውዲ ደህንነቶች ነው ምርመራውን ያካሄዱትና ከሳውዲ በወጣው መረጃም ጥቃት ያው በእስራኤል ምድር ላይ በእስራኤል ሰማይ ጥቃት ሊያደርስ እንደነበረ ነው የተነገረው። በተባበሩት የአረብ ኤምሬት በኩልም እንደዚሁ ተመሳሳይ ነገር ነው የተነገረው። የኦማን ዜጋ ነው በእስራኤል ላይ ጥቃት ለማድረስ አስቦ እንደነበረ መረጃዎች ወጥተዋል። ሌላው ቅድም ሰጠኝ የጠቀሰው አሁን ፖስት ያረጋቸው በራሱ መገናኛ ማህበራዊ መገናኛ ወታሮ ሶሻል ሚዲያዎች ፖስት ያደረገው አስቀድሞ ያዘጋጀው ነው። እንግዲህ ከበረራው ይሄ አደጋ ከደረሰ በኋላ እሱ በቁጥጥር ስር ውሎ ምርመራ እየተደረገበት ፖስት እንደሆነና አስቀድሞ ያዘጋጀው ቲዝሙን ያደረገው ነውና ምናልባት እንግዲህ ሆን ብሎ ያደረገው ሊሆን ይችላል። ጥቃቱ ከደረሰ በኋላ ያው አስቦበት ነበር እንዲባል መረጃዎቹ በእንደዚህ አይነት ሁኔታ የተስተካከሉ እንደነበረ ነው እየተነገረ ያለውና እንግዲህ ውሎ አድሮ ደግሞ አዳዲስ መረጃ ይወጣ ይሆናል። ነገሩ ምርመራ ላይ ስለሆነ ያለ ሁኔታ ይህን የሚመስለው በዚህ በኩል
1: ተከክል። እንግዲህ ይህ ያልተጠበቀ የአየር ጥቃት ሙከራ መቼም ብዙ ሀገሮችን የሚያስተምር ነው። እንግዲህ ባዕዳን የውጭ ፓይለቶችን በተመለከተ የነሱን ሁኔታ ማንም ባክግራውንድ ምን የት እንደመጡ አቋማቸው ምን እንደሆነ በመጠናት ያለበት ጉዳይ እንደሆነ ነው። ብዙ ይማራል ተብሎ ይጠበቃል። ወደ ቀጣዩ ወቅታዊ ዘገባ ስናልፍ እንግዲህ ህዝበ እስራኤል ጥቅምት 7 ለተቅዳሜ ሰንበት ላይ 2023 ዓ ም የደረሰው ከባድ የሽብር ጥቃት በተመለከተ ብሔራዊ የመታሰቢያ ስነስርዓት እየተዘጋጀ ነው። በመንግስትና በሰፊው ህዝብ መካከል ያለው ስሜት ምን ይመስላል? ወርቅነሽ?
0: ስሜቱ በጣም ከባድ ነው። እንግዲህ ያው ድባቡን እያየ ነው። ትናንት ጀምሮ ዛሬ የተለያዩ ዝግጅቶች በተለይ በዚህ ጥቃት ሰለባ የሆኑ ቤተሰቦች ያው ስሜታቸውን እየገለጹ ናቸው። የተቀረጹ ድምጾችን እያስተላለፉ ናቸው። በሐማስ እጅ ተጠልፈው የሄዱ ዜጎች በህይወት ያልተመለሱም አሉ። እነሱ ህይወታቸው ከማለፉ በፊት የተናገሩት ድምጽ እየሰማን ነው። በጣም ይዘገንናል። አሁንም ልክ ጥቅምት 7 3 አመት አልፎታል ይሄ አደጋ ከደረሰ ግን አሁን የትናንት ትዝታ ሆኖ ነው የሚታየው ለሁሉም የእስራኤል ዜጎች። ይህ መታሰቢያ እንግዲህ ነገ ጥቅምት 5 እና ከነገ ወዲያ ጥቅምት 7 ሁለት ቀን ይታሰባል ተብሏል፣ ተዘጋጅቷል። የነገው በሃር ሄርጼል በኢየሩሳሌም በሚገኘው ብሔራዊ ወታደራዊ መካነ መቃብር ነው የሚካሄደው። የ7 ደግሞ ጥቅምት 7 ኦክቶበር 7 በሮቭ ነው የሚካሄደው። ሮቭ ደግሞ በፓርክ ያርኮን የሐዘንተኛ ቤተሰቦች እንግዲህ በተገኙበት እስካሁን ድረስ ከ50,000 በላይ መግቢያ ካርድ እንደተሸጠ እየተነገረ ነው። ይታሰባል ተብሏል። ነገና እንግዲህ ከነገ ወዲያ ከማክሰኞ ወዲያ ሮብ ነው፣ ሁለት ቀን ነው የሚታሰበው በአምስትና በ7። በዚህ ሁኔታ እንግዲህ እስካሁን ድረስ የዚህን ጥቃት ሁኔታ የሚመረምር ሀገር አቀፍ መንግስታዊ ኮሚቴ አልተቋቋመም። ይህም አንድ ትልቁ አከራካሪ ርዕሰ ጉዳይ ነው። በመንግስትና የጥቃቱ ሰለባ በሆኑ ቤተሰቦች መካከል ያለው አለመግባባት አሁንም በመታሰቢያ ዋዜማ ላይ ጎልቶ እየሰማ ነው እየተሰማ ነው ያለው። እንግዲህ ነገና ሮብ ነው የሚታሰበው። በስፋት የምንመለከተው የመታሰቢያ ዝግጅት ነው። ይሄ ነው ምለው እኔ በእኔ በኩል ይሻየው
1: በጋለው በወቅታዊ ዘገባችን ሰጠኝ።
2: እዚህ ላይ እኔ የምጨምረው ባጭሩ አሁን ወርቅነሽ እንደገለጸችው ሁለት ቀን ነው መታሰቢያው በመንግስታዊ ደረጃ ያው የሲምካቶራ የዋለበት ስለሆነ ኦክቶበር 7 ያው ባለፈው አመት ካመት በፊት በነበረው የዛሬ አመት ሲታሰብ መንግስት ቀኑን ወስኗልና በሁለቱ መካከል ልዩነት አለ በህብረተሰቡ በተለይ ደግሞ ያዘንተኛ ቤተሰቦችና በመንግስት መካከል ማለት ነው አሁን ካፍ ዳሌት በትሽሬ ነው በየአመቱ እንዲሆን መንግስት ይወሰነው ወይም ደግሞ በሻባት ካለ ካፍ በትሽሬ ይሆናል አሁን ሀዘንተኛ ቤተሰቦች የሚሉት ምንድነው ያው በዋለበት ጥቅምት 7 ነው ችግሩ ያደረሰ በጥቅምት 7 ነው አብዛኞቹ መታሰብ አለበት ይላሉ ሌላው ደግሞ መንግስት ደግሞ በብራውያን አቆጣጥር ነው እንደዚህ አይነት ነገሮች የሚታሰቡ ብሎ መንግስት ያው እንግዲህ ከዛሬ ምሽት እስከ ነገ ምሽት ድረስ እንዲታሰብ የወሰነበት ሁኔታ አለ ያው ዛሬ ምሽት ጀምሮ አብዛኛው ትኩረት የሚደረገው በዚህ ጉዳይ ነው ሀዘንተኛ ቤተሰቦች ደግሞ ጥቅምት 7 በዋለበት በዛው ቀን ነው ብለው ሮብ ያከብሩታል ያስቡታልና ትንሽ ሐሳብ ልዩነት አለ
1: አዎ ጥሩ እንግዲህ ከሃይማኖት ጋር በተያዘ በፍራያን ዘመን አቆጣጥርና በአውሮፓ ዘመን አቆጣጥር የዚህ ዓለም ክባባት የተፈጠረበት ምክንያት እንደሆነ ነው ጥሩ ገለጻን ያደረከው ከዚህ ጋር በተያዘ ሰጠኝ በኢራንና በአሜሪካ መካከል ያለው ፍጥጫ አሁንም እንደቀጠለ ሲሆን የሆርሞዝ ባህር ወሽመጥ በሚመለከተው ለሚነሱ ጥያቄዎች በኢራን በኩል ምን ምላሽ እየተሰጠበት ነው?
2: አንዳንዴ ግራም የሚያጋባ ነው የአሜሪካና ኢራን የት ነው ያሉ የት ነው የቆሙ ይላል አሜሪካው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በእኛ ቁጥጥር ስር ነው እንደውም የባህር ወሽመጡ በስማቸው ሁሉ እንዲሰየም ይላሉ በሌላ በኩል ደግሞ ኢራን ዘግተዋለች ይባላል ያው መክፈት አይቻልም አሁን ደግሞ ኢራን የባህሩ ወሽመጡ የሆርሙዝ የባህር ወሽመጥ እንዲከፈት ከፈለጋችሁ 7 ቅድመ ሁኔታዎችን አሟሉና እናደርጋለን ነው ለሰላሙም ለድርድሩም እና የአሜሪካው ፕሬዝዳንት ያስፈራራሉ አንዳንድ ቀን ደግሞ ስምምነት ለእንደርስ ነው ተቃርበናን ይላሉ ጥሩ ሁኔታ አለ ይላሉ በኋላ ደግሞ ኢራኖች ደግሞ አሜሪካ ያታለለች ነው ይላሉ እና ውስብስብ ያለ ሁኔታ ነው መቼ ይቆባል ይህ ውጥረት አልታወቀም ወደ ጦርነት ልንመለስ ነው ወይ የሚለው ግልጽ አይደለምና አሁን የኢራን የጉባኤ ፓርላማው አፈጉባኤ የአንድዮሽ ውሳኔና ግዜ መውሰድ ያለፈበት ጉዳይ ነው የኛም ሐሳብ መሰማት አለበትና 7 ቅድመ ሁኔታዎች አስቀምጠናል ያንን አሜሪካ መመለስ አለባት ነው ያሉ ገንዘብን በተመለከተ መልቀቅ ጦርነቱ በየትም በብዙ ግንባሮች የሚሉት ይሄን የህዝባላን ጉዳይም ጨምሮ ነው እንደውም አንዳንድ ጊዜ አሁን የዚህ የጋዛ ሰርጡንም ያስገቡበት ያለ የሚያነሱበት ሁኔታ አለ የሆርሙዝ ገዳ ላይ የተጣለው ማቀቡ ብዙ ነገር የሚያሏቸው አሉና አሜሪካይም ሁሉ ታደርጋለች የሚለው ሌላ ጥያቄ ነውና ውስብስብ ነው የትና መቼ እንደሚያልቅ ለማንም ግልጽ አይደለም
1: እዚህ ላይ ወርቅነሽ ለነዚህ ኢራን ለድርድር ካቀረባቸው 7 ነጥቦች ቅድመ ሁኔታዎች ዝርዝራቸው ተገልጿል ወይ
0: ዝርዝራቸው ያው ከዚህ በፊት ያቀረባቸው መሰለኝ አሁን በግልጽ በዝርዝር ተገልጾ አላየሁትም ግን ሁለቱም ሀገራት ዋናው ነገር ምንድነው እዚህ ላይ በሰላም እንፈልጋለን ችግሩን በዲፕሎማሲ መንገድ መፍታት እንፈልጋለን ነው የሚሉት በኢራንም በኩል በአሜሪካም በኩል ግን ደግሞ አሜሪካ እስራኤልን ይቅርታ አሜሪካ ኢራንን ብታጠቃ ኢራን ያጸፋምላሽው ይከፈውናል ነው የሚሉት ይፎክራሉ ለማንኛውም በኢራንና በአሜሪካ መካከል ያለው ፉክክር ያው የሚቀጥል ስለሆነ ብዙም ያስኬደን ነው የሚመስል እንግዲህ እንመለከቱ አለ ለወደፊቱም ይሄ ነው ያለው
1: ግሩም እንግዲህ ማይክሮፎኑ አመሰግናለሁ ለወቅታዊ ዘገባ
0: እሺ እናመሰግናለን እኛም ይሻያው ወደ ቀጥታ ሁን ወደ ወቅታዊ ወደ ለታዊ ከአድማጭሽ ጋር ስላለው ውይይት ነው እናልፈው አድማጭ መስመር ላይ ያለ ወደ አድማጭ ነው እናልፈው ሄሎ ጤና ይስጥልን
3: ጤና ይስጥልኝ ወይዘሮ ወርቅነሽ እንደምን አላችሁ
0: ጤና ይስጥልን ማንን በል
3: ወይዘሮ ማናል ወይዚ ወይዘሮ መረፍ ጌጤ ልጅ ደንበኛችሁ
0: ጤና ይስጥልን ወይዘሮ ማናልሽ
3: ጤና ይስጥልኝ እናትዬ ለሁላችሁ ለሬዲዮና ተላላፎች በሙሉ ሰላም ታይደፋችሁ የከርሞሰ ይበለን ዛሬ አመት ሰላም በደስታ ያድርሰን እስራኤል ልጅ አመት በዓል በጥሩ ሁኔታ ረሻሻና ደክተ በስካራ ብርሃን ብርሃን ሰረቀን እየተባለ በሚጠራው ደክተን እስከ ትላንትና በደስታ በዓል እንደው በዝና አሳልፈነዋል እና ከርሞ ደግሞ ብቻ አድርጎ በሰላም ያደርሰን እስራኤል አምላክ
0: እናመሰግናለን እንዴት ነበር ምን ሀሳብ አለሽ ዛሬ በዛሬው ፕሮግራም
3: ዛው ተግራማ ሳይብ እንኳን ስለጀግኖቻችን ነው ለጀግናው መሪ ዘኛንና ታንያው አሁን ደግሞ የና አየር እንዴት አርገው አስቆሙት በጣም ታምር ሆኖ ለዓለም መስተራጫ ታምር ነው ይሄ ነው እንግዲህ እስራኤል አምላክ የማይተኛው የማይንቀላፋው የተባለ የሚጠለተው የሚዘመረው ይሄው ያሳየ ነው ምልክቱ አቶም እስራኤል በፈተና ነው የምትኖር የእስራኤል አምላክ ግን አያጋልጥም እንደዚህ ያለ ታምር አለ የግናው ብንን እናታኔው እኮ
2: አውሮፕላኑ ይቅርታ ወይዘሮ ማናሉ ከአውሮፕላኑ ከነበረው ክስተት ጋር ጠቅላይ ሚኒስትሩ ለጊዜው ምን የሚያገናኛቸው አለ?
3: ላመጣው እኮ ነው አምን የለመጣ ነው
2: ከቁም እንግዲህ ምርጫ ወቅት ነውና ትንሽ ጥንቅ
3: ሀሱን እኮ መጀመሪያ ስናገር ከቦተሊካ መንገድ የለሁበትም በራስ አስተያየት ብቻ ነው እኔ ስለቦተሊካ ያተመረጠ ያገዛ የሚያገባ የለም
2: ቋሁን ባውሮፕላኑ ውስጥ የነበረው
3: እሺ አሁን እንትን ሲሄድ እኔ ለሃይማኖቱ ለክርክሩ እንትን ሲሄድ ሀዛ አረብ ሀገር ሲሄድ መጀመሪያ ኮተል አረብ ሂዶ ጦልቶ ነው የተነሳ ጦሩን ይዞ እሺ 200 አየር ይዞ ገብቶ ግን አፍቀፎ ሲመለስ ምንም እንቅፋት ሳያገኛቸው ነው የተመለሰው ወታደሮቻችን አሁን ደግሞ ይሄ ተመሆኑ በፊት በዚህ ሰሞን በዚህ አመት ባል የምትመጣ ችግር አለ ብሎ አልተናገረ የዛን ጊዜ ምን እንደተቀበለው
0: እንዴ ይገናኛል
2: አይገናኝም ወይዘሮ ማናሉ
0: እራሳቸው ነው ያሉ መረጃ አልነበረንም ስለ አውሮፕላን ላይ ስለነበረው የሙከራ ጥቃት መረጃ እንዳልነበረ ይፈጠራል ይሆናል ብሎ ታስቦ እንዳልነበር እንግዲህ ማስጠንቀቂያ ያስተላለፉት ከሌላ ችግር ጋር የተያያዘ እንጂ እዚህ ጋር እንዳልነበረ ነው የተናገሩ እነሱ
3: መቼም እንግዲህ መልከቱ ሲማኑ እንደዛ ነው እንግዲህ እንደሚገበይ ተሆነ
2: አይደለም ያልሆነ ነገር ነው ብለን ብንል እንዲያ ቢሆን ኑሮ እስራኤል ወደ እስራኤል የሚመጡ ዜጎች እንዲህ አይነት አደጋ እንዲደርስባቸው ጠቅላይ ሚኒስትር ናታንያሁም አጋልጠው የሚሰጡበት ሁኔታ ለማስቀድም እርምጃ እንዲወሰድ ነው የሚያደርጉና የሚገናኙ አይደሉም ሁለቱ
3: ተናገሩ ኮሳቸው ቆ ተናገሩ የሚሆን ነገር አለ ባልት ጊዜ
2: ከጦርነት ጋር በተያያዘ ነው ያሉት ከጦርነት ከደህንነት ጋር እንጂ በአውሮፕላን ውስጥ እንዲህ አይነት ችግር ይከሰታል አላሉም
3: ጦርነት ውስጥ ታጠቅ ተነሳ እየተባባለ ነው ይሄ የበለጠ ጦርነት አይደለም ይሄ ግዳ አማኝ መክዳት ማለት እንዴት ነው
0: አብሮ ተቀባሉ ልክነሽ እንደው ነገሮች ያው
3: ይሄን ስራ ሲሰራው ያን ጀግና አብራሪ ቆስሎ በካሪያ በደም እየዋኘ እንዲያብሎ ይሄን ሁሉ ሀዝ ሲያተርፍ በጣም
2: ይገርማል። ወይዘሮ ማናሉ ሁለት ነገሮችን ለይተን እንመልከታቸው። አሁን ለምሳሌ በአውሮፕላን ውስጥ የነበረው ክስተት ሁሉንም የሚያስደነቀ ነው፣ ያስገረመ ነው። እንዴት ታሰበ? እንዴት ሊተርፉ ቻሉ? በዛው ሁኔታ የሚለው እንግዲህ አሁን ከሚገልጹት ከጠቅላይ ሚኒስትር ናታንያሁ ካሉት ጋር የሚያያዝ አይደለም። ያኛውን እስኪ ስለ አውሮፕላኑ የተሰማውትን ያካፍሉ። ይኛውን ይተውትና
3: ታምር በሆነ ዓለም ስታለም እየተዋጋበት ነው። ዓለም ስታለም እየተነጋገረበት ነው። በጣም ታምር ማየት ነው። ከዛ ደግሞ 27 ደግሞ ታዳጊ ህፃኖች ናቸው። እና የማይተኛው ማንቀላፋው ጌታ ከፈተና እንዲያርጉ ያወጣል እስራኤል ልጅ።
0: አዎ
3: ታምር ነው። በጣም ይስተናል። እንደገና ደግሞ ያው አሁን በትላንትናው ቀን ደግሞ ያው 7 ቀን ባይሆን ይሁን 3 አመት ሆናቸው እዚች ባላት ቀን በቶራፊኒ ሀው ቀን በዛ ያለናት የዛሬ 3 አመት ያሁን አልፎ ዛሬ ደግሞ እንደገና ይሁን በዚች ባላት ተመኩዞ ይህን ሲያሳልፍ ልንየታ ምንድን ነው የምንለው? እንደምን ላቀርብለት ለአንድዬ ምን ወረታለሁ? እና ለሁላችንም እንኳን ሰላም አደረሰን። ከርሞ ደግሞ እንድትቻርጎ ተንቀፋቱ ተሾው ተጋርጦ አውጥቶ ሰላም ያድርሰን። በአንድ ገጥ ደግሞ አሁን የጦቢያ ጦርነት ተነስተ እየተባለ ነው ያለ ለምን ነው ጦርነት ሲነሳ ጎንደርና አዲስ አበባ ያሉት የማይጫኑ ሆኖ ነው? እንዴት ነው?
2: በፊትም ያነሳ ነው ነው አሁን ወቅቱ የምርጫ ወቅት ስለሆነ ሁሉም ወደ ምርጫው ትኩረት ያደረገ ምናልባት እንግዲህ ምርጫው ከተካሄደ በኋላ አዲስ መንግስት ሲቋቋም ይጉዳይ ሊነሳ ይችላል እና መሰግናለን ወይዘሮ ማናህሉ
3: አዲስ ምርጫ ሲነሳ እኮ ደግሞ እነሱ እኮ አሁን አዲስ አበባና ጎንደር ያሉ ሰዎች እኮ ሁለዚህ ቦታ ከመጠቀሚያ ነው ይሆኑ በእኔ አስተያየት ዘመት ይህን ያህል ዘመን ሲ 30 ዓመት 35 ዓመት ምንድን ነው የሚያደርጉት? ተዛ ቢመጡ የግዳል ሀገሪቱ ተጠቃሚ የሆኑ ልጆቻቸው ትርና ይሄዳሉ። እነሱ ሰርተው ይጠቀማሉ ሀገሪቱ ላይ። ምንድን ነው ይሄ ችግር የወረደው? አዲስ ምርጫ ሲመጣ ሁሉም እኔ ያመጣቸዋለሁ፣ አዲስ ምርጫ ሲመጣ ሁሉም እኔ ያመጣቸዋለሁ። በጣም ሁሉቹ ሲመጡ ማንድ ጊዜ ከዛ ወዲያ ማምን ይዘው ቆሙ ናቸው።
0: ፖለቲካ ከሆነ ቆየ እንግዲህ ሲያለው ጉዳይ በጣም ነው እናመሰግን ማናሉሽ
3: እና ወይዘሮ ሃይማኖትም ደግሞ ወይዘሮ ለበላት እንጂ ትላንት ላይ ማባረዳ እሽር ደግሞ ለወላጆቿ ብርሃኑን ይክፈትላት። አዲሱ አመት ተመጣና ተገናኘን እኮ የሳሳ ተገናኘን የሚባልበት ጊዜ ይምጣ። እኔ ወንድሜ ስለቀረበ ጦቢያ ምድር ወትደርና ሀዶ በጣም ደስ ስትል ይሰማኛል። ጠፋል የሚባለው ህዝብ ሁላ በጣም ይሰማኛል። እና ሰላም እንገናኝ የከርሞ ሳይበለነ በሰላም ያገናኘን መልካም አዲስ አመት።
2: እናመሰግናለን።
3: እኔም አመሰግናቸዋለሁ። ትዳራባ ተበረከተልን።
2: ቀጣይ አድማጭ ስናልፍ ሀለው።
4: አቤት። ሰላም ጤና ይስጥልኝ እንደምን አላችሁ?
2: ደህና ማንበል።
4: ጎንደሬት ነኝ። እንኳን በሰላም በደስታ ለዚች ቀን አደረሰን።
2: አሜን። እስኪ ሀሳብሽን አካፊን።
4: አመት ባሎችን አሳልፈን እንግዲህ ወደ መጨረሻው ደርሰን ስምሐት ተራንም አሳልፈን ሁሉንም አሳልፈን ለዚች ቀን ላደረሰን ጌታ መጀመሪያ ለምስጋና ይገባዋል። ከዛ ባሻገር ያው እንግዲህ የምትነጋገሩበት ህዝብ የሚነጋገርበት በአየር ሊፈጸም የነበረውን ጥቃት ነው። እንግዲህ መጀመሪያ እሱ ለምን አደረገ ይህ ለምን አደረገ የሚለው ትተን ፈጣሪ የሊ ለግፍ ለመከራ ድጋሜ ስላልጣለን ፈጣሪያችን ብናመሰግን የበለጠ ይመረጣል ብዬ ነው የማስበው። እንደኔ አስተሳሰብ ጌታ አሳይቶ ምሮናል። ልክ በሶስት አመት ድጋሜ ስቃይ አላሳየንም። ኃይሉን ብርታቱን ሰጥቶት ክንዱን በካራ ተወግቶ የመውጫ መግቢያውን በሩን ከፍቶ ሌላ ሰው እንዲደርስለት እና አንድ ፓይለት ተመትቶ አየር ሳይወድቅ ሳይተሰከስ ህዝቡ በሰላም ሲወጣ ይሄ ትምሳሌው የማን ነው? የፈጣሪ ነው። እና አንተ ነህ አንቺ ነሽ መባባል ትተን እስኪ ቆም ብለን የፈጠረንን ፈጣሪያችንን እስኪ እናመስግነው። ፈጣሪያችንን እሱንም ስናመሰግን የበለጠ ሞራን እየተሰማን ኃይል ብርታት እየተሰጠን እንሄዳለን። ራስ ጠቅላይ ሚኒስትሩ ነው የመንገድ ትራንስፖርት ነው ወንጀላማ ምን ይዞን ከመወነጃጀል እስኪ ቆም ብለን ፈጣሪያችንን እናመስግን። እስኪ ወደ ፈጣሪያችን ጌታችን
2: ምስጋናው እንዳለ ሆኖ ወይዘሮ ጎንደሬት ምስጋናው እንዳለ ሆኖ ደግሞ ከነበረው ክስተት ብዙ መማር የሚያስፈልጋቸው ነገሮች አሉ። አሁን ለምሳሌ ማን ነው ወደዚህ የሚያበር ፍተሻ ላይስ ለምሳሌ አሁን በፍተሻ አንዳንድ ስተቶች ሁሉ እንዳሉ ካሁን በፊት ራሱ እስከሚሳፈሩበት ሁሉ የገቡ ልጆች ሁሉ ነበሩና ሰው መስራት የሚችለውን ደግሞ ከምድር ሆኖ መስራት አለበት። ከፈጣሪ ምስጋና ባሻገር
4: መስራቱንማ መሰራት አለበት። ብቻ መወነጃጀሉን ትተን ማነጣጠር ለሄትኛው ነው ሂስተት የተፈጠረ ከየትኛው ነው የመጣ እንዴትስ መሐበል ፓይለቱ ነው ካየሩ ገባ የሚለው መፈተሻ አለበት። ይሄ ማስጠንቀቂያ ነው እግዚአብሔር የሰጠን እንድንጠነቀቅ ነው እንድንታጠቅ ነው። ግን ይሄን በዝላልነት ካሳለፍነው ነገ የሚደገመውን አናቀም። ግን ከመወነጃጀል ማጣራት ከብዛቱ ጥራቱ ይባል የለ?
0: አዎ ያው ምርመራ ላይ ያለ ጉዳይ ነው። አሁን ምርመራ እየተካሄደ ነው እንዳልሽው። እንደ ታምር ሆኖ እንደው ስናስበው ልክ በጽሁፍ ወይም በፊልም እንደሚታይ ታሪክ ነው። እንግዲህ ይሄን ያህል ጽሁፍ ታምር ይተረፈ ምርመራ ግን እየተካሄደ ነው። እንግዲህ ምርመራው መጨረሻ ደግሞ ምን እንደሚለው እናያለን።
4: እግዚአብሔር የምርመራው መጨረሻ ውጤት እንዲኖረው እንመኛለን። ይሄ የአየር ጥቃት ያው ክልፍ ነይ በስንት ዓመተ ምህረት ነው የጠቅላይ ሚኒስትራችን ወንድም ባለበት አየር ተጠልፎ ያን ሁላ ስቃይ ተከፍሎ የጠቅላይ ሚኒስትሩ ወንድም በዛው የቀረበት
0: ጠቅላይ ሚኒስትሩ ወንድም ተጠልፎ ሳይሆን የተጠለፉትን ለማውጣት በተደረገ ዘመቻ ነው።
5: አዎ ለላደረገው ዘመቻ አንዳንድ ጀግኖች አሉ። አሁንም ከዚህ ሀየር ላይ በእውነት በጣም ጀግና በጣም ዋው የሚባልለት ምክንያቱም ይሄን ያደረገው ማን ነው? እግዚአብሔር ነው ኃይሉን ብርታቱን የሰጠው እንጂ ተመትቶ ወይ ብሎ ለቆመው ደቅ ይችል ነበር። ግን እስራኤል አምላክ ለእስራኤል ሁልጊዜ ኃይልና ጉልበት ስለሆነ ብርታቱን ሰጠው ረዳው ከሞት ህዝቡን አተረፈ ማለት ነው። ለዚህ ሰው ምንድነው የሚገባው? ታላቅ ሞራል። ይሄ ሰው ይሳ እንዲያርጎ ህዝብ ሊያጠፋ የተነሳው ምንድነው? አሁን ማቤት ለማሐበል ተብሎ ቅዶት አላደል የመጀመረው መሆን አለበት እንደኔ ማለት ነው። ይሄ ሰው የመጀመረው መሆን አለበት።
2: የተባበረችው አረብ ኤሚሬትስ አሳልፋስ ተሰጣለች ወይ የሚለውን ነው ገና።
5: ይሄ እኮ እንግዲህ ይሄንን ሸፍነው ከያዙ ራሳቸውም የሱረዳት ናቸው ማለት ነው። ለሰላም የቆሙ ሳይሆኑ ለጥላቻ ለደም ለማፍሰስ የቆሙ ናቸው ማለት ነው። ይሄንን በትክክለኛ መጣራት አለበት። በትክክለኛ ውስጥ ገብተው መፈተሽና መመርመር አለባቸው ማለት ነው። አለበት ማለት የእስራኤል ሰላይ ድርጅት እንጂ እንቶኔ ነው እንደዚህ አረገ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ አየር እንግዲህ ባይለስ ነው ተብሎ ነው የገባው ሰውዬ ምን ያውቃል? አዎ ጠቅላይ ሚኒስትሩ በዚህ አመት ባል ምናልባት አደጋ ሊደርስብን ይችላል አያርፉም እንጠንቀቅ ነው ያለ እንጂ ባየር ማህበል ገብቶ አየር ይጥላል ብሎ አልተናገረም። አሁን
2: እየተናገረ ሴትዮዋን ለማስተካከል ሞክረናል።
5: አዎ ሰምቻቸዋለሁ በትክክል አስተካክላቸዋቸዋል። ግን አንድ ነገር ስንናገር አስመንበት ነው መሆን ያለበት። ዝም ብለን ብድግ ብለን ጠቅላይ ሚኒስትሩ ምንድን ነው እንጠንቀቅ በዚህ አመት ባል አያርፉም አይተኙም እንዳንዘለን ነው ያለው እንታጠቅ ነው ያለው እንጂ በአየር መንገድ ወይም በአውቶቡስ ወይም በተለያየ በአየር በውሃ ታንኳ ላይ በሚሄዱት ብሎ የተናገሩት ነገር የለም። እንጠንቀቅ አያርፉም ነው እና ስለዚህ እኛም ገብተን ስንናገር አስበንበት የምንናገረው ነገ የማንጠየቅበትን ለህዝባችን ይጠቅማል እንጠቀምበታለን የምንለው ነገር
0: አንዳንዴ ምናልባት መረጃዎችን አጣርቶ ካለመስማትም ይሆናል።
2: ግን ጥንቃቄ መውሰድ ያስፈልጋል። ወደ በረራ የሚገቡ ሰዎች አሁን ፍተሻ ላይ ብዙ እንደው በመኪና ተሳፍረው ሄደው እስከ ተርሚናሉ ድረስ የሚኬድበት ሁሉ ብዙ መሰራት ያለበት ነገር ያለ ይመስለናል። አንዳንድ አየር መንገዶች ፍተሻቸው በጣም ጥብቅ ነው፣ አንዳንዶች ደግሞ ለላ ያለ ነው እና
5: አሁን ሰውዬው እኮ ሰጠየ ሰውዬው እኮ እንግዲህ ፓይለት ነው ብሎ ነው የገባው። ፓይለት ይመረመራል እኔ እንጃ እንግዲህ ስለማላውቀው
2: ይመረመራል። ሻንጣቸው ሁሉ ተመርምሮ ነው የሚገባ። ጮቤውን
5: ሲታገኙ እንዴት ገባ ይሄ ሰው?
0: እንግዲህ አየር መንገዱ መጠየቅ አለበት እንዴት ቀጠሩት በመጀመሪያ
5: ለምን አስገቡት? አዎ ለምን አስገቡት?
0: ችግር እንዳለበት እንግዲህ አሁን መረጃዎች ሲወጡ አክራሪ በመሆኑ ከሌላ አየር መንገድ እንደተሰናበተ የሚሰራበት አየር መንገድ
5: ተናገሩ። ቀድምም ሰምቻለሁ ይሄ ሰውዬ እንደዚህ አይነት ችግር ያለበትና የእስራኤል ጥላቻ እንዳለበት እያወቁ እንዴት ነው ወደ እስራኤል አየር በራሪ ያገቡት? ይሄ ራሱ ከውስጡ መጣራት ምንድነው የሚባል ነገር አለ። ያሳግማቱ ከጭንቅላቱ ይሄ ነገር ከውስጡ ስለሆነ
0: በአጠቃላይ ነው። ለእስራኤል ሳይሆን እኮ እንደዚህ አይነት አክራሪነት ከታየባቸው አብራሪዎች ማንኛውም አየር መንገድ አይፈልጋቸውም። ስጋት አለ
2: ማን እንደሚያበር የትም ሀገር ማወቅ አይቻልም።
0: አሁን ባለው ሁኔታ ከባድ ነው። አሁን ካናዳ አውሮፓ
2: በተወሰኑ በረራዎች እንደው እነዚህ የበረራ አስተናጋጆች እና ፓይለቶች ይመረመራሉ እንደኛ ይፈተሻሉን በየሳይ ሻንጣቸው እነሱም አሳልፈው ሲገቡ ማሳልፈው ነው እንደኛ እንደምናሳልፍበት ማሽን እነሱም ሲወጡም ደግሞ አሳልፈው ነውና እንዴት ሆነ የሚለው እንግዲህ የበለጠ መሰራት ያለበት ጉዳይ ነው።
5: እንግዲህ ይሄ ተራው ለማን ነው? ለስለላ ድርጅት እንተውላቸው ለሚያጣሩት እንተውላቸው። ግን ዋናው ነገር እንኳን እግዚአብሔር በሰላም እንኳን የ2023 ስቃይ እንኳን ዛሬ አልተደገመብን እንኳን ህዝቦቻችን በሰላም ወጡልን ፈጣሪ አምላክ መጨረሻውን ያሳምርልን ነው ምለው። ስለተቀበላችሁኝ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። የከርሞ ሰው ይበላችሁ። የከርሞ ሰው ይበለና አመሰግናለሁ።
0: መልካም ቀን። ሌላ አድማጭ መስመር ላይ ያለ ሄሎ፣ ጤና ይስጥልን።
6: ጤና ይስጥልኝ። ጸራይም ቶቪም ሸቧቶቭ
0: ሸቧቶቭ። ጤና ይስጥልን። ማን እንበል? ባበይ
6: ከን።
0: እንደምን አለ ባበይ?
6: ሰላም ናችሁ? ሀና ሰጠኝ። ሁላችሁም በአጠቃላይ እንደምን አላችሁ?
0: እናመሰግናለን። ደህና ነን። ምን ሀሳብ አለ ዛሬ?
6: በመጀመሪያ ደረጃ ይሄን በዓል በሰላም ያሳለፈ አምላክ ለሚመጣው አመት ደግሞ በሰላም አቅፎ ገድፎ ያደረሰን ከዚያ በመቀጠል አሁን ሁሉች ብዙ ሰው ሲናገር ያው በካፉኝ አዳምጫለሁ። እኔ እንኳን መናገር የፈለኩትኝ እንዲያው ቺካታር ምትባል ሀገር ለኛ ምን አይነት እንደያዘች ታላቅ ሚና የምትጫወት ሀገር ናት። እኔ እንደኔ እንደራሴ ነው እንግዲህ ማንንም ሰው መወከላል ትልም የራሴ ነው መናገር የምፈልገው። ታውን ቀደም በገንዘብ በሻንጣ እየሰደደች ለዛሬ ለነገ የማዚ ካሮ ለሚሆንላቸው ወገኖቻችን ይሁንላ ችግር የፈጠረች እሷ ናት። እኛ ጋር ወዳጅ ትመስላለች፣ በጎኗ የምትሰራውን ስራ ትሰራለች። ሁለተኛው ትናንት በቀጥሮ ባለፈው ሳምንት የተደረገው ድርጊት የሚያሳዝን ነው።
2: የካታር ሁኔታ በባለፈው ሳምንት ጋር ግንኙነት አለው?
6: እንግዲህ ግንኙነት አለው ብዬ የሚሄድበት መንገድ ምንድን ነው? ከሌላው ካምፓኒ ያለውንን ሰው ሲቀበሉ ሰውየው ችግር መኖሩን ያውቃሉ።
2: ኦማን እኮ ነው እንግዲህ ባነሳሳት ባበይ የኦማን ዜጋ ነው የተባለ የካታር አይደለም። ይሄ አብራሪው እንደሆን ሌላ ጉዳይ ከሆነ
6: አባባሌ ወደዚህኛው ካምፓኒ የቀጠሩት ለምንድን ነው ጥያቄ? ከዚያኛው ችግር ከፈጠረ እነዚህ አንድ ሰው እንትን ሲያደርግ ቲክ ይኖረዋል አይደል? ያንን ቲክ ሳይመለከቱ እንዴት ወደዚህ ካምፓኒ እንዲቀጠር እንደተቻለ ይሄ በጣም አስቸጋሪ ሆነ ነገር
0: ህይወት ታሪክ ይኖራል። አብራሪ የኦማን ዜጋ ነው ባቢ። ኳታር በርግጥ ልክነህ፣ ጠቅላይ ሚኒስትሩን በተባበሩት መንግስታት ድርጅት ጉባኤ ስለ ኳታር ተናግረዋል። አቋማ ማይታወቅ ሀገር አሁን እንዳልከው ግን ከአብራሪው ጋር እሱ የኦማን ዜጋ ነው አብራሪው።
6: የኦማን ዜጋ
0: ኳታሩ ራሱን የቻለ ሌላ ጉዳይ ነው።
6: እነሱ የነበረበት የተወለደበት ዜግነት ያለበት ሀገር እኮ ይሄ ሰውዬ ጥሩ አይደለም ብለዋል ብለው ነው ያሰናበቱት አይደል? ያነሱ ሲያሰናብቱት እንደዚህ ተቀብለው እንዴት አስገቡት ነው? ይሄ ነገር እንዴት አይታወቅም ነው? በአንድ በኩል አሁን ስናስበው አሁን ከዚህ ለምን እንደዚህ ችግር ተደረሰ ለምን እንደዚህ ችግር ተደረሰ ብለን ብንናገረው እነዚህ ሰዎች አውቀው ነው ወይስ አውቀው ነው ያስገቡት? ከዚያ ቦታ ላይ መጀመሪያ ከዚያ ተባሮ ሲመጣ የተባረረበት ምክንያቱ ምንድን ነው ብለው ሳይመረምሩ ነው ረዳት አብራሪ ብለው የቀጠሩት? ይሄ ነገር እንደኔ እንደራሴ በውስጡ ላይ ችግር ሊኖር ይችላል የሚል አስተሳሰብ ነው ያለኝ። ይሄ ሰውዬ በአጋጣሚ ምርመራውም አሁን እንደሚመስለኝ ከዚህ የበለጠ ነገር በዚያ ውስጥ ሰውየው ይሄን ለማድረግ እንትን አለኝ ብሎ ሊናገር ይችላል። እንግዲህ ምንም ማድረግ አይቻልም ወይም አለመናገር ሊችል።
0: አሁን እኮ በሚወጡት ምርመራዎች ያው እስራኤል ምድር ላይ በእስራኤል ሰማይ ላይ ከገባ በኋላ አውሮፕላኑን ለመከስከስ አቅድ እንደነበረው ይላል። እንግዲህ መረጃዎች ካልተለወጡ አሁን የሚወጡ በምርመራ
6: እንግዲህ ገና አንዳንድ ነገሮች መቼም ይቶናይም አንዳንዱን መሰል አድርጎ ስሎ ሊተነትን ይችላል። ግን ከዛሬ ስንት ዓመት በፊት በአሜሪካ ላይ ሁለት መንታ ፎቆችን እንደደመሰሰው ተላቪቭ ላይ ደግሞ መጥቶ ይህን ችግር ያደርግ ይችል ይሆን ነበር? ይሄ ነገር ባይሆን ኖሮ አስተሳሰቡም እንደዚያ ሊሆን ይችላል።
0: እንደዛ ነው የሚመስለው።
6: ከአንድ አየር መንገዱ ላይ ደግሞ ራዳሩ ላይ ደግሞ የሆነ ችግር ያደርግ ይችላል። አይታወቅ ምን እንደሚያደርግ። ግና መጀመሪያው ይሄ ነገር የተጠነሰሰበት ቦታ ላይ እንዴት ወደዚያ ቦታ ላይ ያስገቡት ቻሉ ነው? አንድ ነገር እኮ አንድ ስራ ስትገባ የህይወት ታሪክንን አስመዝግበ ነው አርግ እንደገና ከባሉ ነገር።
2: አዎ፣ በተባበረችው አረብ ኤሚሬትስ እና በእስራኤል መካከል በአየር መንገዶች ስምምነት አለ። ለምሳሌ የሌላ ሀገር ዜጋ ሆኖም ከደህንነት አንጻር ወይም ደግሞ ዲፕሎማሲያዊ ግንኙነት የሌለው ሀገር ዜጋ እንዲያበር የማይፈቀድበት ሁኔታ አለና ከኦማን ጋር እስራኤል ግንኙነት የላትምና የማጣራት ሁኔታ ደህንነት አካላት ድርሻ ነው። እንግዲህ ብዙ የሚሰሩ ነገሮች አሉ። አሁን ከዚህ ትምህርት መውሰድ ያስፈልጋል። እንደታምር ሆኖ ተራፉ እንጂ ዜጎች ብዙ ሀዘን ውስጥ የሚከት ነገር ነበር። ከዛም በላይ አሁን እንደተባለው ሌላ ነገር አስበው ከሆነ እንደ ጥቅምት እንደ ሴፕቴምበር አሜሪካው ታስቦ ቢሆን ኖሮ እዚህ ወይ ህንጻ ላይ ወይ ሌላ ነገር ስንት ጉዳት ይደርስ ነበርና ብዙ ማሰብ ብዙ ለወደፊትም አሁን ሌላ ሀገር ዜጎችም የሌላ ሀገር ያበራሉ። በነገራችን ላይ የተባበሩት አረብ ኤሚሬትስ ዜጎች ቁጥራቸው በጣም አነስተኛ ነው። ብዙዎችን የሚያሰሩ የውጭ ሀገር ዜጎችን ነው። በቤትም በምንም ነገር እነሱ ወጭ ብለው ነው።
0: አዎ የሰው ኃይል የሰራተኛ ሰው ኃይልም የላቸውም የሚባል እንግዲህ በማንኛውም ከፓይለት አንስቶ እስከ ጽዳት ሰራተኛ የውጭ ሀገር ዜጋ ነው።
6: ይኸውልሽ አሁን
0: ያልከው ጥያቄ እኮ ምርመራ ላይ ነው። ባቤ ልክ ነህ እኮ እንዴት ወደ እስራኤል ለበረራ ይሄ የመጀመሪያውም አይደለም። መጥቶ ነበር እዚህ በፊት ነው የሚባለው። አብርሮ በረዳት አብራሪነት ቦታዎችን አጥንቷል ነው የሚባል። የት ቦታ መከስከስ እንዳለበት ምናልባት ፎቶግራፍ ሳያነሳም አይቀርም የሚል ጥርጣሬ ሁሉ አለ። አሁን በምርመራው እንግዲህ በምናየው መረጃ አሁን ያልከው ሀሳብ እኮ ለምን እየተነሳ ነው? የምርመራው አካል መሆን እንዳለበትም ጥያቄ እየተነሳ ነው። እና
6: ሰውየው እኮ በትክክል ለማድረግ የሚችል በትን መንገድ እኮ በትክክል አውቆ ተሰናድቶ አስተካክሎ ነው ያን ሰኪነ የታመጣው ይወጋበት። ይሄ እንግዲህ ታስቦ ነው የመጣ። ግን እኔ አሁን እነዚያ ሰዎች አልሞቱም ማለት አይደለም። ሙተዋል እኮ እንኳን እነዚያ። ከዚህ የሚያደርስብን የት ቦታ ላይ እንደሚወድቅ አይታወቅም። ችግሩን አድርሶታል ብለን ነው ማሰብ ያለብን። አላደረስም ማለቱ አልደረስም ብለን መከራከር ሳይሆን የእነዚያ ሰዎች ህይወት እንደጠፋ አድርገን ነው ማየት ያለብን። ምክንያቱም በአየር ላይ ሆኖ የሚንሳፈፍ ነገር የእግዚአብሔር እድሜያቸውን ዘለግ አድርጎላቸው እንጂ በአንድ የቁልቁል ቢደፋ ኑሮ ምን ነገር ይደረስ ነበር? ያ ሰውዬ ደግሞ
2: ያንንም እግዚአብሔር አቁበት እንጂ 19,000 ጫማ በእነሱ አቆጣጠር በአንድ ጊዜ ሲበር የነበረ አውሮፕላን እንዲያው ሌላው ይቅርና መኪናን እንኳን ለማቆም አስቸጋሪ ነው። እና እንደገና ተፈጠርን ነው ያሉት። ታምር ነው። አሁን ይሄ በዓለም ላይም እኔ እስከማውቀው ድረስ እንደዚህ አይነት ነገር በአየር መንገድ
0: የመጀመሪያ ታሪክ ሳይሆን አይቀርም።
6: እንዲያውም የሚገርማችሁ አሁን ወደ ላይ ሲነሳ ኪሎ እንትን አለው ወደ ላይ አሁን ከምድር ተንኮኮ ሲነሳ በዚያን ሰዓት እንኳን አንተ ሰውነት ግን ታውቃለህ እንዴት እንደሚነሳ። በዚያን ሰዓት የሰውነት እንቅስቃሴ በጣም ያስደነግጣል። በአንዳንድ ብዙ ጊዜ ህዶ የማያውቅ ሰው እንኳን ይሄንን ያህል ወደ ታች ወርዶ ነውና እና በጣም እኔ ከባድ ነገር ነው የእግዚአብሔር ያሳለፈው። በእውነት እግዚአብሔርን ለዚህ ምስጋና እንዲያው ህዝበ እስራኤል ማንኛውም በየትም ዓለም ያለው ህዝብ እግዚአብሔር ሊያመሰግን ይገባዋል። ምክንያቱም እዚህ እንደዚህ አይነት ነገር በታሪክ ተሆኖ የማይታወቅ ነገር ነው የተደረገው። ስለዚህ እኛም ራሳችን አሁን ቅድም ቢንያም ናታናው ተናግሮ ነበር አሉ የተናገረው ምርጫው በምርጫው ሰዓት እንዲህ አይነት ችግር ይፈጠር ይችላል ነው እንጂ ይህን ነገር ብሎ የተናገራል አላ ብዬ እኔ
0: አንዳንዴ ምናልባት የመረጃ ክፍተት ይሆናል
6: እና የተናገረው በምርጫው ወቅት ሰሞን ችግር ሊፈጠር ይችላል የሚል ነገር ነው የተናገረው። ያ ደግሞ አሁን ይሄ ልክ እንደሌላ ሆኖ ሊነገርም አይችልም። እኔ ወደዛ ውስጥ ፖለቲከኛ ማድረግ መግባትም አልፈልግም። ዋናው ግና በእውነት እግዚአብሔር የኋላ ተረካቢዎች ልጆቻችን ደግሞ ወደ ትምህርት ገበታ በዓሉን አሳልፈው ወደ ትምህርት ገበታ ተዛሬ ተሰልፈዋል። መልካም የትምህርት ዘመን ያድርግላቸው። ለእኛም ደግሞ ልጆቻችን ደግሞ በጦርነት በውትድርና ያሉትን ደግሞ በሰላም ይመልስልን። ዋናዎች በእነሱ ላይ ነው። እኛ ሰውነታችን አዝናንተን ተቀምጠን ወደ ስራም ሆነ ተምኖ ውለን ምን ሄደው
0: እውነት ነው። በአድማጭ መስመር ላይ ስላለን ነው። በጣም እናመሰግናለን። ተሳትፎ ይቀጥል
6: እና ሁላችንም ባይ ባይ።
0: መልካም ሳምንት።
2: ለሌላ አድማጭ እናልፋለን። አላው
7: አላው፣
2: ጤና ይስጥልን። ማን ንበል?
7: ሃይማኖት አይደለም አውሮ ይስጥልን።
2: እናላቱ ሃይማኖት፣ ሀሳብክን አካፍለን።
7: ያው ሰዓቱ ማጭር ነው
2: አለ። በቂ ነው፣ በቂ ነው።
7: ባናደረሳችሁ
2: ያለበት ቦታ ነፋሻማ ይመስላል። ምናልባት ኦዝኒዮት ከሆነ
7: ታሳለ ትንሽ ወደ ውስጥ ልግባሽ። እንኳን አደረሳችሁ ለስምከት ወራው ለኮላም እስራኤል እና ያው ብዙን ተናግረውታን ስለ ዱባይ ስለ አውሮፕላኑ ነው። እና ያም ሆነ ገሌ ነው ያዳነን ከምንለው ያው መቼም እግዚአብሔር ነው ያዳነን ከልክ በሶስት አመቱ ደሞ የነበረውን ቁስል ሊቀሰቀሱ ነበረ። ለእግዚአብሔር ምን ይከፈለዋል? በእውነት ታምር ነው የተፈጠረ። እና መመስገን አለበት ደግሞ አየር አብራሪው እንደዛ ሆኖ እጁን በካራ ተወግቶ ምን ያህል ሰው እንደሚያስብ ሰው መጥፎ ቃላት እንኳን ተናገሩ ይብሎ ሚሰራውንና ምን የሚናገረውን አያውቅም። ግን እንደዛ በካራ እንኳን ተወግቶ አውሮፕላኑን እንትን ሳይጥል እንዲያው እንደዛ ሆኖ በታምር በሩን እንደዛ ከፍቶ እንትን በማለቱ በእውነት በጣም የሚመሰገንና ምን ያህል ሽልማትን እንደሚጠብቀው መቼም እርግጠኛ ነኝ። እና በጣም ይመሰገናል። በእኔ በራሴ በኩል በጣም የሚደነቅ ታምር ያለው ሰው ነው በእውነት። እንኳን እግዚአብሔር አወጣን ያለፈው ላይ በቃ ደግሞ እንደገና በዛው በሶስት አመቱ ሊደግሙ ነበረ። እና እንደዚህ አይነት ሰውስ ሳይፈተሽ የአረብ ዝርኛት እያለው የኦማን ዜጋ ነው ይላሉ። እንዲያውም የሶሪያ እናቱ የሶሪያ ወናቶ ይባላል።
0: እንደዛ ነው የሚባለው።
7: አሁን እንደዛ ሲል ሰምቻለሁኝ። እንዲያው እንደዚህ አይነት ሰው ሳይጣራ እንደዚህ አይነት ጠበቅ ካለ ቦታ ስራ ላይ እንዴት ሊቀጠር ይችላል? እንዲያው ተራ ስራ እንኳን ስንገባ ስንት ጥያቄ ተጠይቀን ነው ጥዳትና እንትን ለሚሰራው ስራ እንኳን ስንት ጥያቄ አለ፣ ስንት ብዲካ፣ ስንት ነገር ተደርጎ ነው የሚገባ። እንደዚህ አይነት ጥንቃቄ የጎደለው ነገር ባይሆን ጥሩ ነው እላለሁኝ። እንደገና ደግሞ ወደ ኢትዮጵያ ቀሩ ወገኖቻችን፣ አሁን ጦርነት አለ ተብሎ በትግራይ ክልል ምናምን ያሉ እንደገና ደግሞ ማንን ሀገር ነው እያወጡ ወደ ተሻለ ቦታ ወደዚህ ለማምጣት እየታገሉ ነው ያለ። ግን ከአሁን ቀደምም እንደዚህ በትግራይ ክልል ያሉት ጦርነት ነው ተብሎ እንዲያውም ሳይጣሩ ብዙ ሰዎች እንደመጡ እናውቃለን በፊልማ ታምኖ ጊዜ። አሁንም ደግሞ በጎንደር በአዲስ አበባ ያሉትም አብረው እየተሰቃዩ በጎንደር
2: ሳይጣሩ የመጡ
7: ከመሀሉ ላይ አንድ ጊዜ ፊልማ ታምኖ ይዛቸው የመጣችው
2: ማን ነው? እስኪ ከሌ ከሌ የሚባሉ ሰዎች አሉ ወይ? እንዲሁ ሳይጣሩ የሚባል ነገር የለም። የእስራኤል መንግስት እያንዳንዱን ነገር አጣርቶ ማን ነው እንዴት ነው ብሎ ነው የሚያመጣ እንጂ ዝም ብሎ ብድግ አድርጎ የሚመጣበት ሁኔታ የለም። አቶ
7: መቼም እንግዲህ በድሎ ሰው ይመጣን። ግን በጦርነት በጎንደርም አሁን ወጣው ገብተው ሰርተው እንደገና ሰው እየተጠለፈ መንቀሳቀሻ አጣው ነው ያሉ። አገር ባይመርጡ ጥሩ ነው። በየትም ቦታ ያለው ቤተ እስራኤል የሆነ ቢመጣልን ጥሩ ነው። ሁሎች ነው የሚሰቃዩ።
0: እሱ አቶ ሃይማኖት ልክ ነህ። በጦርነት ጊዜ መምጣት ያለበት ቢመጣ መልካም ነው እንዳልከው። የትም ሁኔት ያው እንግዲህ ሀገሪቱ ላይ ነው ጦርነት ያለው። በእርግጥ እዛ አካባቢ የባሰ ነገር ካለ እንግዲህ እንደው መንግስት እንደ አመለካከቱ ይሰራል። ግን ሳይጣራ የሚለውን እንደው የተጨበጠ መረጃ ሳናገኝ እንዲሁ በመገናኛው ታር በድፍረት መናገሩ ትንሽ አስቸጋሪ ነው።
7: አዎ መቼም የሰማነውን ነው እንግዲህ
2: የሰማነው። አሁን ይሄ ጉዳይ መከራከሪያ ነበረ። በትግራይ ጦርነት በነበረበት ጊዜ የተወሰኑ ሰዎች መጥተዋል። የዚህ ቦታ ለምን እንደዚህ ይህን ሀሳብ ያነሱ ሰዎች ለምንድን ነው ህግ ያለበት ሀገር ነው ትክክል አይደለም ብለው ለምን አይጠይቁም ነበር? እና አንዳንድ ጊዜ በመገናኛ አውታሮች ወይም ደግሞ በሰዎች የሚነገሩ ነገሮች ያንዱንን ስም ማጥፋት እንዳይሆን ጥንቃቄ እናደርግ ነው አቶ ሃይማኖት እንጂ
7: ትክክል ነው ለርማቱ ትክክል ክነህ ጋስፈታኝ እና ለሁሎችም ቢታሰብበት ጥሩ ነው ለማለት ፈልጌ ነው።
2: በእውነታቸው እዛ 30 ዓመት
7: በጎንደር ያሉ ሰዎች እየተጠለፉ ይህን ያህል ገንዘብ አምጡ እየተባለ በየጊዜው ጦርነትም ባይሆን ከጦርነት የበለጠ ስራ ወጠው እንዳይሰሩ ሰው እንደ ከብት እየተጠበቀ ነው ያለ። ልጆቻቸው እነሱ ጠብቁ የሚውሉ ሰርተው እንኳን ለዳቦ መግዣ እንዳያመጡላቸው እና በእውነት አንገብጋቢ የሆነ ችግር ያለ በተለይ ጎንደር ላይ ነው። እና እንዲያው መንግስት ለማን እንደሚነገር እንደገና ደግሞ እንዲያው አቶ ያየር ላቢድ የሚባል ሰውዬ በጣም እንዲያው እሱ ሰውዬ ለመስማትም ጀሯችን ሁሉ እንትን እያለ ነው። እኔማ ያሳክከኛል ሲናገር።
2: ለምን አቶ ሃይማኖት
7: በእውነት ነው ምንደጋሰጠኝ
2: እንዲያው ትክክል ነው ብዬ
7: ናታኔው ይህን አረገ ወይ ደግሞ ከሱ የተሻለ እኔ እሰራለሁኝ ብሎ እኮ የራሱን አላማ ይዞ ቢመጣ
2: ጥሩ ነው። ሃይማኖት
7: በ ወንጀል እንደው ወደ ኋላ የማይል ሰውዬ አሁን ደግሞ ክስመት ፍቻለው ያለ ነው ያ ትናንትና ነው
2: ወንጀል። ጥሩ ሃይማኖት እኛ የዚህኛውም የዛኛውም ፖለቲከኛ ደጋፊዎች ተቃዋሚዎችም አይደለንም። ነገር ግን በፖለቲካው ዓለም ውስጥ ያኛው እኛውን እየተቃወመ መነጋገር ሁሉም ያለ ነው። ነገር ግን
0: ዲሞክራሲ ማለት ይሄ ነው። አቶ ሃይማኖት
7: አይደለም በፖለቲካው እኮ ጥሩ እኔ ተሻለ ሰራለው ብሎ ቢቀርብ ጥሩ ነው። ግን ሁሉ ጊዜ ናታኒዮ ይሄን አርጎ አሁን ደግሞ ክስ መስርቷል። ምን
0: የተቃዋሚ ኮንቲኔ ነው ያንዱን መቃወም እኔ ቦታ ይዘው የተሻለ ሰራለሁ ማለት ነው። ይሄ ደግሞ ዲሞክራሲ መብት ነው ባደገች ዲሞክራሲ ባለባት ሀገር እንደው። ስለዚህ አመለካከትህ ነው ግን መብታቸው ነው።
2: አዎ ጠቅላይ ሚኒስትር ናታኒዮ ማን በተቃዋሚው አካል ቢሆኑ ያንን አካል መተቸታቸው አይቀርምና ይሄ ያካሄድ ነው። ግን እኔ የእሳቸውን ንግግር ለመስማት ጀሮ እንትን የምለው
7: እኮ ድል ካለው መንግስተሮች ማምሰላ ቢሆንም አሁን ቀደምም አልተሳካለትም እንጂ ሞክሮ ነበር።
2: ያው እንግዲህ የፖለቲካው መድረክ ተከፍቷል። ምርጫው በዚህ ወር 27 ቀን ይደረጋል። ያኔ ማን እንደሚያሸንፍ እናየዋለን። እያንዳንዱ የፖለቲካ አመለካከቱን ቀኝ ግራ ያንን መከታተል ነው። ለመደገፍ መቃወም መብትህ ነው። ግን ሰዎችን ዝቅ ማድረግ ግን ተገቢ
7: ነው። ወንጀሉን ትቶ ይከራከርና በእንትኑ ቢገፋበት ይመረጥ። እኛ
0: በእርግጥ ውይይታችን እያለቀ ነው። ድምፁም ግን እየረበሸ ነው።
2: እናመሰግናለን። ሰላሙ
0: እሺ፣ መልካም ቀን። እናመሰግናለን። እኛም ስርጭታችን ተጠናቀቀ። እንግዲህ ያው
2: በመጨረሻ ያለው ሐሳብ ሰው በዲሞክራሲ ሀገር መንግስት አካልም ሆነ የተቃዋሚ አካል ሐሳቦችን ሊሰነዝር ይችላል። ነገር ግን ጀሮዬን ለመስማት ይቀርሳል።
0: አዎ ይሄ ምናልባት አንዳንድ የተቃውሟችን ወደ ጥላቻ ባይሄድ መልካም ነው። መቃወም ይቻላል፣ ግን የዲሞክራሲ መብት የሚለውን ነገር መርሳት የለብንም ነው። እናመሰግናለን። ለማንኛውም
2: ምን ያልከተልም ማለት ይቻላል።
0: መብት ነው መቃወም። አዎ ግዴታ ሁሉ መደገፍ የለበትም። የቴክኒክ ባለሙያችን ሮኔ እንዳን ነበር፣ ምስጋና ይድረሰው። እንዲሁም አቀናባሪዋ ሃና ስፈረው እናመሰግናለን። ስርጭታችን ተጠናቀቀ። መልካም ቀን አድማጮች፣ ምሽት ላይ እንደገና እንገናኛለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሪሾን ካፍ ጊሜል በቲሽሬ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 4 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 24 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬ ሲሆን የፕሮግራም አጠናካሪ ሃና ስፈራው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ቁታይ ዘገባ ሳምንታዊ የሀገር ክንወቅ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የደረሰው ከባድ የሽብር ጥቃት ሶስተኛ ዓመት መንግስታዊ መታሰቢያ በነገ ዕለት ይካሄዳል። ፕሬዝዳንት ሄርጾግና የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ ከተለያዩ የቴክኖሎጂ ድርጅት ወኪሎች ጋር ዛሬ ተገናኝተው ተወያዩ። ባለፈው ሳምንት ሮብ ጠዋት በፍላይ ዱባይ አየር መንገድ አውሮፕላን ላይ የነበረውን አደገኛ ክስተት የመመርመሩ ሂደት እንደቀጠለ ነው። እስራኤል በሪፐብሊክ ዲሞክራቲክ ኮንጎ ዋና ከተማ ኪንሻሳ የኤምባሲ ጽህፈት ቤት የምትከፍት መሆኑን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የደረሰው ከባድ የሽብር ጥቃት ሶስተኛ ዓመት መንግስታዊ መታሰቢያ በነገው ዕለት ይካሄዳል። ነገ የሚካሄደው የመታሰቢያ ዝግጅት መንግስታዊ ሲሆን በህግ በተደነገገው መሰረት የጥቅምት 7 ቀን መታሰቢያው ካፍ ዳሌት በትሽሬ እንዲሆን፣ ቀኑ በሰንበት ከዋለ ደግሞ ካፍ ሄይ በትሽሬ እንዲሆን በተወሰነው መሰረት ነው። መንግስታዊ መታሰቢያው ነገ በኢየሩሳሌም ሀርሄል ጼር በተባለው ወታደራዊ መካነ መቃብር ይካሄዳል። በሌላ በኩል ዜጎች የሚያካሄዱት ብሔራዊ የመታሰቢያ ዝግጅት ደግሞ በቴላቪቭ ከተማ በሚገኘው ፓርክ ሃያርኮን የፊታችን ሮብ ይካሄዳል። በፓርክ ሃያርኮን መካነ መቃብር በፓርክ ሃያርኮን የሚካሄደው መታሰቢያ ዝግጅት ለመሳተፍ ከ50 ሺህ በላይ ዜጎች የመግቢያ ትኬቶችን ገዝተዋል። ያም ሆኖ ሁሉም ዜጎች መግባት የሚችሉ መሆኑን የመታሰቢያ ዝግጅቱን የሚመራውና በሐማስ ተጠልፎ ቆይቶ የተመለሰው ኤሊ ሽራቢ ገልጿል። ይህ በእንዲህ እንዳለ በመንግስታዊ መታሰቢያና በህዝባዊ መታሰቢያ መካከል ልዩነት አለ። መንግስት የጥቅምት ሰባቱን ቀን የሚያስበው በዕብራውያን ዘመን አቆጣጠር በህጉ በተደነገገው መሰረት ነው ቢልም የሀዘንተኛ ቤተሰቦች ደግሞ ጥቅምት ሰባትን የምናስበው የሽብር ጥቃቱ በተፈጸመበት ዕለት ነው የሚል አቋምን ይዘዋል። ፕሬዝዳንት ሄርጾግና የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ ከተለያዩ ቴክኖሎጂ ድርጅት ወኪሎች ጋር ዛሬ ተገናኝተው ተወያዩ። የግንኙነቱ ዋና ዓላማ የመጪውን የክኔሴት ምርጫ በተመለከተ በቴክኖሎጂ ዘርፎች በኩል ቅድመ ዝግጅት ለማድረግ ነው። በተለይ ኤአይ የተሰኘው ዘመናዊ ቴክኖሎጂ እያሳደረ ያለውን ተጽዕኖ ምክንያት በማድረግ ነው ፕሬዝዳንት ሄርጾግና የአስመራጭ ኮሚቴው ሊቀመንበር ከቴክኖሎጂ ድርጅቶች ወኪሎች ጋር ተገናኝተው የተወያዩ ዩት። ፕሬዝዳንት ሄርጾግና ዳኛ ሶልበርግ የተገናኙት ከሜታ፣ ፌስቡክ፣ ጉግል፣ ማይክሮሶፍት እና ቲክቶክ ወኪሎች ጋር ነው። የተለያዩ ቴክኖሎጂ ወኪሎች ከአስመራጭ ኮሚቴው ጋር ተባብረው ለመስራትና ምርጫው ታማኒነት እንዲኖረውና አስተማማኝ እንዲሆን ጥረት ማድረጋቸውን የሚቀጥሉ መሆኑን ገልጸዋል። ባለፈው ሳምንት ሮብ ጠዋት በፍላይ ዱባይ አየር መንገድ አውሮፕላን ላይ የነበረውን ክስተት የመመርመሩ ሂደት እንደቀጠለ ነው። የሲቢኤስ ቴሌቪዥን ጣቢያ እንደዘገበው ክስተቱ አውሮፕላኑን ለመጥለፍ የተደረገ ሙከራና ረዳት አብራሪው ብቻውን ያከናወነው ነው ብሏል። ቴሌቪዥን ጣቢያው በምርመራው ተሳታፊ የሆኑ አካላትን ዋቢ በማድረግ እንደዘገበው ረዳት አብራሪው አውሮፕላኑን ለመቆጣጠርና የበረራ መስመሩን ለማስቀየር ሞክሯል። ይህን ያደረገውም ካለው ርዕዮተ ዓለም አመለካከት አሊያም የግል ሁኔታ አንጻር ነው ብሏል ቴሌቪዥን ጣቢያው። ኮሪዮ ዴላ ሴራ የተባለው የጣሊያን ጋዜጣ እንደዘገበው ደግሞ የኦማን ዜግነት ያለው ረዳት አብራሪ የአውሮፕላኑን ሞተሮች በአየር ላይ ሳጠፋቸው አይቀርም እንዲሁም ዋናውን አብራሪ ወዲያውኑ ከአውሮፕላኑ በማስለቀቅና ከመቀመጫው በመግፋት የአውሮፕላኑን መሪ ወደፊት በኃይል ገፍቶታል። በዚህ ምክንያትም አውሮፕላኑ ባንድ ጊዜ 16000 ጫማ ከፍታን በ30 ሰከንዶች ወርዷል ብሏል። ወደ እስራኤል ሲበር በነበረው የፍላይ ዱባይ አየር መንገድ አውሮፕላን ላይ በተፈጸመው አስደንጋጭ ክስተት ምክንያት በዓለም ላይ ያሉ አየር መንገዶች የበረራ ደህንነት ሁኔታዎችና በክስተቱ ምክንያት የተፈጠሩ የስነ ልቦና ችግሮችን ለመቅረፍ ምርመራዎችን መጀመራቸውን ቃል አቀባያችን ራም ብራንድስ ካደረሰን ዘገባ መረዳት ችለናል። እስራኤል በሪፐብሊክ ዲሞክራቲክ ኮንጎ ዋና ከተማ ኪንሻሳ ኤምባሲ ጽፈት ቤት የምትከፍት መሆኑን አስታወቀች። እስራኤል ውጭ ጉዳይ ሚኒስትር ጽፈት ቤት ዛሬ እንዳስታወቀው በኮንጎ አዲስ ኤምባሲ ጽፈት ቤት ይከፈታል። ጎን ለጎን ደግሞ ኮንጎ የቴላቪቭ ኤምባሲዋን ወደ ኢየሩሳሌም ታዛውራለች። ከአሁን በፊት በኢየሩሳሌም ኤምባሲ ጽፈት ቤት የከፈቱ ሀገራት ቁጥር 10 ሲሆን ከኮንጎ ጋር 11 ይሆናሉ ተብሏል። ስፖርት። የእስራኤል ብሔራዊ ቡድን በሀገራት ዋንጫ ማጣሪያ ጨዋታ ዛሬ ምሽት ከአየርላንድ አቻ ጋር በሰርቪያ ያካሂዳል። የእስራኤል ብሔራዊ ቡድን ተጫዋቾች ጥቅምት 7 ቀንን 2023 ዓ.ም የተፈጸመውን የሽብር ጥቃት የሚያስታውሱ ነገሮችን በስታዲየም ይዘው ይገባሉ ተብሏል። የአየርላንድ ብሔራዊ ቡድን አባላት ከአሁን በፊት እንዳደረጉት እስራኤልን በመቃወም አንዳንድ እንቅስቃሴዎችን ሊሞክሩ ይችላሉ የሚል ግምት አለ። ጨዋታው ዛሬ ምሽት ከ9:45 ደቂቃ ጀምሮ በሰርቪያ ተመልካች በሌለበት ስታዲየም ይካሄዳል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይቀንሳል ብለዋል። የአየር ንብረት ትንበያ ባለሙያዎች ነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 24፣ በቴላቪቭና አካባቢው 27፣ በሃይፋና አካባቢው 26፣ በብኤርሸባና አካባቢው 8፣ በኤላትና አካባቢው 32 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለምሽቱ ያለን ዜና እዚህ ላይ አበቃ።

0: ማክበር የሚፈልጉት ሮብ በለቱለት ነው ብለዋል ያለውን ሁኔታ እንዲታዩአለ።
1: አዎ በዚህ ሳምንት ሰጠኝ ፎስት መታሰቢያ ስነ ስርዓቶች ይፈጸማሉ ተብሎ ይተበቃል። እንዳልከው ነገ ሁለቱ ስነ ስርዓቶች በሄርጸል ተራራ የመጀመሪያው ከመከላከያ ሄሮ ወታደራዊ ክፍሉ ማለት ነው በሱ አማካኝነትና ኃላፊነት የሚካሄደው ጧት 11 ሰዓት ላይ ይጀምራል። በዚህ የመታሰቢያ ስነ ስርዓት ከፍተኛ ባለስልጣናት፣ የአገሪቱ ፕሬዝዳንት፣ ጠቅላይ ሚኒስትሩ፣ የፖሊስ ጠቅላይ አዛዥ፣ አጠቃላይ የደህንነት ክፍል ኃላፊ የሆኑትኝ እንዲሁም ሚኒስትሮችና ሌሎች ከፍተኛ ባለስልጣናት በዚህ የመታሰቢያ ስነ ስርዓት ንግግር ያሰማሉ። ከዛ በኋላ ሁለተኛው ስነ መታሰቢያ ስነ ስርዓት ከቀትር በኋላ 2 ሰዓት ላይ ዜጎችን ያቀፈ በይበልጥ ደግሞ በዚህ ባሳለፍነው ጦርነት የተጎዱ ቤተሰቦችን ማለት ወገኖቻቸውን ያጡ እነሱን ያቀፈና እነሱ ያሉበት አሁንም ቢሆን ከፍተኛ ባለስልጣናት የሚገኙበት ያው የተለያዩ ንግግሮችም ያሰማሉ ተብሎ ይጠበቃል። ከፍተኛ ባለስልጣናት እና ነገ በአገሪቱ መንግስት የብሔራዊ መታሰቢያ ስነ ስርዓት እንግዲህ እንዳልኩ ጧት 11 ሰዓት ላይና ከቀትር በኋላ 2 ሰዓት ላይ ይካሄዳል። ከዛ በኋላ ያልከዋል እውነት ነው ሌሎች በግለሰብ ደረጃ ማለት የተጎዱት የተሰውት ወታደሮችም ሆነ ዜጎች እንደገና አጠቃላይ ጉዳት የደረሰባቸው ቤተሰቦች ያዘጋጁት ደግሞ ከመንግስት ጋር ግንኙነት የለውም የፊታችን ረቡ ማታ ላይ ነው 9 ሰዓት ተኩል ላይ ሃያርኮን በተሰኘ መናፈሻ ቦታ ቴላቪቭ ያፎ የሚገኝ ነው። እዛ ላይ ብዛት ያላቸው አርቲስቶች የተገኙበት ከ20 በላይ የሚሆኑ አርቲስቶች ናቸው በጣም እውቅና ያላቸው። ከዛ ስነስርዓት እንግዲህ በዚህ የመታሰቢያ ስነስርዓት ማታ ላይ ይገኛሉ። ከዛ ቀደም ብሎ ደግሞ ሌላ ቦታ ይሄ የሽብር ፈጠራ ድርጊቱ የደረሰበት ብዛት ያላቸው የብዳያን ሰፈሮች አሉ። በይበልጥ ደግሞ እዚህ ኖቫ መዝናኛ ቦታ ሲዝናኑ የተሰዉትን ወጣቶች ወንድሞቼቶ እናስታውሳለን። እዛ አካባቢ እንግዲህ ቀደም ብሎ 6:29 እንዲሁ አይደለም ሰዓቱን የመደቡትኝ ያው ሽብር ፈጠራ ድርጊቱ የጀመረበትን እሱን ለማስታወስ ነው አስቀድሞ ይካሄዳልኝ። እና አጠቃላይ የፊታችን ረቡ ማታ ላይ የሚካሄደው እንግዲህ ከወዲሁ ብዛት ያላቸው በሺዎች የሚቆጠሩ ካርቲስ መግቢያ ትኬት እንደያዙ እና በነፃ ነው የሚሰጠው በእርግጥ ግን እግረ መንገዳቸውን
0: ቁጥራቸውን ለማወቅ እስካሁን 50,000 በላይ እንደተመዘገቡ ነው።
1: ትክክል 50,000 በላይ ያው በትክክል ወደ ቦታው እንደሚሄዱና የመግቢያ ትኬታቸውን እንደያዙ ነው። እንዳልኩት መግቢያ ዋጋው ያው ነፃ ነው ግን መመዝገብ ያስፈልጋልኝ። ከዛ በኋላ ግን እያንዳንዱ በይበልጥ ለተዘጋጀው ለዝግጅቱ ወጪ መሸፈን ሲባል ከበጎ አድራጎት ገንዘብ መለገስ የሚፈልግ ደግሞ መስጠት ይችላልኝ ያው አዘጋጆቹም ያደረጉት ነው። እና ይሄንን በአብዛኛው ያው የተጎዱት ቤተሰቦች እንደውም በሚገርም ሁኔታ ሰጠኝ ፕሮግራሙን የሚመሩትኝ ካሁን በፊት ተጠልፎ የነበረውና የተለቀቀው ታግቶ የነበረው ኤሊ ሻራቢ እና አንድ የፊልም አክተር ተወናይ ሸኒ ኮይንት በይበት ባላላች እንግዲህ ሁለቱ ናቸው ይህንን ፕሮግራሙን የሚመሩት። እንዳልኩት ብዛት ያላቸው አርቲስቶች ከሀ በላይ እንግዲህ እውቅና ያላቸው ተሰሚነት ያላቸው እነሱም ያው ሀዘን የተሞላበት ዜማዎችን እና አጠቃላይ ያን መታሰቢያ ስነስርዓት ይካሄዳል። አሁን እንግዲህ ተመልከት ነገ እንዳልኩት በብሔራዊ ደረጃ መንግስትን ወክሎ ማለት ነው። ከዛ በኋላ ደግሞ ይህን የሚያሳይ እንግዲህ መከታተል ምልክትና አሁንም ችግር ያለ መሆኑን ያሳያል። ለማንኛውም የያዝነው ሳምንት እነዚህን ወገኖቻችን የምናስ ታውቁበት ሳምንት ነው።
0: የጥቅምት 7 ጉዳይ ገና መጨረሻ የሌለው ጉዳይ ነው። እስካሁንም ጦርነቱ አበቃ ተብሎ ታውጆ በሰላም ነገሮች ተጠናቀቁበት ሁኔታ የለም። አሁንም የተኩስ አቁም ስምምነት ያለና አንዳንዴም እስራኤል አልፎ አልፎ እርምጃ ትወስዳለችና የደህንነት ክፍተቱን በተመለከተ አጣሪ ኮሚቴ መቋቋም አለበት የሚባለው እስካሁንም ልባት የለውምና ለወደፊት ምን ያክል ጫና ሊያሳድር ይችላል?
1: ይኸውልህ ይህ አነጋጋሪ ሆኗል። ይኸው እነሆ 3ኛ ዓመቱን ያስቆጠረውና መታሰቢያውንም ደግሞ ዋዜማው ላይ እንገኛለን። እንግዲህ አሁንም አነጋጋሪ ነው ማለት የሀሳብ መከፋፈል አለ። ቤተሰቦች ጉዳት የደረሰባቸው ቤተሰቦችና አብዛኞቹ የሀገሪቱ ዜጎች ማለት ይቻላል የሚጠይቁት ነጻ የሆነ አጣሪ ኮሚቴ በቃ ብሔራዊ የሆነ አጣሪ ኮሚቴ ተቋቁሞ እውነቱን ማወቅ አለብን ሲባል፣ በመንግስት በኩል ደግሞ መንግስት ራሱን ችሎ መንግስት በወሰነው ውሳኔ መሰረት በእንደዚህ አይነት ሁኔታ በጣም ማነሷማ ከሆነ ደግሞ እናንተ የምትፈልጉትን እኛ ማለት ተቃዋሚ ፖለቲካ ፓርቲዎች አሉ እንደገና ስልጣን ላይ ያለው መንግስት አለ

0: እንዴት ነው በስምምነት ግማሽ ግማሽ ወኪሎቻችን በማድረግ በእንደዚህ አይነት ሁኔታ ይሄ ክርክር እንግዲህ ነው 3ኛ አመቱን አስቆጠረ። እስካሁን ድረስም በፍጹም ያው 3 በሚገርም ሁኔታ በየቀኑ ዜጎች እንከራከሩበትና በይበልጥ ደግሞ ስልጣን ላይ ያለው መንግስት እንዲተችበት ሁኔታ ለምን አጣሪ ኮሚቴ አይቋቋም የሚለው ሁኔታ ነው። እንግዲህ እንደኔ እየተፈጠኝ ምናልባት ከያዝነው የብሔራዊ ምርጫ በኋላ በያዝነው ወር መጨረሻ እንግዲህ በ27 ማለት ነው ያው የብሔራዊ ምርጫ ይካሄዳል። ምናልባት ከምርጫው በኋላ ምናልባት አይታወቅም ማን እንደሚመረጥ ከወዲሁ፣ ግን ተቋሚ ፓርቲዎች የሚሉት ስልጣን ላይ ከወጣን የመጀመሪያ ስራችን የሚሆነው ብሔራዊ አጣሪ ኮሚቴ ይቋቋማል ነው። ስልጣን ላይ ያለው መንግስት በድጋሜ ይህንን ስልጣኑን የሚቀጥል ከሆነ ግን እንደኔ እይታ ይሄ ነገር ተደባብሶ ነው የሚያልፈው። ያው አጣሪ ኮሚቴ ሳይቋቋም ምክንያቱም ፍላጎት የለውም
1: መንግስት የሚያዘው አጣሪ ኮሚቴ እኮ ለማቋቋም ጥረት ያደረገው ይቀጥልበት ወይ ይሆን? በዚህ እንግዲህ አሁን እንዳልከው አሁን ያለው ጥምር መንግስት የሚቀጥል ከሆነ ያንን እነሱ የፈለጉትን የኮሚቴ አይነት ያቋቁሙ ይሆን ወይስ በፊት ሲሰራበት የነበረው ይቋቋም ይሆን የሚለው ሌላ ጥያቄ የሚያስነሳ ነው። ለማንኛውም ግን አሁንም ድረስ ያሉ በሰሜኑም በደቡብም ያሉ የደህንነት ክፍተቶች አሉ ገና ብዙ መሰራት ያለባቸውና እንዴት ነው ይህን ውጥረት ማርገብ የሚቻለው? አሁን ቀደም እንዳልኩት ሰላም ወረደ ተብሎ በሰላማዊ እንቅስቃሴ ውስጥ ሙሉ በሙሉ አይደለንም። የኢራንም ጉዳይ ጦርነት ውስጥ ሆኖ ገና አልተቋጨ ነው። የዝበላም ጉዳይ የሐማስም ጉዳይና እስኪ እነዚህን አጣምረህ ተመልከታቸው።
0: ያውልህ ሰጠኝ አሁን ያለንበት ሁኔታ አሁንም ቢሆን የተከፈቱት በሮች ማለት ምንም ያሸነፍነውና በቃ ከጥቅም ውጭ አድርገነዋል የተባለ ጠላት የለም። በደቡብ ከሄድ የሐማስን ተጨባጭ ሁኔታ ስናይ በፍጹም አልፎ አልፎ መሪዎችን በሕይወት የቀሩትን እንደገና የሚመለመሉትን አንዳንድ ቦታውን የሚሸፍኑትን የጦር መኮንኖችም ሆነ እነሱን ከመግደል ውጪ ድርጅቱን ግን ከናካቴው ማፈራረስና መውላለቅ ወይም ማዳት ጭራ መሳቅ አልተቻለም። ስምምነት የተባለው የዶናልድ ትራምፕ የተወሰኑ አንቀጾችን ያዘለው አስታራቂ ሀሳብም ያው እስካሁን ድረስ እንግዲህ እንዴት ነው ምንም ይወራል ሊጀመር ነው ይባላል፣ ምንም የሚያሳየው ነገር የለም። እንዲሁም የተረሳ መስሎ ይታያል። እስራኤል ጦሯን እዛ አካባቢ የጋዛን ምድር ማለት ነው እንግዲህ 70% ውጭ የሚጣገውንን በቁጥጥር ስር አድርጋ ከ60 በላይ የሚሆነውንን አሁንም ቢሆን ጦርነቱ እንዳለ ነው። ጎን ለጎን ሐማስ እየጠናከረ ነው ይባላል። ወደ ሰሜኑ ሀገራችን ክፍል ከሄድን ደግሞ የህዝብላን ተጨባጭ ሁኔታ ያው እንደምናየው ነው። በፍጹም ምንም አሁንም የእስራኤል ጦር ኃይል እዛው ይገኛል፣ ሊባኖስ ደቡብ ሊባኖስ በይበል ሌላ ከሩቅን የምንመለከታት ኢራን በተመለከተም በፍጹም እንዲያውም ተጠናክራ ለሌላ ጦርነት እየተዘጋጀች ነው ይባላል። ምንም እንኳ ከፍተኛ ጉዳት ቢደርስባትም እዚሁ ብዙ ሳንድ ደግሞ ሌሎች ለምሳሌ ኢራቅ የኢራን ደጋፊዎች አሉ። የፉቲም አማጽያን እንደገና ራሳቸውን ምናልባት አንድ ቀን አፈሙዛቸውን ወደ እስራኤል ያዞራሉ የሚባል ሁኔታ እና እነዚህ ሁኔታዎች ተደምረው 3 አመት ብናስቆጥርም ሰጠኝ የተከፈለውን መስዋዕትነት በተመለከተ እንዲያውም የመከላከያ ሚኒስትሩ ይቅርታ የመከላከያ ጽፍ ማለት የጦር ኃይሎች ማለት ነው እንግዲህ ያወጣው ሰነድም ጽሁፍም አለ የተሰዉትን ወገኖቻችን ከመታሰቢያ ቀኑ ጋር በተያያዘ ይህን ያህል መስዋዕትነት ተከፍሎ በዚህ ጦርነት ብዙ ወገኖቻችን አጠናልኝ አጠቃላይ ማለት ነው ወደ 2347 የሚሆኑ እስራኤላውያን ወታደሮችም የደህንነት ክፍሎችም ሆነ ዜጎችን ማለት ነው። ይህን ስታይ ከተከፈለው መስዋዕትነትና አሁን ከደረስን በእርግጥ ጠላቶቻችን አዳክመናል፣ አዎ ከናካቴው ፍቀናል፣ ወደፊት የተወሰኑ አመት ሰላም እንዴት ነው መኖር እንችላለን? እንደኔ እይታ አይመስለኝም። በእንደዚህ አይነት ሁኔታ ከቀጠለ እንዲያውም እየተጠናከሩ የሚሄድበት ሁኔታ ነው እና ይህን ስታይ ከ3 አመት ጦርነት በኋላ ብዙ መስዋዕትነት ተከፍሎ ውጤቱ ስትል ያው ምንም እንኳ የተወሰኑ የተዳከሙ ቢሆኑም እነዚህ ጠላቶቻችን ደግሞ ሰጠኝ በእንደዚህ አይነት ሁኔታ ከቀጠሉ ጊዜ ሲወስድ ምናልባት ከሰነበቱ እንደገና ከነበረው የበለጠ ተጠናክረው ይመጣሉ እንጂ ጭራሽ ሊጠፉም አይችሉም። ስለዚህ ይህን ሁኔታ ስታይ አሁንም ቢሆን እኔ እንጃ እንዲያውም ያው ከተወሰኑ ቀናት በፊትም ሊደርስብን የነበረውን የሽብር ፈጠራ ድርጊት ማለት ይቻላል እንግዲህ በዚህ በህዝብ ማመላሻ አውሮፕላን ያን ስታይ አሁንም በእስራኤል ላይ እስራኤልን ለመጉዳት የእስራኤል ህዝብንና የይሁዲን ህዝብ ለመጉዳት ጠላቶቻችን ሌት ተቀን እየሰሩ ናቸው ይባላል እና ይህን ስታይ የተከፈቱ በሮች ገና አልተዘጉም። ምናልባት በኃይል ብዙ ያላገኘነውን ውጤት በዲፕሎማሲ ማለት በስምምነት የምናደርገው ነገር ሊሆን ያንን ስናይ ደግሞ አሸማጊዋ አሜሪካ ትንሽ የረሳችን መስሎ ይታያል። አሁን የራሷን ስራ የራሷንን የቤት ስራ የራሷን የውስጥ ችግር በቀጣይ ደግሞ ምርጫ አለ አሜሪካ ውስጥ እኛን የረሱን መስሎ ይታያል። ይህንን ስታይ እኔ እንጃ ትንሽ ግራ መጋባትንም ያሳያል። በርግጥ እስራኤል ኃያል ነች። እስራኤል አሁን ቢሆን እንቅልፋተኛም ጠላቶቿን አሁን ከየትም ከጉዳት ከመድረሱ በፊት እምችለውን ይላል። የተለያዩ እንዴት ነው ስችል እርምጃ ተወስዳለች። የማክሸፍ የመከላከል ብዙ ስራ ይሰራል። እንዲያውም እማናቃቸው ለህዝብ ጆሮ የማይደርሱ ብዙ የሚከሽፉ የሽብር ፈጠራ ድርጊቶች አሉ። አልፎ አልፎ ሲሳካ ነው ጆሮአችን የሚደርሰው። ያ ሆነ ይህ አጠቃላይ ሁኔታውን ስንመለከት ግን ይሄ ከፍተኛ መስዋዕትነት ያስከፈለው ማለት ነው። እስካሁን ድረስ በውጤት ደረጃ ስናየው እኔ እንጃ ምናልባት ከብሔራዊ ምርጫ በኋላ አዲስ መንግስት ወይም ያለው መንግስት እንደገና ሁኔታዎች ተቀያይረው የሚለወጥ ነገር የሚወሰኑ ውሳኔዎች ይኖራሉ። ያን እንግዲህ ሁሉም ተስፋ አድርጎ ያለው ሰጠኝ ያንን ምርጫ ተያይዞ ነው። እና አሁን ያለ ሁኔታ ግን ትንሽ እኔ እንደ ነው
1: በደህንነት በኩል አሁን ደህንነትን በመጠበቁ የእስራኤል መከላከያ ሰራዊት እንደዚህ እንደ ጥቅምት እንደ ሰባት አይነቱ የሽብር ጥቃት እንዳይደርስ ምን ያክል ዝግጁ ነው አሁን እንደው እንደሚታየው?
0: ተሞክሮ ያው ከድሮ ተሞክሮ ካለፈው ሽንፈት ካለፈው ጥቃት ማለት ሙከራ ማለት ነው። ያኔ ተኝተን ነበር፣ በጣም ጠላቶቻችን ንቀን ነበር። ከዛ አሁን ብዙ እየተማርን መስሎ ይታየኛል። ምክንያቱም የመከላከያ ኃይሉ አይነገርም ብዙ እንጂ የመከላከያ ኃይሉ እንዴት ነው ያለ የሌለ ኃይል እንደ ከነበረው ኃይል በበለጠ በቴክኖሎጂም ሆነ አጠቃላይ ትንሽ የሰው እጥረት የወታደር ኃይል እጥረት ይኖርበት እንጂ ሌላውን ያስተራር ሁኔታውን ግን ጠላትን አስቀድሞ ከአሁን በፊት መከላከል የሚል ሁኔታ ነው በእስራኤል መከላከያ በአብዛኛው። አሁን ግን ከመከላከል እንዲያውም አስፈላጊ ከሆነ ማጥቃት የሚል በራሷ ጊዜ እስራኤል ስትፈልግም አስቀድማ እርምጃ የመውሰድ ሁኔታ ነገሮች ተለውጠዋል። ሌላው በእስራኤል ላይ የተለያዩ ጥቃቶች የሚሰነዘሩ ከሆነ አስቀድማ ምንም አይነት ጥያቄ በሌለው እርምጃ ለመውሰድ ማለት ከባለፈው ስህተታችን አሁን የተማረን መስሎ ይታያል። ትልቁ ችግራችን ግን አሁን በመከላከያ ደረጃ እንዲያውም ዛሬ ልክ አንተ አሁን ወደ ስቱዲዮ ከመግባት በፊት መከላከያ ሚኒስትሩ ያው እንግዲህ እንዳልኩት መታሰቢያ ስነ ስርዓት አለ፣ ወታደሮቹ አንዳንድ የጦር ካምፖች በሚል ለወታደሮቹ ንግግር ይሰማል። ይቅርታ መከላከያ ሚኒስትር አልኩ እንጂ የጦር ኃይሎች ኢታማዦር ያዛሚር እሳቸው ያሰሙት ንግግር አለ ማለት ለመንግስት ያቀረቡትኝ አሁንም ቢሆን ጠላቶቻችን አሁንም አሉ አሁንም ምንም የተወሰነ ቢዳከሙም አሁንም ቢሆን ጠላቶቻችን እኛን ለመጉዳት በየቦታው በሀገር ውስጥም በውጭም ብዙ ሙከራዎችን ያደርጋሉ። ስለዚህ መንግስት የወታደሮችን ኃይል የሚበዛበትን ምን ማለት ነው በአጭር አማርኛ ይህን ወታደሮች ይመልመሉ አይመልመሉ የሚባለው በይበልጥ ሃይማኖተኞችን ቁጥሩን የማሳደግ ሁኔታና የባጀት ችግርም አለ። ሰጠኝ ለመከላከያ ኃይሉ መንግስት ቃል የገባው የመደበው አለ። ያም እኮ ራሱ ለመከላከያ ኃይሉ አልደረሰም። የጦር መሳሪያዎች መጋዘን መገዛትና እንደገና ማምረት ያስፈልጋል። በውስጥ አሁን ለተለያዩ የጦር መሳሪያ አምራት ኩባንያዎች የመከላከያ ኃይሉ ብዙ ዕዳ አለበት፣ ብዙ በሚሊያርድ ሸቄል ማለት ነው ብዙ። ይህን ዕዳ መክፈልም አልቻል። ስለዚህ መንግስት ይህን ባጀት በአስቸኳይ ወደ ወታደሩ ወደ መከላከያ ኃይሉ እንዲያስተላልፍ ብዙ ጥያቄዎች አሉ። እነዚህ ነገሮች መስተካከል አለባቸው፣ ካልሆነ ለወደፊት ይከብደናል የሚል ሁኔታ በመከላከያ ይነገራል። እና ከሞላ ጎደል ይህን ነው። ግን ያው እንግዲህ ጊዜ የለም አይመስለኝም። ግን 30 ሰከንድ ካል ጊዜ ያለሰጠኝ አንድ ደቂቃ
1: አጭሩ
0: አንድ ኦኬ ማለት ነገሩ ሌላ ጊዜ ወይም ደግሞ አንተ ከዚህ ቀጥለ ነ እንጃ እንግዲህ ማለቱ ነገ ከነገ በኋላ ይህንን 3 ዓመት ያሳለፍነውን በ3 ዓመት ጦርነት ማለት ነው አጠቃላይ በዜጎችና በወታደሮቻችን የተከፈለውን መስዋዕትነት የወጣ ጽሁፍና እሱን በተመለከተም እንግዲህ በቀጣይ በያዝነው ሳም በቀጣይ በሌላ ፕሮግራም በሰፊ ወይ በታገል ምክንያቱም አዎ
1: ጥሩ እንግዲህ የጠላትም የተኩስ ወይም የጦር ሁኔታ እየተቀያየረ ስለሆነ አስፈላጊውን እንደ ጊዜው የሚቀያየሩ ነገሮች መዘጋጀት ያስፈልጋል። ጥላውን በጣም እናመሰግናለን። ሰላሙን ሁሉ አምጣልን።
0: አመሰግናለን።
1: በቀጣዩ ሳምንታዊ ፕሮግራም እናልፋለን።
2: ሽመላ ሽመላ፣ አገራችን ኢየሩሳሌም ደና
3: አገርህን ወቅ አዘጋጅና አቅራቢ ይሻያው ደጎም። ክቡራትና ክቡራን አድማጮቻችን ከዚህ ቀጥለን የምናቀርበው ሳምንታዊ አገርህን ወቅ ፕሮግራም ከመምህር የታሪክ ምሁር ያይር ተካ ጋር እናቀርባለን። ይህን የታሪክ ከበርት የሆነችውን እስራኤል ሀገር ለማቋቋም በርካታ በሺዎች የህይወት መስዋዕትነት እስካሁን ድረስ እየተከፈለባት ነው። መምህር ያይር ተካ ጤና ይስጥልን፣ እንደምን አለ?
4: ጤና ይስጥልኝ ሻያው። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ። ሰላም ናችሁ?
3: ደህና ነን፣ እግዚአብሔር ይመስገን። በዚች የታሪክ ከበርት የሆነችው እስራኤል ኤረጽ እስራኤል ይሏታል በዕብራይስጥ። እስራኤል ሀገር የመጀመሪያ ጥያቄ የሚሆነው ምንድን ነው? እስራኤል ሀገር እንዴት ተወለደች? እንዴት ተመሰረተች?
4: እሺ ሻያው እንግዲህ እስራኤል ሀገር እንዴት ተወለደች ለምትጠይቅ መጀመሪያ ይህንን ሂደት ያደረገው ጽዮናዊ መሪ የነበረው ቢንያሚን ዘሄርጽግ የተባለው እሱ ነው። እንግዲህ ይህንን ሀሳብ ለተለያዩ መሪዎች በዓለም ለነበሩት አይሁዳውያን መሪዎች ስብሰባ በማድረግ ማለት ነው ባዘል በተባለች ከተማ በሽቫይስ የመጀመሪያውን የኮንግረስ አጽዮኒ አርሾን የኮንግረስ አጽዮኒ የመጀመሪያውን እሱን ስብሰባ አድርጎ በ1897 ዓመተ ምህረት ስብሰባ አድርጎ የተለያዩ መሪዎችን ኖ ሀገር እናቋቁም በአውሮፓ ያሉት አይሁዳውያን በጠቅላላ የዘረኝነት ሁኔታ ላይ ብዙ በደልና ግፍ እየተሰራባቸው ነው። ስለዚህ ሀገር መኖር አለበት ሚክላት መዲኒና ያለው መደበቂያ ራሳችን የምንደበቅበት የምንኖርበት ሀገር ራሳችን መቻል አለበት በማለት የተለያዩ መሪዎችን ሰብስቦ ትልቅ ስብሰባ በማድረግ ብዙ ሂደቶችን አድርገዋል። ከዚያም ቀጥሎን ደግሞ ሁለተኛውን ደግሞ የኮንግረስ አጽዮኒም እንደዚያው ሶስተኛው አራተኛው ያለ ስብሰባ ያደረገ ከተለያዩ መሪዎች ጋር በመነጋገር ማለት ነው ከቱርክ መሪ የነበሩት በዛውን ሰዓት ቱርክ ነው እስራኤልን ሀገር በቀኝ ግዛት ዘዋት የነበር ከነሱም ከጀርመን መሪዎችም ከእንግሊዞችም ከተለያዩ መሪዎች ጋር በመነጋገር እስራኤል ሀገር እናቋቁም በማለት ብዙ ጥረት አድርጓል። ግን እሱ በጀመረው ሀሳብ ማለት ነው የመጀመሪያው ጽዮናዊ መሪ የነበረው እሱ ነው። እሱ ባደረገው እሱ ሳይሳካለት በ1904 ዓመተ ምህረት ከሞት ተለየ በ44 ዓመቱ። ከዚያን ቀጥሎ ደግሞ ሌሎች ደግሞ እሱን ተከትለው ደግሞ የዚህን የጽዮናዊን እንቅስቃሴ በማካሄድ ብዙ ጥረት አድርገዋል። ባለፈውም እንደተናገርኩት ሃይም ባይትማን የተባለው በዚህ በኩል ብዙ ጥረት እንዳደረገ ተነጋግረንበት ነበር ታስታውስ እንደሆነ እና ይሄንን
3: ለነገሩ መምህር ያይር ቶቶር ሄርጼድ በጣም ታሪክ ግድ ሰርቷል በህይወት እያለ ይገርማል። በመጀመሪያ ክርክር ሲነሳም የእስራኤል ሀገር በስደት የሚገኙ ደያን በዓለም ላይ ለነሱ ሀገር የራሳቸው ሀገር እናቋቁም በሚለው እንቅስቃሴ ላይ የተነሳው ጥያቄ ምንድን ነው? በእስራኤል ሀገር መሆኑ ቀርቶ አፍሪካ ዩጋንዳ ላይ ይቋቋም የሚል ሀሳብ ቀርቦ ነበረ። ግን ይህ ተቀባይነት አላገኘም። ከአብርሃም ይስሐቅ ያዕቆብ ታሪክ የሆነችው እስራኤል ሀገር ብለው ነው የወሰኑትና አሁን ከብዙ ከዚህ ጋር በተያዘ ሳዎ ብዙ ታግሏል። ከዛ ሲቀጥል ያኔ በቅኝ ገዥ የነበረችው በሁለተኛው ዓለም ጦርነት 1945 ዓመተ ምህረት እንዳበቃም ከዛም የቅኝ ገዥ የነበረችው እንግሊዝ ነበረች እስራኤል። አሁን እንዴት ነው በዛን ጊዜ መንግስት እንዲቋቋም ሀሳብ ያነሳው ማን ነው?
4: አዎ ይኸውልህ እንግዲህ አንተ እንዳልከው ባጭሩ መቼም እንግዲህ ብዙ ነው ስለ ሄርጽግ የመጀመሪያ እሱ ስለጀመረው ይህንን ሂደቱን ማለት ነው። ኡጋንዳ የተባለው ሀሳብ መጥቶ ነበር። ግን የጽዮና መሪ የነበሩት እኛ 2000 ዓመት ምናልማት ኢየሩሳሌምን ነው እንጂ እንዴት አፍሪካ ሀገር እንዳለ በማለት ያን ውድቅ ሆኗል። ያን ሀሳብ የቀረበ ደግሞ ይሁዲዎችን በዓለም ያሉት ይሁዲዎችን ለማዳን ሲባል የቀረበ ሀሳብ ነበር። ግን ውድቅ ሆኗል። ከዚያም በኋላ እንግሊዞች ቅድም እንዳልኩ ቱርክ ይዘዋት ስለነበር በቀኝ ግዛት በሁለተኛው በአንደኛው የዓለም ጦርነት ጊዜ ቱርኮች ተጠቅተው እንግሊዞች በቀኝ ግዛት ያዟት እስራኤል ሀገር እና 400 ዓመት በበላይ ነው ቱርኮች እስራኤል ሀገር ይዟት የነበር። ከዚያም በኋላ ደግሞ 1917 ዓመት ጀምሮ እንግሊዞች ለ33 ዓመት ያህል እስራኤልን በቀኝ ግዛት ይዘው ነበር። ያን ደግሞ በተባበሩት መንግስታት ፍቃድ ተቀብለው ማለት ነው። ከዚያም በኋላ እንግሊዞች በይሁዲዎችን ብዙ ጥረት እያደረጉ ብዙ የተለያዩ ሽብሮችን በመፍጠር ጸረ ሽብሮችን በማድረግ የተለያዩ ማክተሮች የምንላቸው እንግሊዞች አይ እኛ እንመልሳለን በአዳ ይቋቋምና እችን ሀገር የሆነ ውሳኔ ወስኑ በማለት ለተባበሩት መንግስታት ሲያቀርቡ ኦኖስኮ የተባለ የተባበሩት መንግስታት ድርጅት ልዩ ኮሚቴ አቋቁመው ከ11 ሀገሮች የተወጣጣ ልዩ ኮሚቴ ተቋቁሞ ይህንን እስራኤልን ሀገር ሄዳችሁ አጣሩ ከፍለው ለአረቦች መስጠት እንደሚቻል ለፍልስጤማውያን እንዲሰጥ ከፍለው ደግሞ ለእስራኤል እንዲሰጥ በማለት ያን ኮሚቴ ኦኖስኮ የተባለ ኮሚቴ ተቋቁሞ በ1947 ዓመተ ምህረት ለተባበሩት መንግስታት ውጤቱን ወይም ደግሞ ውሳኔያቸውን አስተላለፉ። ያን ምንድን ነው በውሳኔያቸው ላይ ያለውን እስራኤልን ሀገር ለሁለት እንክፈል ብዙውን ለአረቦች ነው እንግዲህ የሰጡት ብዙውን መሬት እስራኤል ነገር ብዙዎችን ትንሹ ደግሞ ለእስራኤል ነው የሰጧት እና የተባበሩት መንግስታት ይህንን ውሳኔ የኦኖስኮ የተባለበውን ኮሚቴ ካጣሩ በኋላ በ1947 ዓ ም ተሰብስቦ የዓለም መሪዎች በጠቅላላ አገሮች ተሰብስበው ውሳኔ ወሰኑ ማለት ነው። ያን ውሳኔ ምንድን ነው? ካፍቴት በኖቨምበር ወይም ደግሞ 1947 የነበረው ሀሉካት መዲናት እስራኤል በሚለው ይህንን ውሳኔ
3: ከፋፈር እስራኤል ሀገርን ከሶስት ክፍል በኖቨምበር
4: 29 በኖቨምበር ወይም ደግሞ በዕብራይስጥ ደግሞ ካፍቴት በኖቨምበር እንደዋለን ማከፋፈል ያለውን ውሳኔ ተወሰነ። በውሳኔው ላይ 48 ነበሩ ብለህ 33 ሀገሮች ባድ ሀሉካ ለሁለት ተከፈለ እስራኤል ሀገር በማለት ወሰኑ፣ ድምጽ ሰጡ። 13 ሀገሮች ደግሞ መስተጠፍ የለበትም ይሄ ነገር መከፈል የለበትም ለአረብ ብቻ ነው የሚያስፈልገው በማለት በተለይ የተለስማቸውን ጊዜ ካለለ ለመጥራት ሞክራለሁ። 10 ሀገሮች ደግሞ ድምጽን ከመስጠት ታቅበዋል። ከዛ ውስጥ ደግሞ ኢትዮጵያ ነበረች ማለት ነው። ድምጽ መስጠት አልተጠችም፣ በድምጽ ከመስጠት ታቅባለች። አንዲት ሀገር ደግሞ በስብሰባው ላይ ሳትገኝ ቀርታለች እና ያቺ ደግሞ ታይላንድ ናት። በአጠቃላይ በዚህ ስብሰባ የተሳተፉት ሀገሮች ስንል እንግዲህ ከስብሰባ የነበሩት 56 ሀገሮች ናቸው። በዛውን ሰዓት የተሰባሰቡት 57 ሀገሮች ነው የነበሩ የተባበሩት መንግስታት ስብሰባ ያደረጉት። ዛሬ ግን እንዳየህ ነው ብዙ ሀገሮች ክባር ለዚህ
3: ወደዛ መምር ያይር ወደዚህ ወደ አሁን መንፈሳችን አይቀርም። ዛሬ የመረጥነው ርዕሰ ጉዳይ ከዚሁ ከአሁኑ ጋር ለማገናኘት ስለሆነ በ1947 ዓ ም በተካሄደው የድምፅ አሰጣጥ ላይ ሀሳቡ መሰረታዊ ሀሳቡ በቅኝ ግዛት ስር የነበረችውን እስራኤል ሀገር ለሶስት አካላት ለማከፋፈል ነበረ። አንዱ ክፍል ለእስራኤል፣ ለይሁዳያን አንዱ ክፍል ለአረቦች፣ አንዱ በኢየሩሳሌም ከተማና አካባቢዋ ደግሞ ለዓለም አቀፍ ህብረተሰብ ይሰጥ ተብሎ ሀሳብ ሲቀርብ ይሄ ጸደቀ። እንድትከፋፈል እስራኤል ሀገር ጸደቀ። እንዳልከው በ33 ሀገራት ድምፅ እንድትከፋፈል ተወሰነ። አሁን ቀጣይ ምንድን ነው የሆነው?
4: አዎ፣ ከዛም በኋላ ያው ይህ ውሳኔ ከተወሰነ በኋላ ማለት ነው አንተ እንዳልከው ሶስት ያከፋፍሉ። ኢየሩሳሌም ግን ለዚህም አትሰጥም፣ ያው የሃይማኖት ሀገር ስለሆነ ከተማ ስለሆነች ለሁሉም እንዲያገለግል ልታገለግል በማለት ለብቻ አስቀሯት ማለት ነው። እና በውሳኔው ላይ ቅድም እንዳልኩት ብዙውን ሀገር ለአረቦች ስለሰጡ አረቦች እምብኛሉ፣ ይሁዲዎች ግን እሺ ብለው ተቀበሉ። ይሁንበነ ብለው ተቀበሉ። አንዳንድ ዘመን ምንድን ይባል ብልህ ልጅ የሰጡትን ዞ ያለቅሳል ይባላል። እና እስራኤል አይሁዳውያን በዛን ሰዓት እሺ ብለው ተቀብለው ከዚያም በኋላ የሚደረገው እናደርጋለን በማለት በዛውም ጊዜ የነበረው መሪ ማለት ነው ዳቪድ በንጉሪዮን ይህንን ሀሳብ ውሳኔ እንደተወሰነ እኛ እንቀበለዋለን ብለው ሀሳቡን ተቀብለው ያው አገር እንድትቋቋም አክራዛት አጽማውት አክራዛት የመዲናዋንን እንግዲህ
3: የነጻነት አዋጅ
4: አዋጅ
3: 1948 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ነው። እንግዲህ የመጀመሪያው እስራኤል ጠቅላይ ሚኒስትርና የመከላከያ ሚኒስትር የነበሩት ቤንጉሪዮን ናቸው እና አመራር አባላት ጋር በመሆን ነው እንግዲህ የነጻነት አዋጅ በይፋ ያሳወቁትና ከዛ ጊዜ ይህ በመከራ በስቃይ ነበረና ይሁዳውያን ቁጥራቸው ደግሞ አናሳ ትንሾች እንደነበሩ ነው። ስንት ይሁዲዎች ነበሩ እስራኤል ውስጥ ያኔ?
4: አዎ ልሻ፣ ያው ትንሽ ለመግለጽ ፈልገው አሁን ይኸውልህ በንግሮን በዛም ሰዓት ብዙ ክርክር አድርጎ በአንድ ድምፅ ነው ያሳለፈው። ይህንን የነበሩ ተው እኛ አንችልም፣ አረቦች ብዙ ናቸው፣ መሳሪያ ያላቸው፣ እኛ ሰው የለን፣ ወታደር የለን፣ ይህንን ሀገር አዋጅ ብናደርግ ብናቋቁም ይፈጁና ሊጨፈጭፉና በማለት ግን በድፍረት ያው በአንድ ድምፅ አሸንፎ ሀገሪቱ ትቋቋም ብሎ መሰረተ። በዛውን ሰዓት ስንት ህዝብ ነበር ለተጠይቅ? ከ850 ሺህ አይሁዳውያን ነበሩ በዚህ ሰዓት በእስራኤል ሀገር ማለት ነው። እና ብዙ ከ1 ሚሊዮን ያነሰ ህዝብ ነው የነበረ። ግን ዳቪድ በንጉሪዮን በዛን ሰዓት በድፍረት ማለት ነው እግዚአብሔር አለን፣ እግዚአብሔር እናምናለን፣ እሱ ይጠብቀናል በማለት የእስራኤልም እንግዲህ እግዚአብሔር እስራኤል መቼም ጥሎ ማይጥላትም በዛውን ሰዓት ያን ውሳኔ ተወስኖ ወደ አክራዛ ወይም ደግሞ የነጻነት ውሳኔ ከተወሰነ በኋላ ቦታውን ነገር መሀል ማን ነበር ብለን ስንጠይቅ የተሰጠች ለእስራኤል በጣም አንትን ነገር ሉድና ራምሌ እንኳን ለአረቦች ነው ሰጥቶ ነበር። ሮሻይን ብንወስድ ኮላ ቅራዮት በርሸባ እንኳን ለአረቦች ነው ተቀበለው ነበር የዛን ሰዓት ግን አረቦችም ቢኛሉ ሉድን ራምሌን ኮላ ክራዮት በርሸባን ኮላ ነገብን ሁሉ ለኛ ትንሽ ቢሰጡንም ብዙውን ለመሬት በጠቅላላ ለአረቦች ነው ተተው ነበር ግን አረቦችም ቢያሉ አይናቸውን እሱ እግዚአብሔር ነው የዘጋቸው የዛን ጊዜ ተቀበለው በሆነሮ ዛሬ በሉድመን መከመጣንችልም ነበር በኮላ ክራዮት መከመጣንችልም ነበር በበርሸባ መከመጣንችልም ነበር ስለዚህ እግዚአብሔር አረቦችን ብኝ ያስተኛቸው የዛን ጊዜ እግዚአብሔር ነው ላሉ በአንዳንድ ተንታኞች ተሰማ ማለት ነው ስለዚህ በዛውን ሰዓት ዳቪድ በንግሮንን በ850 ሺህ ህዝብ ይዞ ከጀርመን ናዚዎች የተረፉት የመጡት ማለት ነው መሳሪያ ይዘው የተለያዩ አረብ ሀገሮችን መተው እስራኤልን ሲከቧት ለምን እስራኤል ተፈጠራለች በማለት ያው ውጊያ ነው እንግዲህ የተጀመረ ማለት ነው
3: ለምን ነው ያኔ የተባበሩት መንግስታት ድርጅት የነን ለሶስት አካል ለማከፋፈል እስራኤል ሀገር ለማከፋፈል ሲወስን በአብላጭ ድምጽ ለአረቦች ፍልስጤሞች ለምን ተቃወሙ
4: አረቦች ምንድነው ያሉትኝ እስራኤል ሀገር ለኛ ናት እንጂ ለይሁዲዎች አይገባትም ሆነ ሁሉ ሀገር ለኛ ተሆን እንጂ ለነሱ መስጠት የፈለባቸውም እኛ ችግርን ፈጥራለን እኛ ምንም አንቀበለውም የተወሰነው ውሳኔ አንቀበለውም አናጸድቀውም በማለት እንብኝታ ያሰኙት እንደው ሁሉ ሀገር ከሰሜን ጀምሮ እስከ ደቡብ ድረስ በጠቅላላ እስራኤል ሀገር ለኛ ነው እንጂ ቢገባነ ለእስራኤል ለይሁዳዎች አይገባቸው በማለት ነው ለዛ ነው ቢያሉት
3: ለምድረገጽ መጥፋት አለባቸው ይሁዶችን እስራኤሎችን ማየት አንፈልግም ነው ያሉ አረቦች
4: አዎ አሁን በዛም በኋላ ግን የተለያየ እንግዲህ እስራኤል እንደምታውቀው በተለያየ አረብ ሀገሮች ተከባ ነው ተኖር እነሱ ምን አሉት እስራኤል ሀገር ከመሐላችን መፈጠር የለባትን እቺን ሀገር እኛ ጦርነት ከፍተን እነሱን ያላቸውን ህዝባን ወደ ውሃ ጥለን አገሪቱ ለኛ ነው እንጂ ተገባነ ለይሁዳውያን እዚህ ውስጥ ከመሐላችን መፈጠር የለባትም በማለት ለዛ ነው ከኢራቅ ከሶሪያ ከግብጽ ከዮርዳኖስ በተለያዩ አረብ ሀገሮች መተው በሚልከመታት ማሁን
3: በክትትል ተሰባስበው ለማጥፋት ነው እንግዲህ በጦርነት እዚህ ባገሩ በርካታ የአረብ ሀገሮች ነው እንግዲህ የክተት ጦር የከፈቱት ማለት ነው ያ የሆነው መቼ ነው ማለት ካፍጤት በኖቨምበር 1947 ዓመተ ምህረት የተባበሩት መንግስታት ድርጅት የማከፋፈል ከወሰነ በኋላ ነው ወይስ 1948 ዓመተ ምህረት በግንቦት ወር የሀገር ነጻነት ከታወጀ በኋላ ነው ጦርነት ያነሱ
4: ጦርነቱ የጀመረ ማለት ይቻላል የዛን ጊዜ ውሳኔ ከተወሰነ ካፍጤት በኖቨምበር ውሳኔ እንዳደረጉ እስራኤል ሀገር ያሉት አረቤ እስራኤል የምንላቸው ብዙ መሆሞት አደረጉ ብዙ ሰላማዊ ሰርፍ አደረጉ ይሁዲዎችን መግደል ጀመሩ በዛውን ሰዓት እንግሊዞች በቅኝ ግዛት ነበሩ በዚህ ሀገር ነበሩ አልወጡ አለቀቁም ነበር እና በሄይ በኢያር ግን ሄይ በኢያር ኤረፍት ሻሙት 40 በትሙን 1948 ዓመተ ምህረት ያው እስራኤል ሀገርን መልቀቅ ስለነበረባቸው እንግሊዞች ማለት ነው እና እንግሊዞች ከመልቀቃቸው በፊት እኛ ያው ውሳኔ እናደርግ ይሄንን አክራዛ የነጻነት አዋጅ ነውጅ በማለት ዳቪድ በንግሮን ይወሰነው ሄይ በኢያር 1948 ዓመተ ምህረት ነው ማለት ነው ግን ትግሉ ግን የጀመረ ያው ውሳኔ የተባበሩት መንግስታት ባደረጉት ካሉካ በካፍጤት በኖቨምበር ጀምሮ ብዙ ችግር ፈጥረው ነበር አረቦች ከዚያም በኋላ ግን ነገሩ እየተባባሰ መጣ እዛን ጊዜ ጀመረው እኮ ነው ጦርነቱ እስከዛሬ ድረስ ንሱ አለቀና ያሉ ማለት ነው
3: ይሄን ጥቂቶች ናቸው ያኔ ይሁዲዎቹ ጥቂቶች ናቸው እንዴት ያን እልፍ አይላፍን በክተት ጦር ለማጥቃት የዘመተውን እንዴት ይሁዲዎች አሸነፉ ያኔ
4: እሱ ይህን ስንጠይቅ በጣም ታምር ነው እስራኤል በዛውን ሰዓት መሳሪያ አልነበራት ታንክ አልነበራቸው ወታደርም አልነበራቸው ሀገሪቱ አታቋቋመች ገና ንብረት ብዙ ሀብት የላትም እንደገና ደግሞ አዲስ ደግሞ አይሁዳውያን ከጀርመን ናዚዎች የተረፉት ደግሞ መኖሪያ ጥተው ወደ እስራኤል ሀገር ነው የመጡ ስለዚህ አንዲት የተወለደ ህፃን ማለት ነው ህፃን ንበላት ሀገሪቱ ህፃን ልጅ ለምሳሌ ጦርነት ተዋጋ ብትለው እንዴት ነው ይዋጋ እንደዛ ማለት ነው እስራኤል ግን እግዚአብሔር ግን ስቶም አልተዋትም እግዚአብሔርም ተዋግቶላት የነጻነት ጦርነት ብላ እስራኤል ባወጀችው ማለት ነው በአረቦች የተነሳ ወደ 6000 የሚሆኑ ሰው ነው የሞተባት ብዙ ሰው ሞተባታል በዚህ በጦርነቱ ግን ያሙና ተቋቁማ ያው ዛሬ ካለችበት ቦታ ደርሳለች ማለት ነው
3: በጣም ግሩም ታሪክ በዚህ በቃ የሚባል ነገር አይደለም መመሪያ ይርተካ ያው ያኔ ገና ለጋ ሀገር ናት ታሪክ ናት የተከበበችው በጠላት ሀገራት በአረብ ሀገራት ይዟታል በጦርነት ነው ሲጀመር የተነሱባት ለማጥቃት እና ያኔ የሽግግሩ መንግስት የተቋቋመው የእስራኤል መንግስት በመጀመሪያ ዓመታት ያህል ምን አጋጠመው የችግሮቹ?
4: አዎ የመጀመሪያ እንግዲህ ሀገር ሲቋቋም በተለይ ጦርነቱ የአረቦች በሚያደርጉት ጦርነት፣ ሁለተኛ ደግሞ ከተለያዩ ዓለም የመጡ ደግሞ አይሁዳውያን መኖሪያ ቤት አልነበረም፣ መጠለያ አልነበረም፣ ገንዘብ ደግሞ የምጣኔ ሀብት ደግሞ እዛም ሰዓት አልነበረም። ለዛ ሁላ ምግብ መግዛት ያስፈልግ ነበር፣ መሳሪያ መግዛት ያስፈልግ ነበር። አገሪቱ ደግሞ ቤት ደግሞ ስላልነበራቸው ቤት ደግሞ መስራት ያስፈልግ ነበር። ብዙ ችግር አጋጥሟቸዋል። ብዙዎች ከውጭ ሀገር የመጡት ማለት ነው፣ ከተለያየ ዓለም የመጡት አይሁዳውያን በዛን ሰዓት አገሬ ተቋቋማችለን ብለው ደስታ ሙተው ወደ እስራኤል ሀገር ሲመጡ ማለት ነው የተቀበሏቸው ያው በኬን በድንኳን በዛ ነው መጠለያ ምናምን የሰጧቸው። እኛ እንደመጣ ነው ቤት ምናምን ቀጥታ አልገቡም ማለት ነው። ስለዚህ ብዙ ችግር አሳልፈዋል እና አገሪቱን ለማቋቋም ቤት መስራት ነበረባቸው። በግብርናው በተለያዩ በኩል ያንን ሁላ ተቋቁመው ማለት ነው። እስራኤልም ጥበብም ስላላት ከተለያየ ቦታ የመጡት ዓለም የመጡት አይሁዳውያንም ብዙ እውቀትም ዘው ስለመጡ በዛ የተነሳ አገሪቱ ንጥሩና እንድትመሰረት አድርጓታል ማለት ነው።
3: እሺ፣ በዚህ ከገለጻ ታሪክን መሰረት በማድረግ መምህር ያይር ተካ ቀጥልበት። እጅግ በጣም እናመሰግናለን።
4: እኔም አመሰግናለሁ። መልካም ምሽት።
3: መልካም ምሽት። ሽመላ ሽመላ
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ያው የጥቅምት 7ቱ ጦርነት የሽብር ጥቃት 3 አመት በመምላትን በተመለከተ እንግዲህ ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ ማድረጋችን እንጀምራለን። ዛሬም ነገም ሰሞኑንም እንግዲህ ቃለ ምልልስ እናካሄዳለን። አሁን የመጋቢ 50 አለቃ ቢንያሚን ተሻገርና ወይዘሮ ዚባ ተካ በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ ዚባ፣ እንዴት አመሸሽ?
5: ጤና ይስጥልን። ሰጠኝ የተዋላችሁ።
1: እኛ ደህና ነን፣ እናመሰግናለን። እንግዲህ ቀላል አይደለም። ወታደር የአምሳ አለቃ ቢንያሚን ተሻገር ጥቅምት 7 ነው የተሰዋው እና እንደው ከዛ ጊዜ ጀምሮ ቀላል አይደለም ያላችሁበት ያሳለፋችሁት ሁኔታ እኛም በየጊዜው እንከታተላለን እና እንደው ያን ቀን ስታስቢው ስሜቱ ምን ይመስላል? እስካሁን እንደማይለቅ ነው ሁላችንም እናስበው እና እስኪ እንደው አጋጣሚውን የሰማሽበትን አጫውችን።
5: ሰጠኝ፣ በመጀመሪያ አመሰግናለሁ ስደውላችሁ ያጠየቃችሁኝ አመሰግናለሁ። በመጀመሪያ ከባድ ነው ጊዜው እያሉ እየቀኑ እያለሁም ቢሄዱ በጣም ከባድ ላይንነ አመት ሲሆን በጣም ከባድ ነው ያንን ቀን በማስታወስ በጣም ከባድ ጨለማ የሆነ ቀን ነው ያሳለፍ ነው የምናልፈውም እስካሁን ያለ በጣም ከባድ ቀን ነው። ልጄን በማጣቴ እኔ በጣም ተጎድቻለሁ። በጣም ከባድ አዘን ነው የወደቀብኝ።
1: በወቅቱ ስንት ጊዜ ከእናንተ ጋር የቆየበት ጊዜ ነበር? በበዓሉ ምክንያት መጥቶ ነበር ወይስ እዛው እንዳለ ነው የተሰዋ?
5: ከዛው እንዳለ ነው። የስምሐት ቶራ ያው እዛው ነው ሸፍቱ፣ በዛው ቀን ነው የሱ ነበረ እና ከዛ ነው የነበረው እና እኛን ተሰናብቶ በመግቢያው ተሰናብቶ ነን የሄደ የዛውን ቀን ግና በስምሐት ቶራ ከዛው ነው የወደቀው።
1: አሁን ቀላል አይደለም። እንደው እንግዲህ ከዛን ጊዜ አንስቶ 3 አመታት ያክል ሆኗል እና እንደው መታሰቢያ በግል ያደረጋችሁት አለ? በከተማ ደረጃ የተደረገ ነገር አለ ወይ?
5: የተለያዩ በጎ አድራጎች ምናምን እንደዚህ ሳብሳልም ሆነ ምንም መስታወሻውን ይህን በጎላኒም የተንትን ያለውን በዛ በድርጅት የአካባቢው ሰዎች ባረጉልን እንደዚህ ፓርክ ነገር ማስታወሻ ምናምን አርገውልናል። ያው የአካባቢው ሰዎች ማለት ነው።
1: በአካባቢው ሰዎች እንጂ የከተማ መስተዳድር በመንግስት ደረጃ
5: ያው ፍቃዱም ከነሱ ነው።
1: ሌሎች ቤተሰብ አባላት ልጆችስ ያሉበት ሁኔታ እንግዲህ ሲያስታውሱ ወንድማቸውን ቀላል አይደለምና እንዴት ነው?
5: ያው ሁሌም አዲስ ነገር ነው መቀበል ያቃታቸው መቀበል ያቃታል መቋቋም ከባድ ነው ወንድም የሚያከል መከታን ያከል ሲያጡ በጣም ከባድ ነው ለቀላሉ ወንድም የደረሰልን በሚልበት ሰዓት ወንድሞችን ሲያጡ ከባድ ነው በጣም ከባድ ነው ስጠይ
1: አዎ ከባድ ነው እንደው ወደ ውትድርና ይሄዳል ከሌሎች ከት ከወንድሞች
5: አይ ትልቋ ጨርሳ ነው የነበረ ከዛ በፊት ያው እሱን እየጠበቀች ነው የነበረ እሷ ናት የመጀመሪያ ትልቋ ልጅ ከዛ ቀጥሎ ነው ትንሾች አሉ
1: አዎ አሁንስ በመታሰቢያ እንግዲህ በየአመቱ ይካሄዳል በዚህ አሁን ለነገ የተያዘ ፕሮግራም አለ
5: ያው እኛ በየአመቱ ያው በዚህ በጻባው ሁኔታ ስለሚሆን አስቀድሞ ከአመት ባሩ በኋላ ያው መታሰቢያውን ባረርጤን አከናውነናል እና ያው መሰፈርም እንደዚህ ነው
1: አስቀድሞ ነው የሆነ
5: አዎ
1: ቀላል አይደለም እንግዲህ ልጅን ማጣት በተለይ ግን በሌላ በኩል ደግሞ ለሀገር ሲል መስዋዕት የከፈለ ነው በጀግንነት የተሰዋ ነው እና እንደው በቤተሰብ ደረጃ የማጽናናቱ ሁኔታስ እንዴት ነው አይዟችሁ ያለ ቤተሰብ የሚያውቃችሁ ሰዎች ይጠይቃሉ ወይ
5: በጣም አካባቢ ጎረቤት አካባቢ ያለ ጓደኞቼ ሁሉ ጎረቤት አካባቢ ያለ እኔን ይደውሉ የማያጠነክረ የማያጽናናይ ሰው የለም እኔ በጣም ህዝብ እስራኤል በሙሉ በዚህ ሆነ ምስጋናዬን መግለጽ ፈልጋለሁ በጣም ነው ማመሰግነው ሁሉም ሰው ለኔ ያሳቤ ነው በቃ እንደዚህ ሰው አለ ይስተምል ድረስ ነው የሚያጽናኑኝ አለ አካባቢ ሁሉም ገድፎይ ነው ተባብሮይ ነው በሁሉም ነገርና በዚህም የሚባል እኔ እስከዚህ ሰው አለኝ እንደስተምል ድረስ ነው በቃ ሁሌ እንደ አዲስ ሁሌ በቃ ይዞሽ በቃ ነው የሚሉኝ ይገድፉኝ በጣም እውነት ይሄን ደማ አለናመስገን እንትን አለለም ሰላም ሰግናል አልፈም
1: አዎ ጥሩ ነው እንደዚህ ማጽናናቱ መምጣቱ ጓደኞቹስ እየመጡ አይዟችሁ ይላሉ ወይ እንደው በፈረንጆች በተለይ የተለመደ ነገር አለ ጓደኞች ሁልጊዜም ቢሆን አይረሱም እድሜያቸው ከፍ ብሎም ቢሆንና እንደው የጓደኞቹ እናንተን የመጠየቅ የማነጋገር ሁኔታስ ምን ይመስላል
5: ጓደኞቹ በጣም በጣም በጣም እንደዚህ አመት ባል ሲሆን እኔን ሳይጠይቁ ከሱ ደርሰው ሳይመጡ ማይ ሳይደርሱ አይቀሩም በቃ እኔ የምል እንደዚህ ድረስ እኔ እንጃ እኔ በቃ እኔ ነው በመጀመሪያ ሰላም ብለው የሚሄዱት እኔ ነው እንኳን በመተዋቀው ስማ ነው የሚሄዱት እኔ እንዴት አይነት ልጆች እንደሆኑ እንዴት አይነት ትውልድ እንዳለ በቃ ሁሌም
1: አዎ እንደው አንቺ ሆነ ሌሎች ስንጠይቅ በተለይ በመንግስት ደረጃ በከተማ መስተዳደር ደረጃ ጎዳና እንዲሰየምላቸው በስማቸው የጠየቅ አንዳንዴ ምላሽ አላገኘንበት ሁኔታ አለ ይላሉና እንደው በአጠቃላይ እንደዚህ መስዋዕት ለከፈሉ ጀግኖች መሆን አለበት ብለሽ ምታስቢው ወይም ማሳሰብ ምትፈልጊው ነገር ካለ
5: እኔ ማሳሰብ ምፈልጋለሁ ወይም በስሙ የሆነ ነገር የሆነ ጸሎት ቤት የሆነ ነገር የሆነ ምድራሽ ነገር እንዲሰየም ወይም አድራሻ እንዲስሙ እንዲጠራ ፈልጋለሁ ይሄንን እጠይቃለሁ ማለት ይሄን ነው ማስበው
1: ጥሩ እንግዲህ እንደዛው ነው ሁሉም ጀግኖች ቢታሰቡ ጥሩ ነው እንግዲህ ጀግና ልጅ ነው ለሀገሩ ለህዝቡ ሲል ነው መስዋዕት የከፈለውና እናንተ መጽናናት አለባችሁ ለሌሎችም ደግሞ ብዙ ችግር እንዳይፈጠር ራሳችሁን አጽንታችሁ ሌሎች ልጆች ደግሞ የተሻለ ደረጃ እንዲደርሱ ማድረግ ያለባችሁ ስላናገርሽን በጣም ነው እናመሰግን መጨረሻም ተስተላልፊው መልእክት ካለ
5: እኔ በጣም አመሰግናለሁ ሰጠኝ እንደዚህ በአመት በአመት አቋጥራችሁ ስልክ ስለደውላችሁ ስላናገራችሁ በጣም ነው ማመሰግን እስራኤል በጣም ነው ማመሰግን ሁሉም ሰው የሚያቅናና የሚገድፈኝ በጣም ነው ማመሰግን ባለው እስራኤል እዝዝ በሙሉ ቀጅና ጓንት ሆኖ ገድፎ ለሚ ለሚያደርሰኝ ለሚያቋቁመኝ አብሮ ይላለኝ በጣም አመሰግናለሁ እጅግ በጣም አመሰግናለሁ
1: እናመሰግናለን መልካም ምሽት ነፍሴ ማር የተከበራችሁ አድማጮቻችን አሁን ደግሞ የመጋቢ 50 ለቃ ቃል ኪዳን ማህሪ እናት ወይዘሮ አልማዝ ማሞ በስልክ መስመራችን ይገኛሉ። ጤና ይስጥልኝ ወይዘሮ አልማዝ።
6: ጤና ይስጥልኝ እንደምን ዋላችሁ?
1: እኛ ደህና ነን፣ እናንተ እንዴት ናችሁ?
6: እግዚአብሔር ይመስገን አለን ይመስገን።
1: እንግዲህ ልጆ መጋቢ 50 ለቃ ቃል ኪዳን ማህሪም እንዲሁ በጦርነት መጋቢት 28 ቀን 2004 ዓ.ም ተመረተ የተሰዋ ነውና ቀላል አይደለም ያላችሁበት ሁኔታ እንዴት ነው? እርሶም ሌሎችም የቤተሰብ አባላት ያሉበት ሁኔታ?
6: አዎ መቼም ልጄ የፈሰሰው አይታፈስም እና እኔ በልጄ ሞት እጅግ አድርጌ ነው ያዘንኩት። ተመልሼ መጥቼ ማላየውም አላገኘውም አልጠይቀው ሆኖብኝ በናፍቆት ላይ ያለው ነው የተለየኝ። በእርግጥ ቃል ኪዳን ማህሪ እጅግ ጀግና ጀግና ጀግና ልጅ ነው። ከኔ አስበልጦ ቅድስት ሀገርን እስራኤልን የወደደ እናቴ ወደኋላ አለች ብሎ ሳይል ለሀገሩ ብሎ በተጠባባቂነት የነበረ ወታደር እንደገና ተመልሶ ሄዶ በጦር ሜዳ ላይ የህይወት መስዋዕትነት ከፍሏል። ምንም እኔ ተጎጂ ብሆንም በጀግንነቱ ደግሞ ደስተኛ ነኝ።
1: አዎ በጀግንነት የተሰዋው እንግዲህ እርሱ ሲሰዋ እርሶ ኢትዮጵያ ነው የነበሩ እና በሱ ሞት ምክንያት ነው ወደዚህ የመጡትና እስካሁንም እዚሁ ነው። አሁን እዚህ መኖሪያ ፈቃድ ተሰጥቶታል።
6: ትክክል እውነት ነው። ሁለት ልጆቼን የእሱን ታላላቆች ሁለት ልጆቼን አብሮ አደጎቹን ይዤ መጣሁ። ያው አብረን እዚህ እንኖራለን። ይህችን መታወቂያ መቼም በቤተሰቡ ብርታት ቤተሰቡ አትሄዱም ለምን ትሄዳላችሁ ቆይ እስቲ እኛ እንጠይቃለን በማለቱ ይህችን መታወቂያ እቲ ማህሪ ታላቅ እህቱ የተሯሯጠች ይህችን መታወቂያ ትሰጣቸዋለች ታሰጣቸዋለች። ምስራዳቤኔን ችግር አለ እና እኔም ደግሞ እግዚአብሔር ይስጥልኝ ይችን የዜግነቷን አግኝቻለሁ። እንግዲህ ያው ተከራይተንም ቢሆን እንኖራለን።
1: ቀላል አይደለም። እንደው ከቃል ኪዳን ጋር ከዛ በፊት ከመሰዋቱ በፊት በስንት ጊዜ የመጣ ይጠይቅ ነበር? ግንኙነታችሁስ እንዴት ነበር?
6: ግንኙነታችን እሱ ከዚህ ከጦር ሜዳው ሲመለስ እንግዲህ ሁለት አመትም ይሆን ሶስት አመትም ቆይታ አድርጎ ይመጣ ነበረ። ሲመጣ እንደው የሰው አደራ አለ የሰው አደራ አለ አንድ ወር ነው የሚመጣው። በዛች ጊዜ እንኳን እንደው እነኛ ጨዋታ ሳንጫወት ተመልሶ ወደዚሁ ይመጣል እና ቤተሰብ ይወዳል። ቤተሰቡን አፍቃሪ ነው። ቤተሰብ አክባሪ ነው። ጀግና ልጅ ነው። በዚች እድሜው እግዚአብሔር ጀግንነትን ያደለው ልጅ ነው። ጅጋርጌ የምወደው ትንሽ ልጄ ነበረ። ያው እግዚአብሔር በፈቀደ ሆኗል።
1: ያው ቀላል አይደለም። ቤተሰብም አልመሰረተም ነበር አይደል?
6: አዎ ላገባ ነው እናቴ ብሎ ደውሎልኝ እኔ ደስ ብሎኝ እንደው በአስራ አምስት ቀኑ ትንፋሹ ልጄ ድምፅህን አሰማኝ ትንፋሽህን አሰማኝ ስል በአስራ አምስት ቀኑ ሞቱ ተሰማ። አዘንኩኝ በጣም።
1: ያሳዝናል። በጣም በጣም
6: አዎ በጣም ያሳዝናል። አንድ ልጅ እንኳን አንድ እሱን የሚተካ ነገር እንኳን ሳይጥል በመሄዱ በጣም አዝናለሁ። በጣም
1: ያው ቅድም ከመግቢያው እንደጠቀሱት ምንም እንኳ ያው በሞቱ እናንተ ብቻ ሳይሆን መላ ሀገሪቱ ሁላችንም ብናዝንም ደግሞ በሌላ በኩል በጀግንነት የተሰዋ ነውና መጽናቱ ጥሩ ነው። እንግዲህ ፈጣሪ ያለው ነው የሚበልጥና የተሰዋበትም ሁኔታ የጀግንነት ነው። እንደው መታሰቢያ በከተማው የሆነ ነገር አለ ወይ ወይዘሮ አልማዝ? ቃል ኪዳን
6: እዚህ ነው? አዎ እንግዲህ ብለው ተብሏል። ቤታ ቲክባ ነበር እሱ የሚኖረው። በእርግጥ ቤተሰቡ አሽዶድ ነው ያለው። አባቱም ቢሆን አሽዶድ ነበረ። ያው ቀድሞ አባቱ በሞት ተለየው እንጂ አሽዶድ ነበረ። ቃል ኪዳን ግን ወደ ቤታ ቲክባ ነው ተከራይቶ ነበር።
1: ሄደው አላዩትም የመታሰቢያውን?
6: እንግዲህ አሁን መታሰቢያ እየተሰራለት ነው ብለው ነግረውኛል። ቤተሰብም ይከታተላል።
1: እንደመሆን ይገባል እንግዲህ ቃል ኪዳን ለሀገሩ ለህዝቡ ላበረከተው ቢደረግለት ብለው የሚያሳስቡት ነገር አለ ቢመለከታቸው ክፍሎች?
6: አዎ መቼም እሱ የተካው ነገር ባይኖርም ሀውልቱ ቢሰራለት ያብሯቸው ካለፉት ጓደኞቹ ጋር ሀውልቱ ማስታወሻው ነው ቢቆምለት ነው ጥሩ ደስ የሚለኝ። በእርግጥ ህዝበ እስራኤልን እኔ በእውነት በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው። ማንም እንደ እንግዳ አላየኝም። ሁሉም ተባብሮኛል። በጣም አመሰግናለሁ። እንግዲህ እኔ የምፈልገው ሀውልቱ ቢቆምለት መተኪያ ነውና ማስታወሻ ነውና እኔ ደስ ይለኛል። ይህን እንደማቀው
1: እናንተ ሳሁን ኑሯችሁ እንግርሶና ሌሎች ልጆች እንዴት ነው ትሰራላችሁ? እንዴት ነው የምትተዳደሩ?
6: እኔ አልሰራም። ልጆቼ እነዚህ ልጆቼ መቼም እድሜ ላይ እስቲ መሀሪ መቼም ታላቅ እህቱ የቃል ኪዳን ታላቅ እህት በእውነት በእውነት እንዴት ልንገርህ እንዴት አድርጌ ልንገርህ ጠቅላላ እንደው የቃል ኪዳን እህቶች ወንድሞች ከዚህ ያሉት በጣም የተባረኩ ልጆች ናቸው። ተባባሩናል፣ ይረዱናል። ይኸው በእነሱ ብርታት አለን፣ ይመስገነው።
1: እርስዎ የማይሰሩበት ከእድሜ አንጻር ነው ወይስ?
6: አዎ አዎ።
1: እንደው መደረግ ያለበት ስለ እናንተ የምታሳስቡት ለከተማ መስተዳድሮች የሚመለከታቸው ክፍሎች አለ? አሁን እርስዎ ቅድም በቤት ኪራይ ነው የምንኖር ነው ያሉ።
6: ትክክል።
1: የሚያሳስቡት ነገር አለ?
6: አዎ፣ የቤት ኪራይ መክፈል ቀላል አይደለም። የቤት ኪራይ ሲባል ያው እናንተ ታውቃላችሁ መቼም የተለያዩ ክፍያዎች እንዳሉት ይታወቃል። እና ትንሽ በዚህ እንጎዳለን። የሚረዱን ካሉ ቢረዱን፣ መግዛት የምንችልም ከሆነ ቢያደርጉልን፣ እንደዛ እንደዛ እናስባለን። እንግዲህ እግዚአብሔር ነው የሚያውቀው።
1: አዎ፣ እንግዲህ የሚመለከታቸው ክፍሎች ማገዝ ካለባቸው ያው ቃል ኪዳን ለፈጸመው ጀግንነት ለሰራው ህይወቱን ለሰዋበት ቢያንስ የእናንተ ሁኔታ የተስተካከለ እንዲሆን ቢያግዙ መልካም ነው እንላለን። የሚያዳምጡን ካሉ በዚህ አጋጣሚ የሚያግዙ ከሆነ ጥሩ ነው። እንደው ወይዘሮ አልማዝ እሱ በመሞቱ ምክንያት ከመጡ በኋላ ወደ ኢትዮጵያ ተመልሰዋል? እዚሁ ነው ያለው እስካሁን?
6: እኔ አንድ ጊዜ ሄድኩኝ እንደመጣሁኝ ከአንድ አመት በኋላ ሄድኩኝ። በቃ ከዛ ወደዚህ አልሄድኩም። አሁን እንግዲህ እሱም ከሞተ ሚያዝያ 23 ቀን እንግዲህ ሶስተኛ አመቱን ያከብራል። የአሁንም ተስካሩንም ምኑንም ከቤተሰቡ ጋር እያልኩኝ ከመቃብሩም ሻማውን እያበራን ይዋለሁ ከልጆቼ ጋራ ሄድን። መንገዱ እንደምታውቀው ለአዲስ ሰው ግራ ይገባል። ቋንቋ ችግር ነው፣ ብዙ ነገር አለ። መቼም እንደዛ ሆነን እንኖራለን ያው ትንሽ ጊዜ ድረስ።
1: አዎ፣ ቀላል አይደለም። ያሉት ከእርሶ ጋር የመጡ ሁለት ናቸው ያሉን ቅድም?
6: አዎ፣ ሁለት ልጆች አሉ።
1: ሁለት እህቶች ናቸው፣
6: ወንድሙና እህት።
1: እነሱስ ይሰራሉ?
6: አዎ፣ አሁን ይሰራሉ።
1: እነሱ መኖሪያ ፍቃድ ተቀብለዋል? መታወቂያ
6: እችን? አዎ፣ ጊዜያዊ መኖሪያ ፍቃድ አላቸው። ያው ሲያልቅባቸው እንግዲህ ያው በየጊዜው ሲፈልጉ የሶስት ወር ይሰጧቸዋል፣ ሲፈልጉ የአመት ይሰጧቸዋል። ያው እንግዲህ ያለ ነው። መቼም በልጆቹ ብርታት በቤተሰብ ብርታት ነው ያለ ነው። እድሜ ለይስቲ ማሪ
1: ቀላል አይደለም። እንደው ቃል ኪዳን ምን አይነት ልጅ ነበረ? እንዴት ነው የሚገልጹት ወይዘሮ አልማዝ?
6: የቃል ኪዳንን ነገር ነግሬ አልጨርሰውም። ትትና ያለው በትምህርት ቤቱ በጣም ተወዳጅ ነው። ሞርት ይወዳል። በቃ እድገትን ከወዴት ፈልጎ እንደሚያገኝ በጓደኞቹ ተወዳጅ ነው። ምን አድርጌ እንደው በብቸኝነትን ባሳድገው ምንም አባቱ እዚህ ሀገር ቢኖርም ያው ከቤተሰቦቼ ጋር ከልጆቼ ጋር ሆኜ አብሮ ነው አብሬ ያሳድጌዋለሁ። እና ቃል ኪዳን በጸባዩ ይሄ ነው ብዬ ልነግርህ አልችልም። አይናገርም፣ ጨዋ ነው፣ በጣም ዲስፕሊን ያለው ልጅ ነው።
1: በስንት አመቱ ነበረ የመጣው ወደዚህ ወደ እስራኤል?
6: በ17 አመቱ ትምህርቱን ጨርሷል። እስከ 10ኛ ክፍል
1: ኢትዮጵያ ጨርሶ ነው የመጣ?
6: አዎ ትምርቱን አስተምሬ የሚፈልገውን ትምርት ሁሉ እንደው መንጃፍ ቃድ ምናምንም ብሎ ነበር። ያው እንግዲህ ቤተሰብ መቼም ጊዜም ቢሆን የልጁን ጥሩ ነገር ይመኛል። እሱ ፍላጎቱና አስተሳሰቡ ከፍ ያለ ስለሆነ ይህን ሁሉ አድርጌያለሁ እንዳቅሜ። እንዲህ ይሆናል ብዬም አላሰብኩትም ነበር። ይገርማል፣ አንድ ቀን እኔ ወታደር ነኝ ይሄ እንዲህ ነው ይሄ እንዲህ ነው ብሎ እንኳን የማይናገር ልጅ ነው። ፈጽሞ ፈጽሞ ስለ ሀገሩ
1: እንግዲህ ነፍስ ይማር ነው የምንል፣ መጽናት ያስፈልጋል። ቀላል አይደለም። ያው በየጊዜው እያሰቡ ቀላል አይደለም። ግን እናንተ በጸናችሁ ቁጥር ደግሞ እሱ የሚፈልገውን ነገር በምድር ላይ ማድረግ እንዲታወስ ማድረግ ጥሩ ነው። ወይዘሮ አልማዝ ማሞ ስላናገሩን በጣም ነው እናመሰግን። ነፍስ ይማር ይቃል
6: ኪዳ አመሰግናችኋለሁ። እናንተም ጊዜውን እየጠበቃችሁ እንዲህ በማስታወሳችሁ በጣም አርጌ ነው አመሰግናችሁ። እግዚአብሔር ይስጥልኝ።
1: እናመሰግናለን። መልካም ምሽት። ነፍስ ይማር።
6: አሜን። መልካም
1: ቻው። የተከበራችሁ አድማጮቻችን እንግዲህ የምሽቱ ፕሮግራማችን እዚህ ላይ እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ባልደረባችን ጥላሁን መልኬ፣ ለአጠናካሪያችን ሀና አስፈራው፣ ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን። ነገ ጠዋት 6 ሰዓት ላይ እንደገና እንገናኛለን። ያላችሁበት መልካም ሌሊት እንዲሆን እንመኛለን። ቀላል አይደለም ያለንበት ሁኔታ። በዚህም በመታሰቢያው መቅረብ የምትፈልጉ የሀዘንተኛ ቤተሰቦች ብትደውሉልን ለማቅረብ ዝግጆች ነን። እኛም እየደወልን ነው፣ ስንደውልም አንሱልን። ተረፈ እንግዲህ ነፍስ ይማር ለሞቱት እንላለን። መጠንከር ያስፈልጋል። መልካም ምሽት፣ መልካም ሌሊት። በደህና አደሩ።